የሞት ሽረት ትግል ውስጥ ከዚህ ቤት ሳሎን እስከ አረብ ሀገር የተዘረጋው የቤተሰባችን መረብ ከፍተኛ አስተዋጽኦ እያበረከተ ይገኛል። አባባ ሲናገር አዳዲስና ሰምቻቸው የማላውቃቸውን ቃላት መዘግባለሁ። ለምሳሌ የሞት ሽረት ትግል ተርታ ቶርታ መስሎኝ ነበር። ደግሞ እኮ አባባ ቁም ነገር የምጽፍ መስሎት ጽፌ እስክጨርስ ንግግሩን እየገታ ይጠብቀኛል። ሄይ ቀጠለ። እንግዲህ በዚህ ትግል ውስጥ ለእርገታችን እንቅፋት የሆነብንና ለዕለት ተዕለት እንቅስቃሴያችን ጋሬጣ እየሆነ ያስቸገረን የእናታችሁ የሽብር ድርጊት ነው አለ። ሽብር የሚለውን ቃል ጠበቅ አድርጎት ነበር። እናታችን ሽብር ድርጊት ውስጥ ተገኘች? ጉድፈለ። እርስ በርሳችን ተያየን። አዎ እናታችሁ በዓለም አቀፍ ደረጃ በግልጽ የሽብር ድርጊት ተብለው ከተቀመጡት ወንጀሎች ያልፈጸመቻቸው የሉም ቢባል ማጋነን አይሆንም። ታላቅ እህታችን እጇን አወጣች። እሺ ባንቺ አምላክ እድሉን ሰጥቼሻለሁ አላት አባባ። ኧረ አባባ ነገሩን አካበርከው። አመሰግናለሁ። የእኔ ሐሳብ አንደኛ የምንሰማው ነገር ስለ እናታችን መሆኑ ተጠራጥረናል። ሁለተኛ ክሱ እየቀረበባት ያለችው እናታችን ምን ስላጠፋች ነው ይህ ሁሉ በደል የሚደፈደፍባት አለች እንባ እየተናነቃት። የእናታችን ነገር አይሆንላትም። እማማ ስታስነጥስ ሳይቀር እህቴ አብራ ታስነጥሳለች። አረማመዱ አነጋገሯ ሁሉ እንደማማው ነው። ጥሩ ጥያቄ ነው። እንግዲህ ሌላ ሌላውን ትተነው ዋና ዋና የሽብር ድርጊቷን ብንመለከት፣ አንደኛ እናታችሁ አንድም ቀን በጎ ነገር አስባና ተመኝታ አታውቅም። በቃ ለምሳሌ አብርሃም እስከ 2 ሰዓት ቢያመሽ ምንም እንኳን ከበለጠ ሻይ ቤት ባያልፍም ልጄን መኪና ገጭቶት ነው፣ ልጄ ሰው ጋር ተጋጭቶ ታስሮ ነው፣ ልጄ በመሬት በሱዳን በኩል አልፎ አሜሪካ ገብቶ ነው የሚሉና ሌሎችም ጭንቀቶችን በቤተሰቡ ላይ በመንዛት የሚማሩትን ልጆች በጭንቀት እንዳያጠኑ እኔንም ስራውዬ መጥቼ እንዳላርፍ ትልቅ ስነ ልቦናዊ ስጋት ስትነዛብን ከርማለች። በዚህ ምክንያት መላ ቤተሰቡ ስጉ በርጋጊ ድንቁጥ ሆኗል። አጀንዳውን ገለጥ ገለጥ አደረገና አሁን ባለፈው ሰላማዊት አንድ ልጅ መውደዷን ተከትሎ እናታችሁ የሚያሸብር ድርጊት ስትመክራት በጆሮዬ ሰምቻለሁ። ሰው የሌለበት ቦታ አትሂጂ፣ ወደ ሰው ጅብነት የሚቀየሩ ወንዶች አሉ እየተባለ ይወራል በማለት ልጅቱ ወንዶችን ከጅቦች ጋር አቀላቅላ እንድትመለከት በማድረግ ወደፊት ለትዳር የሚኖራትን አመለካከት ሳይቀር አዛብታባታለች። ድሮ ሀንዬ እያለች በእንቅልፍ ልቧ የምታወራው ልጅ ይኸው ይኸው ዛሬ በላኝ ነከሰኝ እያለች ሌሊቱን ስትቃዥ ነው የምታድረው። ዋናውና አስከፊው ነገር ግን የመንቀሳቀስ መብቱ ከእግዜር የተቻረውን ሰው የእናትነት ስልጣኗን ያላግባብ በመጠቀም ማገቷ ነው። ሴቶቼ ከቤት እንዳይወጡና ጓዳ ጓዳ እንዲርመጠመጡ፣ ወንዶቹም እንደ ዶሮ 12 ሰዓት ቤታቸው ገብተው እንዲሰፍሩ አድርጋለች። እነዚህ ልጆች ወጣ ካላሉ እንግዲህ ሰው ካልተደባለቁ ጣፋንታቸው ምን ይሆናል? አዎ የሁላችሁን ፊት የቀላው ድሎት አይደለም የፀሐይ ጥረት ነው አለና ተራ በተራ ተመለከትን። አባባ ጠቆር ስለሚል በቆዳችን ቀለም እርሱን አለመምሰላችንና ሁላችንም በእናታችን መውጣታችን ሳያበሳጩ አልቀረም። ሌላው እኔም ራሴ የት ወጣ የት ገባ በሚል ጥያቄና ፋታ በማይሰጥ ክትትል መቆሚያ መቀመጫ ማሳጠቱ አስከፊው ግፍና በደሏ ነው። አሁን በቀደም ዕለት እስከ 3 ሰዓት በማምሸቴ ጠፋ ብላ ፖሊስ ጣቢያ አስመዘገበች። 3 ሰዓት አሁን ምን አለት? ሁላችሁም ታውቃላችሁ መቼ ለታ ነው ደግሞ ማን ነው አድማሱ ነስር ቢነስረው ነጠላዋን አንጠልጥላ በመሮጥ ልጄን ደበደቡት ብላ አመለከተች። በእርግጥ እናታችን ከሚገባው በላይ የምትነጫነጭና ጭንቀቷ የሚያስጨንቅ አይነት ሴት ነበረች፣ ግን በአሸባሪነት የሚያስፈርጃት ነው ብለን አልጠበቅንም ነበር። ቀስ ብዬ እኔ እጄን አወጣሁ። እማማ ገበያ ሄዳለች
እና በሌለችበት ጉዳዩን ከመ

መልከት እስክትመጣ ተብቀን ማስጠንቀቂያ ብንሰጣት ስል እትና ወንድሞቼ በሐሳቤ ተስማሙ። አባባ ግን ተቆጣ። ምን ማለት ነው? ትናንትና ለዛሬ ጧት በርሷ ዙሪያ ስብሰባ እንደሚኖር ከመሽቱ 2 ሰዓት ከ19 ደቂቃ ላይ ነግሬያታለሁ። ሆም ብላ ነው ዘምቢሏን ይዛ ስብሰባውን በማናለብኝነት እረግጣ የጠፋችሁ። ስለዚህ ጉዳዩን በሌለችበት ልናይ ተገደናል። ደግሞስ በቁጥጥር ስር ያልዋለ አሸባሪ ከመቼ ወዲህ ነው ሊፈረድብ ነው ና ተገኝ የሚባለው? እርሱስ ከመቼ ወዲህ ነው እንዲህ ሲባል የሚገኝ? አካሄድ አለች ትርሲት። ገና የእናታችን ሽብርተኝነት ላይ ቤቱ ውሳኔ ሳያሳልፍ አሸባሪ ብሎ መጥራቱ ልክ አይደለም፣ ተቀባይነት የሌለው ድርጊት ነው አለች። ብዙሃኑ ተስማማበት። ቢሆንም ወንድማችን ዳንኤልና እህታችን እልፍነሽ ከአባባ ጎን ቆመው ወገኑ። ዳንኤል በማማ ሱሰኝነቱ ስለተደረሰበትና በፍልጥ ስላንቆረጠጠችው እማማን መደገፍ አልፈለግም። እልፍነሽም ብትሆን የምትለብሳቸው ልብሶች ላይ በማማ የተጣለባት ከባድ ማዕቀብ ስላበሳጫት እንጂ አባባ ያለው ነገር ገብቷት እንዳልሆነ የታወቀ ቢሆንም አባባ ይችን ልዩነት ተጠቅሞባት እርሱም ቢሆን ማታ ማታ አንድ ሁለት ብሎ መግባቱ በማማ ተቀባይነት ስላጣ እማማን በአሸባሪነት ፈርጆ እንዳሻው ለመሆን ካለው ጽኑ ምኞት ይህንን ስብሰባ እንደጠራ ግልጽ ነው። በመጨረሻም አባባ ያላልነውን ያልወሰንነውን ውሳኔ ብሎ አቀረበ። ወይዘሮ ማን ያህልሻል ተክሌ፣ በዳሽ ክፍለ ከተማ በምንትስ ወረዳ የቤት ቁጥር ነዋሪ የሆነ ቤተሰብ ላይ ከፍተኛና የተቀናጀ የሽብር ጥቃት ሲሰነዝሩ መቆየታቸው በቤተሰቡ አባወራና ቆራጥ ልጆች ወደ ደገፉት ልጆች እየተመለከተ በተቀናጀ ክትትል ተደርሶባቸዋል። በመሆኑም ከዛሬ ጀምሮ ወይዘሮ ማን ያህልሻል ክፍሌ ሽብርተኛ ተብለው እንዲፈረጁ ቤተሰቡ ወስኗል። ከዚህ ዕለት ጀምሮ በልብስ ላይ፣ በመጠጥ ላይ እንዲሁም በመግቢያና በመውጫ ሰዓት ላይ በእርሳቸው በኩል የሚጣሉ ማዕቀቦች ተቀባይነት አይኖራቸውም በማለት አወጀ። የደገፉት አጨብጭበው ስብሰባው በተበተነ 5 ደቂቃ ውስጥ ሁለት እህቶቼ አጫጭር ታፋቸው ላይ የቀረ ብጣቂ ቀሚስ ለብሰው ከየመኝታ ቤታቸው ብቅ አሉ። ዳንኤል አይኑን እያጉረጠረጠ ወደ ውጭ ሮጠ። ሊያጨስ እንደሆነ ነቀቼበታለሁ። አባባ ጠራኝና አብርሃም ናስቲ ከወልዴ ግሮሰሪ 7 ቢራ ገዝተህና አለኝ። ራሳቸው ባወጡት ሕግ እንዲህ ነው አይለማቸውን መቅጨት። ሆ ቢራ ልገዛ መንገድ እንደጀመርኩ እናቴ ጠራራው ከንፈሯን አድርቋት በወዛደር አንድ ጆንያ ከሰል አሸክማና ዘንቢሏን በቤተሰቡ አስፔዛ ሞልታ ከገበያ ስትመለስ አገኘኋት። ስታሳዝን አሁን ቤት ገብታ በአሸባሪነት ለፈረጅናት ተሰብሳቢዎች ምሳ ታዘጋጃለች። በጭንቀት እየተመለከተችኝ አቡቹ የት እየሄድክ ነው? በዚህ በጠራራ እንኳን እቤት አረፍ ብትል ምን አለ? ራስን ያመሃል፣ ቶንሲልህም ይነሳል። ምን ይሻልሃል አንተ ልጅ? አይ ደግሞ መሀል መንገድ ላይ መኪና ድንገት ቢመጣስ? ዳርዳሩን አትሄድም አለች ዘንቢል ባለዘጇ ራሴን እያሻሸች። ማሚ ከሽብር ድርጊቷ አሁንም አልተቆጠበችም።

0: ቆይታችን አሁንም እንደቀጠለ ይገኛል። የተከበራችሁ አድማጮቻችን ትረካ ሰምተን አስከተለን ደግሞ ሙዚቃ ጋብዘናችሁ ተመልሰን መተናል። አሁንም አብራችሁን ቆይታ ያያረጋችሁ ስላላችሁ እጅግ አድርገን እናመሰግናለን። በሳምንቱ የተሰሙ የተለያዩ ጉዳዮችን ወደ እናንተ ያደረስን ነው አብረናችሁ ቆይታ እናደርገው። እናንተ ደግሞ በአካባቢያችሁ ላይ የምትመለከቱትን የታዘባችሁትን ነገር በሙሉ በ6979 የመልእክት መስጫ ቁጥራችን ላይ አጋሩን እንላለን። እንዲሁም ደግሞ ለኢሬቻ በዓል እንግዲህ የተለያዩ ሁነቶች እየተከናወኑ ይገኛሉ። ከትላንትና ጀምሮ እንግዲህ በተለያዩ ቦታዎች ላይም በድምቀት እየተከበረ ይገኛል። እናንተስ በምን አይነት ሁኔታ ላይ እያከበራችሁ ትገኛላችሁ? በ6979 የመልእክት መስጫ ቁጥራችን ላይ አጋሩን። በዚሁ ወደ ቢዝነስ ጥንቅራችን ነው የምንሸጋገረው። የቢዝነስ ጥንቅር ሰምተን ደግሞ አስከትለን ሙዚቃ እንሰማለን። የዛሬውን የቢዝነስ ጥንቅር ያዘጋጀልን ሰላማዊ ነጋሲ ነው። አብራችሁን ቆዩ።
1: በሚሌ የስልጣን ዘመን የአርጀንቲና የድህነት መጠን ወደ 1/3 ገደማ አሻቀበም። የህዝብ ገቢ ከጊዜ ወደ ጊዜ ከሚጨምረው የዋጋ ንረት ጋር እኩል መጓዝ ባለመቻሉ በ2026 የመጀመሪያ ዓመት አጋማሽ የአርጀንቲና የድህነት መጠን ባለፉት 6 ወራት ከነበረበት 28.2 በመቶ ወደ 32.3 በመቶ ከፍ ማለቱን ሐሙስ ዕለት የወጣው ይፋዊ መረጃም አመልክቷል። እጅግ አስከፊ ሁኔታ ውስጥ የሚገኘው የከፋ ድህነት መጠን ደግሞ ከ6.3 በመቶ ወደ 7.5 በመቶ አድጓል። እድሜያቸው 14ና ከዚያ በታች ከሆኑ ህጻናት መካከል ደግሞ 44.5 በመቶ ያህሉ በድህነት ውስጥ ይገኛሉ። ሐሙስ ዕለት የወጡ ይፋዊ ስታቲስቲክሶች እንደሚያሳዩት ከሆነም የዜጎች ገቢ ከዋጋ ንረቱ ጋር መጣጣም ባለመቻሉ በ2026 የመጀመሪያ አጋማሽ የአርጀንቲና የድህነት መጠን ወደ 32.3 በመቶ ማሻቅቧል። ይህም ፕሬዚዳንት ሃቬር ሚሌ ያስመዘገቧቸውን አንዳንድ በጎ ለውጦች ወደ ኋላ መልሷቸዋል። የብሔራዊ ስታቲስቲክስ ኤጀንሲ እንዳስታወቀው ከሆነም የድህነት መጠኑ ከ2025 ሁለተኛ አጋማሽ ጋር ሲነጻጸር የ4.1 በመቶ እድገት አሳይቷል። የከፋ ድህነት መጠንም በተመሳሳይ ከ6.3 በመቶ ወደ 7.5 በመቶም ጨምሯል። ህጻናት የዚህ ችግር ዋነኛ ሰለባ የሆኑ ሲሆን እድሜያቸው 14ናም ከዚያ በታች ከሆኑ የአርጀንቲና ህጻናት መካከል 44.5 በመቶ የሚሆኑት በድህነት 10.8 በመቶ የሚሆኑት ደግሞ በከፋ ድህነት ውስጥ ይገኛሉ። ኢንዴክ በወር ገደማ $340 የሚያወጡ መሰረታዊ ሸቀጣሸቀጦችንና አገልግሎቶችን ማሟላት የማይችሉ አዋቂዎችን በድህነት ውስጥ እንዳሉ የሚመደብ ሲሆን $150 ገደማ የሚያወጣውን የመሰረታዊ ምግብ ቅርጫት ብቻ እንኳ ማሟላት የማይችሉትን ደግሞ በከፋ ድህነት ውስጥ እንዳሉ ይቆጥራቸዋል። ይህ መረጃ የነጻ ገበያ ኢኮኖሚ አቀንቃኙ ሚሌ ላስመዘገቡት ስኬት ማሽቆልቆልን ያሳያል። ሚሌ በስልጣን ዘመናቸው የመጀመሪያ 2 ዓመታት ውስጥ በዋነኝነት ስር የሰደደውን ከፍተኛ የዋጋ ንረት በመቀነስ የድህነት መጠኑን ወደ እጥፍ ገደማ አውርደውት ነበርም። ደካማ የሆነውን የሀገሪቱን ኢኮኖሚ በከባድ የወጪ ቅነሳና በነጻ ገበያ መመሪያዎች ለማንሰራራት ቃል ገብተው ወደ ስልጣን ከመጡ ወዲህ የድህነት መጠኑ በከፍተኛ ሁኔታ ከፍና ዝቅ ሲልም ቆይቷል። ከ2024 የመጀመሪያ አጋማሽ የፔሶ ምንዛሬን ከ50 በመቶ በላይ ካወረዱ በኋላ ከተመዘገበው የ52.9 በመቶ ከፍተኛ የድህነት መጠኑ በ2025 ሁለተኛ አጋማሽ ወደ 28.2 በመቶ ዝቅ ብሎ ነበረም። የዘንድሮው የድህነት መጠን መጨመር ከዓመቱ መጀመሪያ የዋጋ ንረት ማንሰራራት ጋር የተገጣጠመ ሲሆን በኋላ ግን በነሐሴ ወር ወደ 1.7 በመቶ ዝቅ በማለት ባለፉት 14 ወራት አነስተኛው ሆኖም ተመዝግቧል። በአርጀንቲና ካቶሊክ ዩኒቨርሲቲ ወይም ዩሲኤ የሶሻል ዴብት ኦብዘርቫቶሪ ተመራማሪ የሆኑት ኤድዋርዶ ዶንዛ በደቡብ አሜሪካ ሁለተኛዋ ግዙፍ ኢኮኖሚ ውስጥ ለታየው ከፍተኛ የድህነት መጠን የስራ ዋስትና ማጣትን ተጠያቂ አድርጓል። የዜጎች የመግዛት አቅም በመቀነሱና ሚሌ አርጀንቲናን ለውጭ ሀገራት የንግድ ውድድር ክፍት ለማድረግ ባሳለፉት ውሳኔ ምክንያት የውጭ ሀገር ምርቶች በብዛት ወደ ሀገር ውስጥ በመግባታቸው የአምራችና የችርቻሮ ንግድ ዘርፎች በርካታ ስራዎችንም አጥቷል። እሳቸው ስልጣን ከተረከቡ ወዲህ ወደ 30 ሺህ የሚጠጉ ኩባንያዎች የተዘጉ ሲሆን በዘንድሮ ሁለተኛ ሩብ ዓመት የስራ አጥነት መጠን ወደ 7.9 በመቶ አድጓል። ይህም ከ2025 ወዲህ ከፍተኛው ደረጃ ነው። ኢኮኖሚስቶች እንደሚሉት ከስራ አጥነት ይልቅ ድህነትን እያባባሰው ያለው መደበኛ ያልሆነ ወይም ኢመደበኛ የስራ እድል መስፋፋት ነው። ትልቁ ችግር የስራ ዋስትና ማጣት እንጂ የስራ አጥነት አይደለም። ምክንያቱም ቤተሰቦች መሰረታዊ ፍላጎታቸውን ሲያጡ ቆሻሻ መልቀም፣ በጎዳና ላይ መነገድ ወይም በባቡር ጣቢያዎች ምግብ መሸጥን የመሰሉ ስራዎችን ፈጥረው ለመስራት ይገደዳሉ ብለዋል ዶንዛም። ሚሌ ግን 14 ሚሊዮን ሰዎችን ከድህነት ስሌት ማውጣታቸውን ይናገራሉ። ይህ ስሌት የተሰራው እሳቸው ፕሬዝዳንት ሆነው ከተመረጡ በኋላ የድህነት መጠኑ ከደረሰበት ከፍተኛ ጣሪያ ላይ በመነሳት ነው።

0: በተለያዩ ቦታዎች ላይ ሆናችሁ ቆይታችሁን ከኛ ጋር እያረጋችሁ ስላላችሁ የተከበራችሁ አድማጮቻችን እጅግ አድርገን እናመሰግናለን። በእናንሳቸው ጉዳዮች ላይ የተለያዩ አድማጮቻችን ሐሳብ አስተያየት እየሰጣችሁን ትገኛላችሁ። እጅግ አድርገን እናመሰግናለን የተከበራችሁ አድማጮቻችን። ባሉን በምን አይነት ሁኔታ ላይ ያሳለፋችሁ ትገኛላችሁ? በ6979 የመልእክት መስጫ ቁጥራችን ላይ አጋሩን ብለን ነበር። በርካታ አድማጮቻችን እንግዲህ ልከውልናል። ወደ ኋላ ላይ ደግሞ ሰዓት ካለን የአድማጮቻችንን መልእክት እያደረስን አብረናችሁ ቆይታ የምናደርግ ይሆናል። የተከበራችሁ አድማጮቻችን ስለ ቅናት እናውራና አንድ ፕሮግራም ወደ እናንተ እናድርስ። ምናልባት ቅናትን ስናነሳ እንግዲህ ለምንወደው ሰው ብቻ ሳይሆን እሱንም ልታጪ ትችያለሽ ወይንም ልታጣ ትችያለሽ በሚል ፍርሃት እንግዲህ ከመጠን ያለፈ መጠራጠርና መቆጣጠር ወደ ቅናት ያመራል። አንዳንዴ ስልክ ሲደወልም ሊሆን ይችላል ማንን እንዳነጋገረ ወይም ማን እንዳነጋገረች፣ የት እንደሄደች፣ የት እንደሄደ፣ ከማን ጋር እንደዋለ ለማቋረጥ መጠየቅ ወይ ደግሞ ስልክ መፈተሽ ወይንም ከሌሎች ሰው ጋር እንዳይቀራረብ መከልከል እንግዲህ ብዙ ጊዜ ይስተዋላል። አንዳንዴ ቅናት በመጠኑ የሚፈሩ ስሜት ሊሆን ይችላል። ነጻነት ሲገደብ እና የግንኙነቱ ሰላም ሲያወቅ ችግር ይሆናል። በተለይም ደግሞ በቅናት ምክንያትም በተለያዩ ቦታዎች ላይ የተለያዩ አላስፈላጊ ድርጊቶችም ሲከናወኑ እናያለን። ቅናት ላይ እንግዲህ የተለያዩ ሀሳቦች ይነሳሉ። ቅናት ቤት ያፈርሳል፣ ቅናት ትዳርን ይበጠብጣል፣ ቅናት እንዲሁም የተለያዩ ነገሮችን ያሳጣል ይባላል እና ለመሆኑ ቅናትን እንዴት ይገልጹታል ስትል ኤደን ሽመልስ ደግሞ ተከታዩን ጥንቅር አዘጋጅታልናለች። አድማጮቻችን ደግሞ በ6979 የመልእክት መስጫ ቁጥራችን ላይ ስለ ቅናት ሀሳብ አስተያየት እንዲሁም ደግሞ የገጠማችሁ ገጠመኝ የሰማችሁት ነገር ካለ አጋሩን እንላለን። የተከበራችሁ አድማጮቻችን ወደ ተከታዩ ጥንቅራችን ሸጋገር።
1: ከስራ ወደ ቤት ሲመለሱ በመጀመሪያ የሚያጋጥሙት አቀባበል የውሸት መለያ ምርመራ ቢሆንስ? የብሪታንያ ጥንዶች ዴቪ እና ስቲቭ የገጠማቸው እውነታ የነበር። ዴቪ ስቲቭ ታማኝ መሆኑን ለማረጋገጥ በወሰደችው እጅግ ከፍተኛ እርምጃ ምክንያት በመገናኛ ብዙሃን ዘንድ በዓለም ላይ እጅግ በጣም ቅናት ያለባት ሴት ተብላ ትታወቃለች። የስቲቭን የስልክ መረጃዎች፣ ኢሜሎችና የባንክ ሂሳብ መግለጫዎችን ትመረምር እንደነበርም ይነገራል። እንዲሁም ከሌላ ሴት ጋር ግንኙነት ፈጥሯል ብላ በጠረጠረች ቁጥር የውሸት መለያ ምርመራ እንዲያደርግም ታደርገዋለች። ዴቪ ኦቴሎ ሲንድረም የተባለ ህመም እንዳለባት በመረጋገጡ ታሪኩ ይበልጥ ያልተለመደ ሊሆን ይችላል። ይህ ህመም በከፍተኛና ምክንያታዊ ካልሆነ ቅናት እንዲሁም ምንም አይነት ማስረጃ ባይኖርም እንኳን የትዳር አጋር ታማኝ አይደለም በሚል ጽኑ እምነት ጋር የተያዘ ነው። ህመሙ ስሙን ያገኘው ከሼክስፒር ገጸ ባህሪ ኦቴሎ ሲሆን የእሱ ቅናት አሳዛኝ ፍጻሜን አምጥቷል። ታዲያኛም በዛሬው ማለዳ ፕሮግራማችን መጠኑን ያለፈ ቅናትን በተመለከተ ልንዳስስ ወደናል።
2: ቅናት በጣም መጥፎ ነው፣ ራስን ከማጥፋት ድረስ ያደርሳል። እና በቃ እኔ እንጃ ጥሩ ነገር ነው ብዬ ስለማልደግፈው መጨረሻቸውም አያምርም፣ የሚቀናኑ ሰዎች ማለት ነው።
3: በማህበረሰቡ ደረጃ ካልሽ እንደ ሳቤ ሴት ቅናተኛ ናት ተብሎ ይታሰባል።
4: ከአንቺ ጋር ቁሞ እያወራ ምናምን በይው፣ እኔ እቀናለሁ መወዶ ከሆነ
1: የምንፈልገውን ሰው አጣዋለሁ አሊያም ደግሞ በስራ በኑሮ ሁኔታ እንዲሁም በተለያየ ምክንያቶች ይበልጠኛል ትበልጠኛለች በሚል ፍራቻና ስጋት የሚመነጭ ስሜት ነው። እንዲሁም ነገሮችን ከራስ አንጻር ብቻ በማየት የሚከሰት የተለያዩ ደረጃዎች ያሉት ነው። ታዲያማ የተለያዩ ደረጃዎች ያሉት ቅናት በትምህርት ቤት ውስጥ እንቅስቃሴ፣ ልጆች ባህሪ ላይም ይታያል። ምሳቀይ ላይ የጓደኛዬን አይነት ምግብ ይቋጠርልኝ፣ ጓደኛዬ ያለው እኔም ይኖረኝ እያሉ ቤተሰብን ከማስቸገር ጀምሮ ቀስ በቀስ ደረጃው ከፍ እያለ ሊሄድም ይችላል። ከልጅነት የሚጀምረው ቅናት አዋቂ ሲኮንም ሁኔታውን እና ባህሪውን ወይንም ደረጃውን ቀይሮ ጓደኛ ላይ፣ የፍቅር አጋር አሊያም የትዳር አጋር ላይ እንዲሁም ጎረቤት ላይም አለባበሱ፣ ስራው፣ እንዴት አይነት መኪና እንደያዘ እየተባለ በሌሎች ሁኔታዎችም የሰዎች ላይ ቅናት ይንጸባረቅባቸዋል።

0: ቅናት ስሜታዊ አካላዊ ስነ ባህራዊ እንዲሁም ማህበራዊ አሉታዊ ተጽዕኖችን በሰዎች ላይ ያሳድራል ይላሉ። ቅናት ምንድነው? እንዴት ስታይታላችሁ ስንል ደግሞ ጠይቀናል።
1: እኔ እንጃ ጥሩ ነገር ነው ብዬ ስለማልደግፈው መጨረሻቸውም አያምርም። የሚቀናኑ ሰዎች
2: አይ እኔ ቅናት የለብኝም። እንደሆነም ቅናተኛ አለ፣ ሴት ሆናም ቅናተኛ አለች። ግን በማህበረሰቡ ደረጃ ካልሽ እንደ ሀሳቤ ሴት ቅናተኛ ናት ተብሎ ይታሰባል።
3: ቅናት የምትወጂውን ሰው ነው የምትቀኝበት አምናለሁ። ማትወጂውን ሰው ምንም ሆነ ምንም አድርጋችሁ ምክንያቱም ስለማትወጂው ነው። ከአንቺ ጋር ቁሞ እያወራ ምናምን ባይሆን ይቀናል። የምወደው ከሆነ በሱ አምናል።
1: ለምንማ አንቺ ፍቅርሽ ልብሽ ላይ ነው እንጂ ግዴታ ባፊ ስላወራሽ ወይም አንቺ የቅናት መንፈስ ስላደረብሽ እኮ አንድ ሰይጣን በውስጥ ሲያደር ነው የቅናት መንፈስ የሚከሰተው በአንቺ። ስለዚህ እኔ አልደግፈውም።
4: ማለት ቅናት በጣም መጥፎ ነው፣ ራስን ከማጥፋት ድረስ ያደርሳል።
5: ቅናት ማለት በሁለት መንገድ ይገለጻል ብሻለሁ። በአንደኛው መንገድ ቅናት አሪፍ ነው፣ በአንዱ መንገድ ማለት ነው። እንዴት መሰለሽ፣ አሁን ለምሳሌ አንቺ ላይ ያየሁትን ለምሳሌ መነጽር አድርገሻል አይደለ? ያ አሁን አሪፍ ነው፣ ወድጀዋለሁ፣ እኔ ባደርገው ቢኖረኝ ብዬ እመኛለሁ አይደል? ይሄኛው ጥሩ መንገዱ ነው። ሌላኛው መንገዱ ደግሞ ያንቺ መነጽር ውሽ ይሰበርባት ምናምን ብዬ ብቀና ይሄ ጥሩ ያልሆነ ቅናት ነው ብዬ አስባለሁ።
1: በስራ ጉዳይ አንቺም ቀንተሽ ከኔ በላይ ውጤታማ የምትሆኝ ከሆነ ይሄ ቅናት አይባልም። ይሄ ያንቺ ጥሩ ተሞክሮ ነው። ገብቼ
3: የሚቀኑ ሰዎች አሉ፣ በስራ ላይ ብዙ ጓደኞች አሉሽ፣ እነሱ ማወቅ ነው የምፈልገው። ከዛ ውጭ ይቺ ልጅ ምንህ ናት ብዬ ጠይቄው፣ አይ ማስተዋወቅ ምናምን ካልፈለገ እንዴት የሆነ ኬዝ አለው ብዬ ነው ማምን። ግን በስራሽ ብዙ ሴቶች አሉ፣ ብዙ ጓደኞች አሉሽ፣ እነሱ እኔ ማወቅ ይጠበቅብኛል። በእኔም በኩል በተመሳሳይ
5: እኔ አልቀና፣ ምክንያቱም መጀመሪያውኑ ራሴን አሳምኜ ነው የምገባው። አሁንም ቢሆን ማለት ብዙ አይነት እንዳልኩሽ እሱ ከነዛ ሰዎች ጋር ያለው ግንኙነት ሌላ ነው። ምንም ሊሆን ይችላል። መጀመሪያ ማመን አለብኝ። ሲጀመር ትዳር ሲመሰረትም እንደዚህ አይነት ሪሌሽንሽፕ ውስጥ ስትገቢ እምነት ግድ ነው፣ ወሳኝ ነገር ስለሆነ ማለት ነው። ስለዚህ እነሱን የሚያገኛቸው መንገድ በሌላ ነው። እኔ ከታመንኩኝ ያው ከሱ የሚቀረው ለሱ ነው። እኔ ከኔ ማድረግ ያለብኝን ነው ማድረግ ያለብኝ።
0: ከመጠን ያለፈ ቅናት አንድ ሰው የሚወደውን የሚያስተዳድረውን ወይንም የሚቀርበውን ሰው ከሌሎች ጋር ሲያይ ከፍተኛ ጥርጣሬ፣ ፍርሃት፣ ቁጣ የሚመስልበት ሁኔታ ነው። ቅናት በራሱ የሰው ልጅ የተለመደ ስሜት ቢሆንም ከመጠን ሲያልፍ ግን ግንኙነት፣ የግል ሰላምን፣ የሰውነት ነጻነትን ሊጎዳ ይችላል። ከመጠን ያለፈ ቅናት ብዙ ጊዜ እኔን ትቶ ሌላ ሰው ይመርጣል፣ ከሌላ ሰው ጋር እየተነጋገረ ነው ወይንም እኔን እያታለለ ሊሆን ይችላል የሚሉ ሀሳቦችን ሊያበዛ ይችላል። እውነተኛ ማስረጃ ባይኖርም ጥርጣሬው እየጨመረ ሲሄድ ግን ሰውየው የሌላውን ስልክ መመርመር፣ የሚያነጋግራቸውን ሰዎች መቆጣጠር፣ አሊያም ደግሞ የት እንደሚሄድ ሁሉ ጊዜ መጠየቅም ሊጀምር ይችላል። ታዲያኛው የስነ ልቦና ባለሙያውን ቤዛዊት መለሰን ከመጠን ያለፈ ቅናትን በተመለከተ ሀሳባቸውን እንዲሰጡን ጠይቀናቸዋል።
6: ምክንያታዊ ያልሆነ ቅናት ሪሌሽንሺፕ ላይ ከጓደኛ ጋር ከዛ ደግሞ ከሌሎችም ሰዎች ጋር ምንድን ነው የመጀመሪያው አንዛይቲ እንዲፈጠር ያደርጋል። ውጥረት እንዲፈጠር እንደዚህ ሆኖ ይሆን ለዚህ ይሆናል እንደዚህ ሆኖ ብሎ አይምሮን ነፃነቱን ከማሳጠታችን የተነሳ ውጥረት ወይም አንዛይቲ በውስጣችን እንዲኖር ያደርጋል። የመጀመሪያው ሁለተኛው እና ዋናው ጉዳት እምነትን ማሳጣት ነው። በቃ እንወዳቸዋለን ግን አናምናቸውም፣ ፍቅርን ሙሉ እንዳይሆን ያደርገዋል። ስለዚህ የቅናት ትልቁ ጉዳቱ ጓደኞቻችን ጋር አብረውን ያሉ ሰዎች ላይ እምነትን ማሳጣት ነው። ሌላኛው አግባብነት የሌላቸው ጭቅጭቅና አለመግባባቶች እንዲፈጠሩ ያደርጋል። በሰላም ከምናሳልፈው ነገር ይልቅ አይምሯችን ትሪገር ስላለው ቁጭ ብለን እያወራን ራሱ በቃ አሁን ሀሳቧ በዛ ሄዶ ይሆን እንደዚህ እያሰበ ይሆን ስልክ አለማንሳት ምናምን በቃ ለዚህ ይሆናል ብሎ ራሱ የሚፈጥራቸው አይምሯችን ላይ የሚፈጥራቸው ምስሎች ሁል ጊዜ ከአብረውን ካሉ ከምን

0: ጥሩ ቢሮ ዳውኒንግ ስትሪት ሄደው ከጠቅላይ ሚኒስትር በርናም የካቢኔ ሚኒስትር ጆናታን ሬኖልስ ጋር የቢዝነስ ሚኒስትር ናቸው ከእርሳቸው ጋር ሰፊ ውይይት አድርገው ነበር። ይሄ እንግዲህ የሲቲ ጥፋተኝነት ከመሰባቱ በፊት ገና ስራ ነበር። ብዙ ኢንቨስትመንት ገና በእጃቸው ላይ ነበር። እና የዛ ውይይታቸው ዋነኛ አጀንዳ የአቡደቢን ተጨማሪ ኢንቨስትመንት የሚመለከት ነው። እና አረቦቹ አኩርፈው ቅዳቸውን ከሰረዙ ብሪተን ብዙ ታጣለች። ነው በክለቡ ላይ ካፈሰሱት መዋለ ንዋይ በተጨማሪ የ30 ቢሊዮን ፓውንድ ድምር ኢንቨስትመንት አላቸው መረጃዎች እንደሚያሳዩት። ይህንን ራሱ የዩናይትድ ኪንግደም መንግስት በይፋዊ ዌብሳይቱ ላይ ገልጾታል። ጉግል ብታረጉ ታገኙታላችሁ። በዚህ በሶቨሬን ኢንቨስትመንት ፓርትነርሺፕ ወይ SIP ነው የሚሉት እነሱ በማርች 2021 የተባበሩት አረብ ኤምሬትስ ሙባዳላ በተባለው የኢንቨስትመንት ኩባንያዋ በኩል በአስር ቢሊዮን ፓውንድ የተጀመረው የኢንቨስትመንት አጋርነት ከተገመተው በላይ ነው ያደገው። ከዛ በኋላ ብዙ ገንዘብ ጨምሯል። FDI የሚሉት ነገር ፎሬን ዳይሬክት ኢንቨስትመንት የውጭ ቀጥተኛ ኢንቨስትመንት ለየትኛውም ሀገር ጠቃሚ ነውና በብዙ ቢሊዮኖች ከመካከለኛው ምስራቅ ወደ ብሪትን መሬት እየመጣ እንደዚህ አይነት ኢንቨስትመንት በመንግስትና በብሪትን መንግስትና በተባበሩት አረብ ኤምሬትስ ትብብር ሲሰራ ቆይቷል። ከተገመተው በላይ ያ የመጀመሪያውን የአስር ቢሊዮን ፓውንድ እና እነ ሼክ መንሱር በጥፋተኝነት ስማቸው ጠፍቶ ከቀረ ታዲያ ውድ አድማጮች ይህንን ሁሉ ኢንቨስትመንት ብሪትን ልታጣ እንደምትችል ይገመታል። አሁን ይሄ ነው እንግዲህ በእንግሊዝ መንግስትና በተባበሩት አረብ ኤምሬትስ መንግስት መካከል ያለ ጉዳይ ሆኗል ብላችሁ በቀጥታ ማህበረሰብ ውስጥ እጁን ሊሰድ ይችላል። ይሄ ጉዳይ አስቡት። በአረቦች ኢንቨስትመንት በማንቸስተር ከተማ ስራ ያገኙ ሺዎች እነርሱ ፑል አውት ቢያደርጉ በቃ ሁሉን ነገር ዘግተው ወደ ሀገራቸው ቢመለሱ የስራ እድል ያጣሉ። እና የሆነ ኢኮኖሚያዊ ግራፍ ስመለከት ነበረ ለዚህ ፕሮግራም ዝግጅት ቴሌግራፍ የተባለው ጋዜጣ ላይ ይወጣና እዚያ ላይ ስትመለከቱ አረቦቹ ወደ ማንቸስተር ከመጡ በኋላ የማንቸስተር ከተማ ኢኮኖሚያዊ መነቃቃት በቁጥር ሁሉ ሳይቀር ሊለካ የሚችል ሜጀረብል ሆኖ ይታያል። ግራፉን እንዴት እንዳሳደገ፣ በከተማይቱ የነፍስ ወከፍ ገቢ እንዴት እንዳደገ፣ የከተማይቱ የግሬተር ማንቸስተር ኢኮኖሚ እንዴት እንደተነቃቃ፣ የእነርሱ የአረቦቹ አስተዋጽኦ ብቸኛ ባይሆንም ትልቅ ድርሻ አለ። እና ለዚህ ነው የማንቸስተር ሲቲ ጉዳይ ከእግር ኳስ ሜዳም ያለፈ ከባድ ዲፕሎማሲያዊ ትኩሳት ፈጥሯል የሚባል።
1: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ረሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ዋናው ስፖርት አገልግሎቱን ይበልጥ እያዘመነ ወደ ከተማችን መሃል መጥቷል። አገልግሎቱን ይበልጥ ቀልጣፋ ለማድረግም በቦሌና 22 የሚገኙት ሾፖቻችን የቡድን ማሊያ ትዕዛዝን ለመቀበል በተለየ ሁኔታ ተደራጅተዋል። በአካል መጥታችሁ ስታዙ የምታገኙት የ5% ቅናሽ ደግሞ ለእናንተ የተሰጠ ተጨማሪ ስጦታ ነው። ከዋናው ማዘዝ ቀላል ነው። ዋናው ወደፊት። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ። ሶሲ ሶያ ከንጹህ አኩሪ አተር የተመረተ። አመራረቱም ከእጅ ንክኪና ከ

0: ኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይሶ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ። ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከ9 በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ። ስማርት ስልክ በጥቅል ዋጋ አስበው ያውቃሉ? ኢትዮ ቴሌኮም የስማርት ስልክ ተሞክሮ የሚያገኙባቸውን የዘኔክሰስ ስልኮች ይዞሎ ቀርቧል። የአንድ ዓመት የሞባይል ጥቅል ቅድመ ክፍያ በመክፈል ብቻ የዘኔክሰስ ስልኮችን የግሎ ማድረግ ይችላሉ። ዘኔክሰስ L131ን በ3189 ብር ክፍያ ለአንድ ወር ከሚቆይ ተጨማሪ 4 ጊጋባይት 80 ደቂቃና 50 መልእክት ጋር የሚያገናኙ ሲሆን በዘኔክሰስ L2028 ተች ስክሪን ደግሞ 3395 ብር ብቻ በመክፈል በየወሩ 5 ጊጋባይት 50 ደቂቃና 20 መልእክት የሚያገኙ ይሆናል። ምን ይሄ ብቻ! ዘኔክሰስ ስልኮችን ምርጫው ሲያደርጉ ፈጣን የ4G ኢንተርኔት፣ የ2 ጊጋባይት ነፃ የቴሌ ስቶሬጅ ክላውድ፣ የቴሌብር መተግበሪያ፣ ረጅም የባትሪ ቆይታና ዋየርለስ FMን በአንድ ላይ የያዙ ሲሆን ለተዝናኖቶ ደግሞ ልዩ ልዩ ጌሞችና የማኅበራዊ ሚዲያ መተግበሪያዎችን አንድ ላይ አካተው ይጠብቆታል። አሁኑ በአቅራቢያው ወደሚገኝ የኢትዮ ቴሌኮም የአገልግሎት ማዕከል ወይም በዘመን ገበያ የግሉ ያድርጓቸው። ለጥቅሉ ይከፍላሉ፣ ከነ ስልኩ ይወስዳሉ። ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚኒሊክ አደባባይ ከፍ ብሎ ሶራምባ ሆቴል።
1: የምትገኙት ብስራት ስፖርትን በብስራት ኤፍኤም 101.1 የሬዲዮ ሞገድና በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል ስለሆነ በቻናሉ ለምታደምጡን ሰብስክራይብ ማድረጋችሁን አትርሱ። እስቲ ስለዚህ ተከላካይ ደግሞ ላውራ። ስለ ጀረሚ ዣኬ ሊቨርፑሎች የቨርጅል ቫንዳይክን ተተኪ ያገኙ ይመስላል። ይሄ ውድድር ዘመን 2026-27 ከተጀመረ በሊቨርፑል ከተጠበቀው በላይ በአስደናቂ ብቃት የጀመረ ቶሎ አዳፕት ያደረገ ፕሪሚየር ሊጉን በዚህ ለጋ አድሜው እንዲሁም በፈረንሳይ ብሔራዊ ቡድን ደግሞ ሰሞኑን በኢንተርናሽናል ብሬኩ ለመጀመሪያ ጊዜ ተመርጦ በዚነዲን ዚዳን ቡድን ውስጥ በቋሚነት እየተጫወተ ያው ከባድ ፉክክር ባለበት የፈረንሳይ መሃል ተከላካይ ቦታ ቋሚ ቦታውን አደላድሎ እየያዘ ያለ ተከላካይ ነው። ይህ ለፈረንሳይ ብሔራዊ ቡድንም ለሊቨርፑልም ትልቅ ዜና፣ ትልቅ በጎ ነገር ነው እና የጀረሚ ዣኬ ጉዳይን በዚህ ሰዓት ማንሳት ይኖርብናል። አርብ ምሽትም ፈረንሳይ ከጣሊያን ጋር በነበራቸው የዩኤፋ ኔሽንስ ሊግ ጨዋታ አንድ ለአንድ ሲለያዩ ሁለተኛው ኢንተርናሽናል ግጥሚያው ነበረ። ለዣኬ በዚያ ጨዋታም ከፍ ያለ አድናቆት አግኝቷል። የሊቨርፑል ደጋፊዎች አሁን አሳማኝ ተከላካይ ያገኛችሁ ይመስላል። እንዳጀማመሩ ሲዝኑን በዚሁ የሚቀጥልና የሚያጠናቀቅ ከሆነ ደግሞ ለመጪዎቹ ዓመታት ይህን ለጋ ልጅ የቨርጅል ቫንዳይክ ተተኪ ሆኖ እናየዋለን ብለን ተስፋ እናደርጋለን። በዚነዲን ዚዳን ስም ለመጀመሪያ ጊዜ እንግዲህ የፈረንሳይ ብሔራዊ ቡድን ጠራው እና ሁለተኛው ጨዋታ ላይ የተጫወተው አሁን ፈረንሳይ ከጣሊያን አርብ ምሽት አንድ ለአንድ ተለያዩ። ከዳዮ ኦፓሜካኖ ጋር ተጣምሮ ሙሉ ጨዋታ ተጫወተ። ጀረሚ ዣኬ ከእድሜው በላይ ብስለትን ያሳየ 2026-27 በበጎ የተቀበለው በአንፊልድም በጥሩ የጀመረ በብሪቲሽ መገናኛ ብዙሃንም በፈረንሳይ ሚዲያም ጭምር ብዙ አድናቆት እያገኘ ያለ፣ ዚዳንም ራሱ ከሰሞኑ ጨዋታዎች በኋላ አድናቆት እያዥጎደጎደለት ያለ ተከላካይ ነው። ይህንን መስማት በጣም ያስደስታል አለ ዣኬ ዚዳን ስላቀረበለት ምስጋናና አድናቆት ተጠይቆ። ስላደነቀው ብቻ ሳይሆን ታላቁ ተጫዋች እርሱ አሰልጣኝ በመሆኑ ጭምር እድለኛ እንደሆነ ሲናገር ነበር። ዚዳን ከእርሱ በኋላ የመጡ የፈረንሳይ ተጫዋቾችን ኢንስፓየር ያደረገ ተጫዋች ነው። ይህ መቼም የታወቀ ነው። ለዣኬ እርግጥ ታሪኩ ለየት ይላል። የሊቨርፑል ተከላካይ የተወለደው ጁላይ 13 2005 ነበር። ዚዳን ለመጨረሻ ጊዜ ደግሞ ለፈረንሳይ ብሔራዊ ቡድን በተጫወተበት ነው የማቴራዚን ደረት በቴስት አገይቶ በቀይ ካርድ በተባረረበት ዕለት ዣኬ አንደኛ ዓመት ልደቱን ሊያከብር 4 ቀናት ብቻ ነው የቀሩት። አቤት ጊዜው እንዴት ይሄዳል! ውድ አድማጮች፣ እኔ እንደ ትላንትና ነው ማስታውሰው ያንን የ2006ቱን የዓለም ዋንጫ ፍጻሜ። የዚዳን ያ ጥፋት ማቴራዚ ወድቆ የዓለም ዋንጫ ወርቃማ ዋንጫ እንደቆመች እዛው ፑልፒቷ ላይ እንደቆመች እርሱ ወደ መልበሻ ቤት አንገቱን አቀርቅሮ የሄደበት ጊዜ እንደ ትላንትና ነው ትዝ የሚለኝ። እንደ ፈረንሳይ ብሔራዊ ቡድን ደጋፊነቴ እንደ ዚዳን ተጫዋች በነበረበት ጊዜም እጅግ የምወደው ተጫዋች ስለነበረ በጣም ያዘንኩበት ቀን ነበር ያ ዕለትና፣ አሁን ያ ጊዜ እንደዚህ አለፈ እና ዣኬ አንደኛ ዓመት ልደቱን ሊያከብር 4 ቀናት ሲቀሩት ነው ያ ኢንሲደንት የተፈጸመው። ፈረንሳይ ለዳግም የዓለም ሻምፒዮንነት ሳትበቃ ጣሊያን በዓለም ሻምፒዮንነት ተሞሸረች። እንግዲህ ድህረ ዚዳን ከዛ በኋላ ያው ሰማያዊ ማሊያ አለበሰም። ድህረ ዚዳን ትውልድ የዚዙን በጎ ሌገሲ ሲያስቀጥል ታዲያ ዣኬ በተከላካይነት በዚህ ወቅት በኮከብ አጀማመር ብቅ ብሏል። አሁን ከዚዳን ትውልድ በኋላ ሌሎች ትውልዶች መጥተው አልፈዋል። ግን ይሄኛው ግን አዲሱ ትውልድ ነው። አዲሱ የፈረንሳይ ብሔራዊ ቡድን ትውልድ ነው። ጀረሚ ዣኬ የተወለደው በፓሪስ ቦንዲ ነው። የቦንዲ ልጅ ነው። የፓሪስ ቦንዲ ሰፈር ደግሞ ኪሊያን ኤምባፔን፣ ዊሊያም ሳሊባ እና ሌሎችም በርከት ያሉ ከዋክብትን እያፈራ አካባቢ ነው። ከነርስ እናቱና ከመምህር አባቱ አብራክ ቢገኝም ግን አሁን እናት አባቱ በትዳር አልጸኑም፣ ተፋተዋል። በመሃል ሜዳ ተጫዋችነት በአካዳሚ ደረጃ ሲጫወት ኖሯል። የፖል ፖግባ አድናቂ ሆኖ ነበር ያደገው። ኦብቪየስሊ ፖግባን እያደነቀ ካደገ አማካይ ተጫዋች ሚድፊልደር ነበር ማለት ነው። በኋላ በየደረጃው ያሰለጠኑት ባለሙያዎች ወደ መሃል ተከላካይነት መለሱት። አሁን እንዴት ነው ቦል ፕሌይንግ ሴንተር ባክ ይሉታል። ኳስ መጫወት የሚችል ከኳስ ጋር ምቾት የሚሰማው የመሃል ተከላካይ እንደሆነ አስካውቶች ሁሉ ያምናሉ። እና በ2019 በስታድ ሬን ሲመዘገብ በአካዳሚ እድሜው ግን 14 ነበር። በ2022 ደግሞ የመጀመሪያውን ፕሮፌሽናል ኮንትራክት በመፈረም አንድ እርምጃ ወደፊት ተራመደ። በጃንዋሪ 2024 ደግሞ በሊግ አ በፈረንሳይ ትልቁ ሊግ የመጀመሪያ ጨዋታው ላይ ተጫወተ። 1.88 ሜትር የሚረዝመው ዣኬ ከስታድ ሬን ለአንድ ዓመት ለዋናው ቡድን 2024-25 ላይ ከተጫወተ በኋላ በውሰት ለክሌርሞ ተሰጥቶ የጨዋታ ዕድል እንዲያገኝ እዚያ ቆይቶ ነው እንግዲህ በሊቨርፑል መልማዮች እይታ ውስጥ ገብቶ የክለቡን ከፍተኛ የቴክኒክ ኃላፊዎችን በማሳመኑ እስከ 60 ሚሊዮን ፓውንድ በሚደርስ ዋጋ ወደ አንፊልድ ተዘዋውሯል። በሊቨርፑል በፕሪሚየር ሊግ ባሳየው ጠንካራና አሳማኝ አጀማመር ዚዳን ለብሔራዊ ቡድኑ ጠራው። ከቤልጅየም ጋር 1-0 ሲያሸንፉ ተሰለፈ። ቡድኑ በክሊን ሺት እንዲወጣ ትልቅ አስተዋጽኦ አበረከተ። አርብ ምሽት ደግሞ ከጣሊያን ጋር በነበረው ግጥሚያ ዣኬ የቡድኑ የኋላ መስመር ጥንካሬ ምሰሶ ሆኖ አምሽቷል። እንደውም ኡፓሜካኑ አብሮት የተጣመረው በኋላ ላይ በቀይ ካርድ ተወግዷል። እሱ ግን ዣኬ በጥሩ ብቃት የጨረሰው ጨዋታ ነበር እና በፈረንሳይና በሊቨርፑል በሁለቱም አጀማመሩ ከተጠበቀው በላይ ሆኖ ነው አሁን የነ ሌኪፕ አብይ ርዕስ ሆኗል። የሊቨርፑል አሰልጣኝ አንዶኒ ኢራኦላ በሊቨርፑል በዚህ ፍጥነት በመላመዱ ደስተኛ መሆናቸውን ሲናገሩ ተሰምተዋል። የ21 ዓመት ለፕሪሚየር ሊግ አዲስ የሆነ ባዕድ ከሊግ በቀጥታ የመጣ ማን እንደዚህ ተሳካለት? ብዙ ጊዜ ወጣት ተጫዋቾች በዚህ ዕድሜ ወደ ፕሪሚየር ሊግ ሲመጡ ይቸገራሉ። እንዲለምዱ ጊዜ ወስድባቸዋል። እስኪ ለምዱ ድረስ ከ12 ወራት በፊት ይሄ ልጅ በውሰት ለክሌርሞ በሁለተኛው ዲቪዥን ሊግ ደ በፈረንሳይ ይጫወት ነበር እና በአጠቃላይ 54 የሊግ ግጥሚያዎች ልምድ ብቻ ይዞ ነው ወደ ሊቨርፑል የመጣው። ውድ አድማጮች ልብ በሉ፣ 31 በስታድ ሬን 31 የሊግ ጨዋታ ተጫውቷል። በክሌርሞ ደግሞ በሁለተኛው ዲቪዥን የሁለተኛው ሊግ ላይ 23 ግጥሚያዎች ላይ ተሳትፏል። በአጠቃላይ 54 የሊግ ጨዋታ ልምድ ብቻ ነው ያለው እና ሊቨርፑል በምን አይነት ኮንፊደንስ ነው ወደ አንፊልድ ያመጣ? ምን ቢያዩበት ነው የሚያስብል። ግን ደግሞ አሁን ይኸው የሊቨርፑል መልማዮችን ልናደንቅ ግድ ይለናል። ቢያንስ እስካሁን ድረስ ባሳየው ብቃቱ ፕሪሚየር ሊግን ቶሎ በመላመድ አእምሯዊ ጥንካሬው ልዩ መሆኑን፣ የመላመድ ብቃቱ ከፍ ያለ መሆኑን፣ እንዲሁም የቴክኒክ የታክቲክ ብቃቱ ሁሉ አስደናቂ መሆኑ በሁለቱም ቡድኖች ውስጥ የሚሰጠውን አሳይመንት በብቃት በመወጣት ረገድ እያሳየ ነው። ተመልከቱ ወጣት ተጫዋቾች በሱ ዕድሜ ያሉ ወደ ፕሪሚየር ሊግ ሲመጡ ያጋጠማቸውን። ዊሊያም ሳሊባ የ18 ዓመት ልጅ ሳለ ነው ከሴንት ኤቲየን ወደ አርሰናል መዘዋወሩ የተነገረው። ግን ለቀጣዮቹ 3 የውድድር ዘመናት የዝውውር ወሬው ከተሰማ በኋላ ባሉ 3 ሲዝኖች እዚያው ፈረንሳይ ውስጥ ለተለያዩ ክለቦች በውሰት ሲሰጥ ነው የቆየው። ከዚያ ነው በ21 ዓመቱ ለፕሪሚየር ሊግ የመጀመሪያው ጨዋታ መጫወት የቻለው። አረብ ማንቸስተር ዩናይትድ ሌኒ ዮሮን ዩት እድሜው 20 ነው። ከሊል ወደ ማንቸስተር ዩናይትድ እንደተዘዋወረ በ 59 ሚሊዮን ፓውንድ በ2024 ያኔ ሲዘዋወር 18 ነበር፣ አሁን 20 ነው። እና ፖቴንሻል ቢኖረውም እስካሁን ድረስ እንግዲህ በእነዚህ 2 ዓመታት በማን ዩናይትድ ውስጥ እንደ ወጥ የሆነ ብቃት ያለው አስተማማኝ ብቃት የሚያሳይ ተጫዋች ሊሆን አልቻለም። ይህን ኮንሲስተንሲውን ሊያገኝ ያልቻለው ያለ ጥርጥር አንዱ ችግሩ በእድሜ ለጋ ስለሆነ ከሊግ መጥቶ ፕሪሚየር ሊግን በቶሎ የመላመድ እክል ስለገጠመው ነው። እና አሁንም ቢሆን ሌኒ ዮሮ በዚኔዲን ዚዳን ተጠርቷል ለፈረንሳይ ብሔራዊ ቡድን፣ ግን ቦታው ግን በዣኬ ተይዞበታል። በጀሬሚ ዣኬ የበለጠ ዚዳን እንዳመነ በወቅታዊ ፐርፎርማንስ ከዮሮ ይልቅ እነዚህ ጨዋታዎችን መመልከት በቂ ነው። እንግዲህ ከጣሊያን ጋር በነበረው ጨዋታ ዣኬ ወደ ላይ ገፍቶ ሃይ ሆኖ ይጫወት ነበር። ጀብደኛ አጫወት ሲያሳይ ነበር። ኳስ የሚጫወት ከኳስ ጋር ምቾት የሚሰማው የመሃል ተከላካይ ስለሆነ የፈረንሳይ ብሔራዊ ቡድን በዚዳን ስር በሃይላይን ነው የሚጫወተው። ተከላካዩን ወደ መሃል ሜዳ በጣም ይገፋል እና ይሄ ደግሞ ከባድ የቤት ስራ ነው። ሁልጊዜም ይከብዳል በሃይላይን ለሚጫወቱ ቡድኖች የመሃል ተከላካዮች ሚና ሁሌም ከበድ ያለ ነው። ከበስተጀርባቸው የሚተቡት ቦታ ሰፊ ስለሆነ እና ከጨዋታው በኋላ እንዲሁም ከጣሊያን ግጥሚያ በኋላ አርብ ለምሽት እንዴት ነው እንደዚህ በድፍረት ወደ ላይ ፕሬስ እያረክ ላይ የወጣ ስትጫወት የነበረው ተብሎ ተጠይቆ በአሰልጣኙ ትዕዛዝ ነው አለ። ዚዳን ያዘዘኝ አለ። ወደፊት ገፍቼ ፕሬስ እንዳደርግና ኋላይ እንዳልመለከት ስላዘዘኝ መመሪያውን መከተሌ ነበር አለ ዣኬ። እና ሃይ ሪስክ ጨዋታ ይጫወታል፣ ግን በብቃት ነው የጨረሰው። ዚዳን የሚፈልገው እንዲህ አይነት ጨዋታ ነው። የሚገርማችሁ የዚዳንም ይሄ ሃይ ሪስክ አጫወት ለተከላካዮች ኢራኦላ የሚፈልጉት አይነት መሆኑ ነው የሚያስገርም። ከኢራኦላ ጋር ተመሳሳይ ሀሳብ አላቸው። እዚህ ጋር እኛ ፕሮአክቲቭ ተከላካዮችን ይፈልጋል እንዲህ አይነት አጫወት። እነዚህ አሰልጣኞች ከእርሱ ያዩት ተመሳሳይ ነገር ያለ ይመስላል። እና ሊቨርፑል ኢብራሂማ ኮናቴን በነፃ ወደ ሪያል ማድሪድ እንዲሄድ ከተገደደ በኋላ ጥሏቸው ሲሄድ ኮናቴ ለቦታው የሚመኙት አይነት ሰው ሆኖ ነው የመጣላቸው ጃኬ። ዲያም ከኮናቴ ልክ ጃኬ ከኳስ ጋር የበለጠ ምቾት የሚሰማው ተከላካይ ነውና ሚድፊልደርም ስለነበረ ቀድም እንደገለጽኩላችሁ ተከላካይ ቦታ ላይ ኮሃላ ከኳስ ጋር ብዙ የመቆየት ከኳስ ጋር ምቾት የሚሰማው ብዙ ስተቶችን የማይፈጽም ወደ ሜዳው ላይኛው ክፍል የራሱን መስመር ጥሎ ሄዶ እንኳን አማካይ ክፍል ላይ ገብቶ የበለጠ ለቡድኑ ማጥቃት ኮሃላ ድጋፍ መስጠት የሚችል አይነት ካሪ አድርጎ ስፔስን ተከትሎ ቡድኑ ይበልጥ ወደፊት ገፍቶ እንዲጫወት የሚያስችል አይነት ተከላካይ ነውና የመከላከል ብቃቱ እንዳለ ሆኖ ከኳስ ጋር ያለው ይሄ ችሎታው ደግሞ በዚዳንም በኢራኦላም በጣም የሚወደድ ነውና ጃኬ በክለብ በብሔራዊ ቡድን እንዲበጀመረበት ብቃቱ ከቀጠለ ሊቨርፑል ሌላውን ቫንዳይክም እንዳገኘ ይቆጠራል እየተባለ ነው። ምክንያቱም የቫንዳይክ ምናልባት የሲዝን የመጨረሻው ሊሆን ስለሚችል አሁን የየርገን ክሎፕ ትውልድ እንግዲህ ደብዞ የቀረው ዚ ቫንዳይክ ነው አይደለ? እርሱም ተተኪ ይፈልጋል። እሱም እድሜው ገፍቷልና መሃል ተከላካይ ቦታ ላይ እንደ ጃኪ አይነት ተጫዋቾች ሲታዩ ለሊቨርፑል ደጋፊዎች ተስፋ ነው። እና ከጣሊያን ጋር ጃኬ ያስመዘገበው ስታቲስቲክስ አስገራሚ ነው። 2 ኢንተርሴፕሽን፣ 2 ኳሶችን ክሊር አርጓል፣ 2 ሪከቨሪስ፣ 2 የአንድ ለአንድ አጋጣሚዎች ላይ አሸንፏል። ነው 4 ይቅርታ 4 ዱዌልስን አሸንፏል። የሚገርመው ከኳስ ጋር ያለው ምቾት 80 ኳስ ሊያቀብል ሞክሮ 79ን አሳክቷል። የተበላሸበት አንዷ ኳስ ናት ከ80 አንዷ ፓስ። እና ለመከላከል ወደ ላይ ወጥቶ ወደ መሃል ሜዳ ተጠግቶ እየተጫወተ በዚህ ሪስክ እንኳን ጥፋት አላጠፋም። ፍጹም ብቁ ሆኖ ነው ጨዋታውን የጨረሰው። እኔ ራሱን መስመር ጥሎ እየገፋ ወደፊት ጥሶ የመግባት ብቃቱንም አሳይቷል። እና ሲጀመር በፈረንሳይ ብሔራዊ ቡድን የመሃል ተከላካይ ቦታ ቋሚ ቦታ ማግኘት በራሱ ትልቅ መሆን አለብህ፣ አለበለዚያ ቦታ ማግኘት አትችልም። ምክንያቱም ኢብራሂማ ኮናቴ፣ ዳዮ ኡፓሜካኖ፣ ማክሰንስ ሌክሮ የቼልሲው ተከላካይና ሌኒ ዮሮ አይነት ተከላካዮች አሉት ቡድኑ። ይሄ ብቻ አይደለም፣ ነሳሊባም ከጉዳት ሲመለስ የዚሁ ስብስብ አካል ነው እና ነገ ፈረንሳይ ከቤልጅየም ጋር በሚኖራት ጨዋታ ኡፓሜካኖ ከጣሊያን ጋር በቀይ ስለወጣ አሁንም ጄሬሚ ጃኬ ቦታውን ማንም አይቀማውም፣ ጨዋታውን ይጀምራል ተብሎ ነው የሚጠበቀው። እንግዲህ ለሊቨርፑል ይሄ ጥሩ ዜና ነው። በኢንተርናሽናል ብሬክ ላይም ይሄ ልጅ የበለጠ ልምድ እያካበተ ከሌሎች አዳዲስ ተጫዋቾች ጋር በብሔራዊ ቡድኑም የመጫወትን ሁን ነገር አዳፕት እያደረገ የመጣ ስለሆነ በፕሪሚየር ሊግ ኦልሬዲ አዳፕት አድርጎ ጀምሯል በጥሩ ብቃት። ከዚያም ደግሞ ከኢንተርናሽናል ብሬኩ መልስ በአንፊልድ ይህንኑ ፐርፎርማንሱን እንዲቀጥል የሚችልበት እድል ያለ ይመስላል። እና ሊቨርፑል በዚህ በግዢው በጣም ደስተኛ ባይሆን ነው የሚገርመው። በዚህ ሰዓት ከኋላ የሚያጠቃ ተከላካይ አግኝተዋል ማለት ነው፣ የሚከላከል ብቻ ሳይሆን። እና ጃኬ በፈጠነ ተላምዷል፣ ቶሎ አዳፕት አድርጓል። በኢንተርናሽናል ብሬኩ አሁን በአየር ላይ ኳስ ኤሪያል ዱዌልስ ላይ ያሳየው ብቃት ለፕሪሚየር ሊግ ላይ ሲያሳይ የነበረው ነው። በነገራችን ላይ በሊቨርፑል በኤሪያል ዱዌልስ 77% ስኬታማ ነው። በዚህ በአየር ላይ የአንድ ለአንድ ሽሚያ ላይ በሚያሳየው የበላይነት በ77% ስኬት በፕሪሚየር ሊግ የሚበለጠው በሃሪ ማጓየር እና በጀምስ ታርኮቭስኪ ኤቨርተኑ ተከላካይ ብቻ ነው። ከኳስ ጋር የአሰልጣኞች አንጀት አርስ የሆነ ተጫዋች የሆነ እየታየ ነው። ሁለቱም አሰልጣኞች እየመሰከሩለት ስለሆነ በመከላከል ደግሞ ይኸው በአየር ላይ 1.88 ነው ቁመቱ። ቁመት ብቻ አይደለም የአየር ላይ መከላከል ብቃቱ፣ እንዲያውም በሊጉ በስኬታማነት በሶስተኛ ደረጃ ላይ አስቀምጦታል። ነን ከፕሪሚየር ሊግ ተከላካዮች 29 መስመር ሰንጣቂ ወይም ላይን ብሬኪንግ ፓስስ ወደ አታኪንግ ሰርድ ወይም ወደ ሊቨርፑል የማጥቃት ክልል በማስገባትም ረገድ እንደዚሁ ከተከላካዮች በፕሪሚየር ሊግ ከፍ ያለ ደረጃ ላይ ተቀምጧል። በአንድ ተከላካይ ብቻ ነው በዚህ ረገድ በብዛት በላይን ብሬኪንግ ፓስስ የሚበለጠው፣ በቶተንሃሙ ያን ፓውል ቫን ሃኬ ብቻ። እሱ 33 ላይን ብሬኪንግ ፓሶችን ወደ አታኪንግ ሰርድ አስገብቷል በሁሉም ጨዋታዎች በሊቨርፑል ዘንድሮ በፕሪሚየር ሊጉ ላይ። ጄሬሚ ጃኬ ደግሞ 29 እንደዚሁ አቀብሏል። እና ኢራኦላ ፊትፊታቸውን እያሰቡ ቢጫወቱም ኋላቸውን የዘነጉ አሰልጣኝ አይደሉም። ተከላካያቸው በዚህ መልኩ ጠንካራ ስለሆነ በነ ጃኬ መጀመሪያ እንኳን ጎል ይገባበት ነበር፣ በኋላ ግን 3 ክሊንሺቶች በተከታታይ 3 ጨዋታዎች ላይ ጎል ሳይቆጠርበት የበለጠ ጠንካራ መሆኑን አሳይቷል። ባይገርማችሁ ከኢፕስዊች ከፉልሃምና ከቦርንመዝ ጋር በነበረው በ3 ጨዋታ ኦፕታ የሚለው በኤክስጂኤ ወይም ኤክስፔክትድ ጎል አጌንስት በሚለው ሊቨርፑል ላይ ጎል ሊሆኑ የሚችሉ እድሎች በሚለው በጥራቱ መመዘኛ በአቨሬጅ በሶስቱ ጨዋታዎች 0.75 xGA ነው ያስመዘገበው። ይሄ ማለት በአቨሬጅ በአንዳንድ ጎል እንኳን መቆጠር ነበረበት የሚያስብል ነገር የለም ማለት ነው። ኢፕስዊች፣ ፉልሃም እና ቦርንመዝን ሲገጥሙና በዚህ ዘርፍ በሊጉ ላይ ካሉ ራሳቸውን ለተጋጣሚ የጎል እድል ከመያጋለጡ ሶስት ቡድኖች አንዱ ሊቨርፑል ሆኗል ማለት ነው። በዚህ ምክንያት ጀሬሚ ጃኬም የዚሁ ስኬት አካል ስለሆነ ሲደነቅ ቆይቶ ነው ኢንተርናሽናል ብሬክ የመጣው። አሁን ደግሞ በዚሁ ኢንተርናሽናል ብሬክ ላይ በፈረንሳይ ብሔራዊ ቡድን በዚዳን ስር ደግሞ ጃኬ እንደዚሁ ሌላ ከፍ ያለ አድናቆት እያገኘ ይገኛል። ሊቨርፑሎች እነትም ጥሩ ተከላካይ አግኝተዋል። ውድ አድማጮች፣ ለዚህ ኢንተርናሽናል ብሬክ ወቅታዊ ያልሆኑ ግን ደግሞ በእግር ኳስ ሜዳ ላይ ሳይሆን ከሜዳ ውጪ ያጋጠሙ የማይረሱ ታሪኮችን ሰሞኑን አስደምጫችሁ ነበረን። ዛሬም ለሁለተኛው ዩቲዩብ ቻናላችን መንሱር አብዱልቀኒ ኦፍ ዘ ፒች ያዘጋጀነውን የ2015ቱን የብራዚሉን ቻፔኮኤንሴ ቡድን አባላት አሳዛኝ የአውሮፕላን አደጋ ጥንቅር እናቀርብላችኋለን። እስቲ በትረካ መልክ ቀርቧልና እንደምትወዱት ተስፋ አረጋለሁ። አድምጡት።

ድንገተኛው የስልክ ጥሪ ማንቃጨል የጀመረው ከሌሊቱ 10 ሰዓት ገደማ ጀምሮ ነበር። በብራዚል ደቡባዊ ክፍል የምትገኘው ፖርቶ አሌግሬ ገና የዕለቱን ፀሐይ አላየችም። ኦስማር ማቻዶ 66ኛ ዓመት የልደት ቀኑን በዚህ መልክ መጀመር አልፈለገም። በእንቅልፍ ልቡም ቢሆን አንድ ጓደኛው ይህንን ቀን እየጠበቀ በሌላ ስልክ ድምፁን ቀይሮ እንደሚደውልለት አልዘነጋም። የስልኩ ጥሪ ግን ማቆሚያ አልነበረው። ድካም እየተጫጫነው ስልኩን ለማንሳት ተነሳ። ጫማ ሻጩ ኦስማር የሚጠብቀው የመጀመሪያውን የመልካም ልደት ምኞት ወይም የተለመደውን የጓደኛውን ፕራንክ ነበር። የዚህኛው ጓደኛ ድምፅ ግን ሌላ ሆነበት። ስለ ልጄ የሰማኸው መረጃ አለ ብሎ ጠየቀ። ምን? ኦስማር ብስጭቱን ለመደበቅ ሞከረ። ትናንት ወደ ኮሎምቢያ በረዋል። ጨዋታው ደግሞ ገና ነገ ነው። ለምን ጠየከኝ? የኦስማር የድሮ ጓደኛ መልስ አልነበረውም። ምቾት የሚነሳ ዝምታ ተከተለ። ኦስማር ጥርጣሬ ገባው። ስልኩን ዘግቶ እየተጣደፈ ቴሌቪዥን በመክፈት ወደ ዜና ጣቢያው ቀየረው። ለቀጣዮቹ ሰዓታት ኦስማር ከተቀመጠበት አልተንቀሳቀሰ። በድን ሆኖ ቀር። የተፈጠረው በእግር ኳስ ታሪክ እጅግ አሳዛኝ ከሆኑት አጋጣሚዎች መካከል አንዱ ነበር። ላሚያ በሚባል ብዙም እውቅና በሌለው የቦሊቪያ የበረራ ድርጅት የተመራው የቢኤኢ 146 የሀገር ውስጥ በረራ ነዳጅ ጨርሶ ከኮሎምቢያ ከተማ ሜዲን አቅራቢያ ያለ ኮረብታ ላይ ተከሰከሰ። አራት የበረራ ሰራተኞችና የብራዚሉ ክለብ ሻፖ ኮኤንሴ ተጫዋቾች፣ አሰልጣኞች፣ የቡድን አባላትና የቡድኑን ጨዋታ ለመዘገብ የሚጓዙ 20 ጋዜጠኞችና ኮሜንታተሮችን ጨምሮ በድምሩ 73 ተጓዦች በአውሮፕላን ውስጥ ነበሩ። ጨዋታው የዩሮፓ ሊግ የደቡብ አሜሪካ እኩያ የሆነው የኮፓ ሱድ አሜሪካና ፍጻሜ ነበር። በሻፔ ታሪክ ግዙፍ ጨዋታ። ኮኔምቦል ቀድሞ በሚወሰን አንድ ስታዲየም እንዲካሄድ ከመወሰኑ በፊት የአህጉሩ ውድድር ፍጻሜዎች የደርሶ መልስ ይዘት ነበራቸው። ሻፔ ኮኤንሴ አትሌቲኮ ናሲዮናልን ለመቅጠም ጉዞ የጀመረውን ለ2016ቱ ፍጻሜ የመጀመሪያ ዙር ግጥሚያ ነበር። ካሰቡበት ግን አልደረሱ። ለጆዜ ማሪያ ኮርዶባ አየር ማረፊያ 16 ኪሎ ሜትር ብቻ ሲቀራቸው አውሮፕላኑ ያለ እቅዱ ወደቀ። 3 ተጫዋቾችን ጨምሮ የተረፉት 6 ሰዎች ብቻ ነበሩ። ሐዘንና ድንጋጤ ቀስ በቀስ ወደ ቁጣ ተቀየረ። ላሚያ ኃላፊነት የጎደለው የወጪ ቅነሳ መንገድ ባይተገብር ኖሮ አደጋውን ማስቀረት በተቻለ ነበር። የሻፔ ጉዞ የተነሳው ከሳ ፓውሎ ነበር። በብራዚል የወቅቱ ሻምፒዮን ፓልሜራስ ከተሸነፉበት ጨዋታ በኋላ በቀጥታ ወደ ኮሎምቢያ ለማቅናት ተዘጋጁ። ሽንፈቱ 200 ሺህ ሕዝብ ብቻ ላሏት የሳንታ ካታሪና ግዛት ከተማ ሻፔኮ ነዋሪዎች የሚያሳስብ አልነበረም። የከተማቸው ክለብ ታሪካዊ ግዙፍ ጨዋታ ቀጥሎ የሚመጣው ግጥሚያ ነበር። ለዘመናት የሚታወስ የትንሽ ክለብ ትልቅ ድል ከደጃቸው ቆመዋል። ላለመውረድ እንደሚጫወት የተጠበቀው ሻፔ ዝነኛውን የኮሎምቢያ ክለብ ናሲዮናልን ካሸነፈ ለአህጉራዊ ክብር ይበቃል። በአንጻራዊነት በመጠን ትንሽ የሆነው የአየር ላይ መጓጓዣ ከደቡባዊ የብራዚል ክፍል በቀጥታ ወደ ሰሜን ኮሎምቢያ አላቀና። በጉዞ መሃል በቦሊቪያው ሳንታ ክሩዝ ዴላ ሲየራ የአውሮፕላን ማዕከል አረፈ። የክለቡ ባለሥልጣናት በአየር መንገዱ እቅድ ላይ ጥያቄ አላነሱ። ማረጋገጫው ደግሞ ከ18 ቀናት በፊት ሊዮኔል ሜሲን ያካተተው የአርጀንቲና ብሔራዊ ቡድን ከዓለም ዋንጫ ማጣሪያ መልስ በዚሁ አውሮፕላን ወደ ሀገሩ
ተጉዟል። የሜሲና አርጀንቲና ገናና ስም ሆነና የቅርቡን አነሳን እንጂ ራሱ ሻፔኮኤንሴ ለዚህ ውድድር የሩብ ፍጻሜ ጨዋታ ጁኒየር ባራንኪዮን ለመቅጠም ወደ ኮሎምቢያ የቀናው በቢኤኢ 146 ነበር። አሁን ግን አሳዛኝ አጋጣሚ ተፈጠረ። ይሄኛው ፍጻሜ በፍጹም ትክክል አልነበረም። የመጨረሻ ማረፊያቸው ሜዲን ከመድረሳቸው ደቂቃዎች በፊት አውሮፕላኑ ነዳጁን አሟጥቶ ነበር። ፓይለቱና አየር መንገዱ ከቦሊቪያ ለመነሳት ሲወስኑ በባለሙያዎች ከሚመከረው የአቪዬሽን ደረጃ መጠን በእጅጉ ያነሰ ነዳጅ ነበራቸው። ከአደጋው በኋላ የተደረጉ ምርመራዎች እንዳረጋገጡት ይህንን የወሰኑት ገንዘብ ለመቆጠብ በማሰብ ነበር። አውሮፕላን ውስጥ ያሉት ሁሉም መብራቶች ከመጥፋታቸው ሰኮንዶች አስቀድሞ ተጓዦችን ስጋት የጨመረው ክስተት በቼሮ ጎርዶ ኮረብታዎች ዙሪያ ካሉት ዛፎች ጋር በሰዓት 250 ኪሎ ሜትር በሚምዘገዘግ ፍጥነት መጋጨታቸው ነበር። ቀጥሎ አውሮፕላኑ ለ400 ሜትር ያህል ቁልቁል ወደ ታች እየተንሸራተተ ወረደ። ከአደጋው በተአምር የተረፉት ሰዎች ለሰዓታት በውድቅት ሌሊት ዝናብ እየገረፋቸው የነፍስ አድን ሰራተኞቹን መምጣት ተጠባበቁ። የሌስተር ሲቲን ታሪክ በመድገም በዓለም እግር ኳስ ታሪክ ለመታወስ ተቃርቦ የነበረው ሻፔኮኤንሴ በሚያሳቅቅ ታሪክ የስፖርት ወዳጆች መነጋገሪያ ሆኖ ቀረ። ሻፔ የአየር ላይ አደጋ ያፈረሳቸውን የ1949 ቶሪኖ፣ የሰርማት በዝቢ ማንቸስተር ዩናይትድ፣ የቺሊው አሊያንዝ ሊማ እንዲሁም የ1993 የዛምቢያ ብሔራዊ ቡድን ዝርዝርን ተቀላቀለ። ሁሉም የአውሮፕላን አደጋ የበላቸው ነበሩ። የኦስማር ልጅ ፊሊፕ ማቻዶ ለሻፔ የፈረመው ከወራት በፊት ነበር። የ32 ዓመቱ የመሃል ተከላካይ በአደጋው ሕይወታቸውን ከተነጠቁ 71 ሰዎች መካከል አንዱ ሆነ። መራር ከነበረው አደጋ በኋላ የፊሊፕ አባት አንድ ነገር ለማድረግ ወሰነ። ለአርጀንቲና ድንበር ቅርብ ወደ ሆነው 20,000 ተመልካቾች የሚይዝ የሻፔ ስቴዲየም አሬና 450 ኪሎ ሜትር እየነዳ ተጓዘ። የፊሊፕ ቤተሰቦች የተጫዋቹን ዝውውሮች እየተከተሉ ለዘመናት በተለያዩ የዓለም ክፍሎች በሚገኙ ሆቴሎች አሳልፈዋል። ኢራን፣ የተባበሩት አረብ ኤምሬትስ፣ ቡልጋሪያ እና አዘርባጃን የተጫወተባቸው ሀገራት መካከል ይገኙባቸው። ጸጥታ የሰፈነበት የሻፔኮኤንሴ ገጠር ክፍል ግን ለኑሮ እጅግ አመች ነበር። የፊሊፕ ከዚህም ከፍ ባለ ደረጃ የመጫወት ህልም ባይቀየርም እርሱም ቢሆን በሻፔ ደስተኛ ነበር። ኮፓ ሱድ አሜሪካናን ማሸነፍ ደግሞ ለትልቅ ዝውውር ያቃርበዋል። እንደ አባቱ ኦስማር ምኞት ከሆነ ፊሊፕ አንድ ቀን ከፖርቶ አሌግሬ ሁለት ታላላቅ ክለቦች ለአንዱ ይጫወታል፣ ወይ ለኢንተርናሲዮናል አለበለዚያ ለግሬሚዮ። ይህ እንዲሆን ግን በፍጻሜው ጥሩ መጫወትና ቡድኑ ማሸነፍ ይጠበቅበታል። ቤታቸው የገባው ግን መልካም ዜና ሳይሆን ሐዘን ነበር። ኦስማር ወደ ሻፔኮኤንሴ መገኛ ከተማ ሲያቀና ፊሊፕና በርካታ ብራዚላውያን ተጫዋቾች የሚወዱትን ሙዚቃ መስማትን መረጠ። ልጁ በዋትሳፕ የላከለትን የድምፅ መልእክቶችም ወደኋላ ተመልሶ አንድ በአንድ አዳመጠ። አባዬ፣ ኳስ ተጫዋች መሆን ቢያስደስትም የብቸኝነት ሕይወት ይበዛዋል ይላል አንዱ መልእክት። ሁልጊዜም በጉዞ ላይ ማሳለፍና ከሚወዳቸው ሰዎች ርቆ መኖርም ይከብዳል እኮ የሚል የልጁን ድምፅም መልሶ ሰማ። ወደ ሻፔኮ ሲቃረብ ሐዘን የበረታበት አባት መኪናውን ከመንገድ መብራት ጋር አጋጭቶ ራሱን ለማጥፋት አሰበ። ከጓደኞቹና ቤተሰቦቹ የሚጎርፉለትን የማጽናኛ መልእክቶችን ሲያስብ ግን
ወደ ቀልቡ ተመለሰ።

ኦስማር አደጋው ካለፈ ከአንድ ወር በኋላ ከ442 መጽሔት ጋር ቆይታ ነበረ። በቃለ ምልልሱም ያንን ዕለት ሲያስታውስ እንዲህ አለ። በየ10 ኪሎ ሜትሩ መኪናዬን እያቆምኩኝ አምርሬ አለቅስ ነበር። ሐዘኔን በዚህ መልክ መወጣት ነበረብኝ። ያጣሁት ልጄን ብቻ አልነበረም፣ ምርጥ ጓደኛዬም ጭምር እንጂ። ስለ እርሱ ማሰብ ማቆም አልፈልግም። ትውስታዎቹን ሳስብና እስኪወጣልኝ ድረስ ሳለቅስ የበለጠ ተረጋጋሁ። ሻፔኮ ስደርስ ወደ አእምሮ የተመለስኩ። አሁን በሕይወት ያለሁት ያንን ቀን በዚያ መልኩ ለብቻ የማሳለፍ በመቻሌ ነበር ብሏል። ጥልቅ ሐዘን ውስጥ የገባው እርሱ ብቻ አልነበረም። የሻፔኮኤንሴ ቡድን ተጫዋቾች ሕልፈት በሁሉም የዓለም ማዕዘናት የብዙዎችን ልብ ሰብሯል። ዜናው በተሰማ ሰዓታት ውስጥ የሐዘን መልእክቶች ከየአቅጣጫው ጎረፉ። ኔይማር፣ ሜሲ፣ ክሪስቲያኖ ሮናልዶ፣ ሁሉም የእግር ኳስ ከዋክብት ሐዘናቸውን ገለጹ። ሊቀ ጳጳስ ፍራንሲስን ጨምሮ ከስፖርቱ ውጭ ያሉ ዝነኞችም ተከተሉ። ከዓመታት በፊት አይደለም በዓለም ዙሪያ በብራዚልም እንኳን ዝነኛ ያልነበረው ሻፔኮኤንሴ ትልቅ ዓለም አቀፍ ርዕስ ሆነ። በቀጣዩ ቀን ሊካሄድ የታቀደው የብራዚል ጥሎ ማለፍ ፍጻሜ በእግር ኳስ ማኅበሩ ውሳኔ ለሌላ ጊዜ ተላለፈ። ወደ ማገባደጃው የተቃረበው የብራዚል ሴሪአም በተመሳሳይ መርሃ ግብሩን አራዘመ። በተለያዩ የዓለማችን ክፍሎች የሚኖሩ ብራዚላውያን ወደ ሀገራቸው ተመለሱ። ላጧቸው ተጫዋቾች አነቡ። በእኛም ላይ ሊከሰት ይችል ነበር ብለውም አሰቡ። አሁን በሚራሶል የሚገኘው ካሚሎ ፋሪያስ ትልቅ ድንጋጤ ውስጥ ከገቡት መካከል አንዱ ነበር። ይህ አማካይ በሻፔኮኤንሴ ለሁለት ዓመታት ተጫውቷል። የሳውዲውን ክለብ አልሸባብ የተቀላቀለው የአውሮፕላኑ አደጋ ከመከሰቱ ጥቂት ወራት ቀደም ብሎ ነበር። በሳውዲ ጥሩ ጊዜ አልነበረኝም፣ ወደ ሻፔ መመለስን እያሰብኩኝ ነበር ይላል ፋሪያስ። በዚያ በረራ ውስጥ የነበሩት ሁሉም ተጫዋቾች ጓደኞቼ ናቸው። እንደዚህ አይነቱ ነገር እንግዳ ስሜት አለ። በጣም ያሳዝናል። ለየትኛው አዝነህ ለየትኛው ሳታዝን ትቀራለህ? ግን እኔ በዚያ ለመገኘቴ እንድተርፍ ምክንያት ሆኗል። አንዳንዴ ደግሞ በእኔ መልቀቅ ምክንያት ክለቡ ያስፈረመው ተጫዋች ለሞት ስለተዳረገ ራሴን ተጠያቂ አደርጋለሁ። ያጣነው እኮ ለማህበረሰቡ ምሰሶ የነበረን ቡድን ነው ይላል። ኦስማርን ጨምሮ ሐዘን ቤታቸው የገባው የ19 ተጫዋቾች ቤተሰቦች በሻፔኮኤንሴ ስቴዲየም የክብር አቀባበል ሲደረግላቸው በቴሌቪዥን ከተመለከቱት በሚሊዮን የሚቆጠሩ ሰዎች መካከል ፋሪያስ አንዱ ነበር። ኦስማር ማቻዶ ከምንም በላይ በዚያች ቀን በመላው ከተማ የሰፈነውን የሚከብድ ጸጥታ ያስታውሳል። በዚያ ወቅት በሻፔኮ ድምፅ ሰምታችሁ ከሆነ የቤተሰቡን አባል ያጣ ሰው ወይም የደጋፊ ለቅሶ ነበር ይላል። በሜዲን ፈጣሪ ባልፈቀደው የመጀመሪያ ዙር የፍጻሜ ጨዋታ ምትክ 50 ሺህ ሰዎች የታደሙት የማስታወሻ ፕሮግራም ተዘጋጀ። ኮሎምቢያውያን የሻፔኮን ሐዘን ተጋሩ። የአትሌቲኮ ናሲዮናል የወቅቱ አሰልጣኝ ሬናልዶ ሩዌዳ ይህንን ሲናገሩ ተሰምተዋል። ይሄ ዋንጫ የሚገባው ለሻፔ ነው። ሁለተኛ የመሆንን ክብር እኛ በደስታ እንቀበላለን። የተነሱት ሕልማቸውን ለማሳካት ነበር። ቢለዩንም እነርሱ ጀግኖች ናቸው አሉ ሩዌዳ። ብራዚላውያን መልእክቱን ከእንባ ጋር ተቀበሉት። በአሬና ኮንዳ በሻፔኮኤንሴ ስቴዲየም 20 ሺህ ደጋፊዎች ከህልፈት በኋላ ለተላለፈው የዋንጫ ክብር ዘመሩ። ኦስማር የዋንጫውን ዜና ሲሰማ ሻፔ ባዘጋጀው የማስታወሻ ፕሮግራም ሜዳ ውስጥ ነበር። በሐዘን ታጅቦ ድልን ማክበር ለኦስማር
የሚታሰብ አልነበር። በሌላ መንገድ ቢሆን ዋንጫውን ለልጃቴ ስጦታ ይሆን ነበር። አሁን ግን ይህንን ማሰብ አልችልም። ምናልባት ከተማው የሚጽናናበትን ነገር ይፈልጋል። ለእኔ ግን ምንም የሚያስደስተኝ ነገር አይኖርም። ልጄ ፍጻሜውን ካሸነፍን ደስታችንን እንደምናከብር ቃል ገብቶልኝ ነበር። ፍጻሜው ግን አልተደረገም። ይልቅስ የተቀበልኩት የልጄን የተቆራረጠ አስከሬን በሬሳ ሳጥን ውስጥ ሆኖ ነው ይላል ሐዘን። የሻፔኮ ከንቲባ ሉቺያኖ ቡሊጆን ሌላ እይታ አላቸው። የኮፓ ሱድ አሜሪካና ዋንጫ የከተማውን የተሰበረ ልብ ለመጠገን አንድ መንገድ ነበር። የሻፔ ልብ ደጋፊ የሆኑት ሉቺያኖ ከቡድኑ ጋር ወደ ሜዲይን ለመብረር አቅደውም ነበር። የሥራ ጫና ግን አንድ ተጨማሪ ቀን በሳ ፓውሎ እንዲያሳልፈው አስገድዳቸው። ከአደጋው በኋላ የሰላም እንቅልፍ ለእኚህ ሰው ቀላል አልነበረም። የቀድሞ የክለቡ ዋና ሥራ አስፈጻሚ ላንድሮ ፓላኦሮን ጨምሮ ሰውየው ጠንቅቀው የሚያውቋቸው ሌሎች ሰዎችም በሞት ተለይተዋል። ፓላኦሮ ቻፖኮኤንሴን ከአራተኛ ዲቪዚዮን አንስተው ለሱድ አሜሪካና ፍጻሜ ያበቁ ድንቅ የእግር ኳስ ሰው ነበሩ። ሉቺያኖ ቻፖኮኤንሴን የማጣቱን ሐዘን ሲናገሩ እንዲህ ይላሉ። ዘወትር እሁድ እሁድ የምናሳልፈው በሶስት ጉዳዮች ነበር። ከቤተሰብ ጋር እንውላለን፣ ወደ ቤተ ክርስቲያን እንሄዳለን፣ ከዚያም ቻፖኮኤንሴን እናያለን። ያጣነው ለሻፔኮ ማህበረሰብ ምሰሶ የሆነን ነገር ነው። ለገና በዓል ያቀድናቸውን ፌስቲቫሎች በሙሉ ሰርዘናል። ከተማውን ወደ ቀድሞ ማንነቷ መመለስ ቀላል አይሆንም። ቁስሉ አልጠገገም። አዳዲስ ተጫዋቾች መምጣታቸው አይቀርም። እርግጥ ሕይወት ይቀጥላል፣ ግን ደግሞ መላው የከተማዋ ነዋሪ ምኞቱን በአሳዛኝ መልኩ ተነጥቋል። የነበረን ህልም መቼም ላይመለስ በኖ ጠፍቷል ይላሉ።

ከንቲባው የዋንጫውን ውሳኔ ተከትሎ ለኮሎምቢያው ክለብ ናሲዮናል ያላቸውን ክብር ለማሳየት ደጋግመው የክለቡን ማሊያ ሲለብሱ ይታይ ነበር። ናሲዮናል የርህራሄን ልክ ያሳየ ተግባር አሳይቷል። ሻፔና ሻፔኮ አሁንን ይህንን አግኝተዋል። በሐዘን ምክንያት ብቻ ሳይሆን ተከትለው በመጡት መልካም ምኞቶችና ስጦታዎችም ታውቀናል። በቅርቡ ከመቼውም ጊዜ የበለጠ ታሪክም እንሰራለን ይላሉ በተስፋ። ለሻፔኮ ደጋፊዎች ግን ይህ የሚዋጥ አልነበረም። ለትልቅ ስኬት የነበራቸው አንድ ዕድል መክኗል። ትልቁን ክለብ ከ43 ዓመታት በኋላ ለአህጉራዊ ፍጻሜ ላበቁት ሕይወታቸውን ያጡና ሶስት የተረፉ ተጫዋቾች የጀግንነት ካባ ልብሰዋል። ቀጣይ ዕጣ ፈንታቸው ግን ያስፈራቸው። በሻፔኮ የተወለደው የስፖርት ጋዜጠኛ ፒየሮ ሉካቴሊ በዚህ ይስማማል። አደጋው ከተሰማ ከሰዓታት በኋላ በፓናማ ስራ ስለነበረኝ ወደዚያ በርሬ ነበር። የሻፖኮንሴን ማሊያ ለብሼም ወዲያ ወዲህ ይል ነበር። አደጋው ከከተማ የክለብ ጋር ያለኝን ቁርኝት ጨምሮታል። ግን ደግሞ እኔና አባቴ የቤተሰባችንን አባልና በርካታ ጓደኞቻችን አጥተናል። መሬት የዋጠች ያህል ሲሰማ ብርታትን ማግኘት እጅግ አዳጋች ነው ይላል። ሉካቶሊ እንደ ሁሉም የክለቡ ደጋፊ የሚወዳቸውን ተጫዋቾች አጥቷል። ጎል አስቆጣሪው ብሩኖ ራንሄል፣ በአማካይ ስፍራ የሚጫወተው አምበሉ ክሌበር ሳንታና፣ አስደናቂው ግብ ጠባቂ ዳኒሎ፣ እንዲሁም ትሑቱና የመሪነት ብቃቱ የሚደነቀው የኦስማር ልጅ ፊሊፕ። እነዚህ ተጫዋቾች ከማኅበረሰቡ ጋር በጣም የተቆራኙ ነበሩ። የሚመጡት አዳዲስ ተጫዋቾች ተመሳሳዩን ለማድረግ እንዴት መላመድ እንደሚችሉ መረዳት ይገባቸዋል። የሚኖረውን ጫና ግን ማሰብ ይቻላል። ይህ የተለመደ አይነት አጋጣሚ አይደለም ይላል ምስክርነቱን ሲሰጥ ሉካቴሊ። 2017 ለሻፖኮንሴ አዲስ ቡድን በመገንባት ብቻ የሚገለጽ አልነበረም። ናሲዮናል የሱድ አሜሪካናን ዋንጫ ለሻፔ ካስረከበ በኋላ የኮሎምቢያው ክለብ ማሊያዎች በ7000 ኪሎ ሜትር ርቀት በሚገኘው የብራዚል ከተማ በብዛት ተሽጠዋል። ሻፔኮንሴም በኮፓ ሊበርታዶሬስ ለመጀመሪያ ጊዜ ለመካፈል በቃ። አዲሱ ቡድን በብራዚል ትልቁ ሊግ የመቆየትን ትልቅ ፈተናንም ተቀበለ። ባርሴሎናን ጨምሮ ከተለያዩ ክለቦች ጋር የተካሄዱ የወዳጅነት ግጥሚያዎች ለክለቡ ገንዘብ ለማሰባሰብ ረድተዋል። ናሲዮናልን የገጠሙበት የኮፓ ሱድ አሜሪካና ጨዋታም ሌላ ትልቅ አጋጣሚ ነበር። ኦስማር በድምር ውጤት 5-3 ከተሸነፉበት ጨዋታ በፊት ጨዋታውን የማየት አቅም የሚኖረኝ አይመስለኝም ብሎ ነበር። 50 የአስክሬን ሳጥኖች በአሬና ኮንዳ ስቴዲየም ሜዳ ላይ ከታዩበት ዝናባማ ቀን በኋላ ለሻፖኮንሴ በትጋት መስራቱን የቀጠለ አንድ ሰው ነበር። ፒሊኖ ዴቪድ ኔስፊሎ ወይም በቅጽል ስሙ ማኒኖ ተብሎ ይጠራል። በዕድሜ አዛውንት ነው። የክለቡን አዲስ ቡድን ግንባታ ከኚህ አዛውንት በላይ መምራት የሚችል ሰው አልነበር። በከተማ ውስጥ ብዙ ቢዝነሶች የነበራቸው ማኒኖ ጠንካራ ተሳትፎ ነበራቸው። ከአስር ዓመታት በፊት አረንጓዴዎቹ በፋይናንስ እጥረት ሊፈርሱ ሲቃረቡ ማኒኖ ለእርዳታ እጆቻቸውን ዘርግተዋል። ስታዲየም ግንባታውን በገንዘብ ደግፈዋል። የተጫዋቾችን ደሞዝ ከኪሳቸው ከፍለዋል። የራሳቸውን ቢዝነስ የሚመሩላቸውን ሰዎች ክለቡን እንዲያግዙ ጠይቀዋል። በቅድሚያ የወጣው ዜና ማኒኖም በአደጋ ሕይወታቸው እንዳለፈ የሚገልጽ ነበር። እርሳቸው ግን እንደ ከንቲባው ሉቺያኖ በሳው ፓውሎ መቆየት ስለነበረባቸው አብረው አልተጓዙ። ስለ አደጋው የሰሙት ዘግይቶ ለነበረው ጉዞ ወደ አየር ማረፊያ ሲያቀኑ ነበር። በእንደዚህ አይነት ወቅት ቀድመህ የምታስበው መፍትሄ ለማግኘት ነው ይላሉ ማኒኖ።
ሁሉ ነገር የገባኝ በቦርድ ስብሰባ ወቅት ሁሌም የማገኛቸው ክለቡን የገነቡ ሰዎች ወንበራቸው ላይ እንደሌሉ ስመለከት ነው። አሁን ብዙዎቹ ላይ መለሱ ሄደዋል። እድሜዬ ከሰባ ተሻግሯል። እኔም ብሆን የምፈልገው እንደ ደጋፊ ቡድኔን ከላይ ሆኜ የመመልከት ብቻ ነበር። አሁን ግን ብዙ ስራ ስለሚጠብቀኝ ያንን ማድረግ አልችልም ይላሉ። የአዲስ ቡድን ግንባታው ቀላል አልነበረም። በቡድኑ ውስጥ የቀሩት 6 ተጫዋቾች፣ የግብ ጠባቂዎች አሰልጣኝ፣ 2 የፊዚዮቴራፒ ባለሙያዎች፣ 2 የመልበሻ ክፍል ሰራተኞች፣ የዳታ ተንታኝ፣ ሐኪም፣ ቋሚ ተቀጣሪ ያልሆነ ነርስና ከክለቡ ጋር ወደ ኮሎምቢያ ያልተጓዙ አመራሮች ብቻ ነበሩ። ከተረፉት ተጫዋቾች ተከላካዩ ኔቶና የመስመር አጥቂው አለን ሩሼል ወደ ቀድሞ ጤንነታቸው የመመለስ ተስፋን ሰንቀዋል። ግብ ጠባቂው ጃክሰን ፎልማን የቀኝ እግሩ መቆረጥ ስለነበረበት ወደ እግር ኳስ መመለስ ባይችልም በክለቡ ሌላ ኃላፊነት ተሰጥቶታል። ለክብራቸው ሲባል 3 ተጫዋቾች ለብሷቸው የነበሩት ቁጥሮች 89፣ 4 እና 40 ወደፊት በሌሎች እንዳይለበሱ ክለብ ወስኗል። አዲሱ ሊቀመንበር ማኒኖ የመጀመሪያ ስራቸው የነበረው አሰልጣኝ መፈለግ ነበር። ትንሹን ክለብ ለአህጉራዊ ፍጻሜ ያበቁትን ካዮ ጁኒየር መተካትም ቀላል አልነበረም። ለስራው በብራዚላውያን ዘንድ ከቶኒ ፑሊስ ጋር የሚነጻጸሩት ቫግነር ማንቺኒ ተመረጡ። የካበተ ልምድ ያላቸውና የበለጠ ላለመውረድ ለሚፋለሙ ቡድኖች ተስማሚ ሆኑ አሰልጣኝ ነበሩ። ብዙዎች ግን ከዘመናዊ እግር ኳስ ጋር አይሄዱም የሚል ፍራቻ ውስጥ ገብቶ ነበር። ከወደቀበት ለመነሳት የሚጣጣረው ክለብ ከሻፔኮ በቅርብ ርቀት የተወለዱትን የቀድሞ የብራዚል ብሔራዊ ቡድን አሰልጣኝ ሉዊስ ፌሊፔ ስኮላሪን ወይም የሪያል ማድሪድ አለቃ የነበሩትን ቫልደርሌል ሉክሰምቡርጎን ለመቅጠር አልሞከረም። ለሻፖኮኤንሴ ደረጃ ይህ ተስማሚ ቅጥር ነበር። 2 ትልልቅ አሰልጣኞች ክለቡን ለመረከብ ፈቃደኛ ቢሆኑም ላሉበት ደረጃ ማንቺኒን መርጠዋል። ማኒኖ ማንቺኒን ለስራው ማናገር የጀመሩት አደጋው ከተከሰተ ከ10 ቀናት በኋላ ብቻ ነበር። ብራዚላዊ ማንቺኒ ለመስማማት የተወሰነ ጊዜ አስፈልጓቸው። ወዲያው ለቡድኑ አዳዲስ ተጫዋቾችን መመልመል ጀመሩ። በከተማው ለመኖር ዝግጁ የሆኑ 20 ተጫዋቾችንም አፈላለጉ።

0: ሳሎን አይደለም አለኝ። ጫማዬን አውልቄ አናቱን መተርተር አማረኝ፣ ግን አላደረኩትም። አንተን ከእንግዲህ ማንም አይፈልግህም፣ አንተ ፈሪ አልቃሻ፣ እንደ ሕፃን ልጅ እያሽሞነሞነ የሚያኖር ፈልግ ሲል አንቧረቀ። ምንም አልተናገርኩ። አሁንም በቀስታ መልበሻ ክፍሉ ለቅቄ የወጣው ፍቃዱን አልጠየቅኩትም ነበር። እርሱ ግን መናገሩን ቀጥሏል። አንተ ዚዳን አይደለህም፣ መቼም እድሜ ዘመንህን እንደ ዚዳን አትሆንም በዚህ ክለብ አለኝ። ሜሱት ኦዚል ገኒንግ ፎር ግሬትነስ በተሰኘው አዲሱ መጽሐፉ በማድሪድ ሳለ ከጆዜ ሞሪኒዮ ጋር ስለነበረው ጸብ የተናገረው ነው። ጀርመናዊ ኮከብ ይቀጥልና በኳስ ሕይወቴ እንደ ሞሪኒዮ አይነት እንደፈለገ ሰውን የሚያሳንስ ራስ ወዳድ ገጥሞኝ አያውቅም። በስኬቱ አከብረው ነበር። ከዛ ቀን አንስቶ ግን በፍጹም ይላል። ገኒንግ ፎር ግሬትነስ ማይ ላይፍ ሜሱት ኦዚል።
1: Okay, let's bring you some breaking news, shall we? And we're hearing that Mesut Ozil has announced his retirement from football.
0: 17 ዓመታት 737 ጨዋታዎች 137 ጎሎች 262 አሲስቶች የዓለም ዋንጫን ጨምሮ 11 ዋንጫዎች ከሻልክ እስከ ብሬመን ከማድሪድ እስከ አርሰናል ከፌነርባቼ እስከ ባካሺር
2: It's Sanchez could go back to Ozil. It does. It's free. Sometimes it just takes two.
0: ለሚሊዮኖች የኳስ መዝናናት ምክንያት የነበረው ዛሬም ርቆ በመድፉ መንደር የሚወደደው ስለ ታላቅ የእግር ኳስ ተስጦ ሁሉንም በጋራ የሚያስማማው በቄንጠኛ ጎሎቹ ጣጣቸውን ከጨረሱ ፓሶቹ ጋር ዘመናዊ እግር ኳስ ፈጽሞ የማይረሳው ሜሱት ኦዚል ዘ ፓስ ማስተር፣ የአሲስት ንጉሱ፣ የኦዛ ማስታወሻ በትሪቡን የኮከቦች

0: ሁሉንም ከሳሬም ፈርኒቸር። ሳሬም የሚለው ቃል ደስተኛነትን ያንጸባርቃል፣ ስም በመክንያት ይወጣል። ከምርጥ ፈርኒቸሮቻችን ጋር ደስታም አብሮ ይሸጣል። በተንጣለለው ሾሩማችን የፈለጉትን ፈርኒቸር በብዙ አማራጭ ያቀርበናል። ሳሬም ደስታ፣ ሳሬም እርካታ፣ ሳሬም ፈርኒቸር።
1: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ አምስተኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማዲያጎን፣ ጀሞ አንድ አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪምቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777። ፈገግታውን እንጠብቃለን። ባቢ
2: ዋው! የዛሬው የምግብ ጣዕም ልዩ ነው። ሚስጥሩ? አዎ፣ ሚስጥሩማ የምግቦች የጣዕም ከፍታ ጊፍቲ ሶያ። ጊፍቲ ሶያ ጥራትን ሲመርጡ ጣዕምን ያስቀድማሉ። ከፍተኛ የፕሮቲን ይዘት ያለው፣ ከኮሌስትሮልና ከእንስሳት ተዋጽኦ ነፃ፣ ጤና ብቻ፣ ከንጹህ ተፈጥሯዊ አኩሪ አተር የተዘጋጀ፣ ፍጹም በተመጣጣኝ ዋጋ፣ ለሕፃናት ለዋቂ ተስማሚ። ጊፍቲ ሶያ ቃሊቲ ከግምሩክ ፊት ለፊትና መርካቶ መገኛችን ነው። በ0970 02 9002 ሃሎ ይበሉን። ጊፍቲ ሶያ ጤና ብቻ። አየ ጊፍቲ ሶያ ዋው!
3: አሁን ሰሚት ላይ ከወዳጅ ዘመድ ጓደኛ ሰብሰብ ብለው የፈለጉትን እንደ ቤቱ አማርጠው የሚስተናገዱበት ልዩ የተሟላ የመዝናኛ ቦታ ከፈለጉ ማዕዶት ልዩ ቁርጥና ክትፎ ላውንጅን የመሰለ ማን አለ? መልሱ ቀላል ነው። ደንበኞቻችን ምስክር ናቸው። ማዕዶት ልዩ ቁርጥና ክትፎ የሰሚትና አካባቢዋ ታላቁ ድምቀት። ሸጎዬ ሸጋለም ሸጊቱ እኛ ጋር በምቾት ይስተናገዳሉ፣ ቃሉ ያንሰዋል። ማዕዶት ሰሚት ሳፋሪ ጋር 30 ሜትር ገባ እንዳሉ ከተሟላ የምግብ መጠጥ መስተንግዶ ይጠብቃቸዋል። በሐረር ሰንጋ ቁርጣችን እንታወቃለን። ማዕዶት ስፔሻል ክትፏችን መለያችን ነው። የአውሮፓ አያላን እግር ኳስ ክለቦች ፍጥጫን በማዕዶት ስፖርት ባራችን ከተሟላ መስተንግዶ ጋር በአማሮ ኤልዲ ስክሪኖቻችን በምቾት ይከታተላሉ። ማዕዶት ልዩ ቁርጥና ክትፎ የሰሚትና አካባቢዋ ታላቁ ድምቀት።

ይህ በእግር ኳስ ከሚነገሩ አስቂ ታሪኮች አንዱ ነው። ይህ በእግር ኳስ ከሚነገሩ የውሸት ታሪኮችም አንዱ ነው። ይህ እግር ኳስና ምታት ተገናኝተው መነሻው ምን እንደሆነ ሳይታወቅ የስፖርት ቤተሰቦች በዘመን ሂደት የተቀባበሉት ሲወራ ፈገግ የሚያደርግ የእግር ኳስ ታሪክ ነው። ህንድ 99 ጋና 1 በውል በማይታወቅ ቦታ በትክክል በማይገለጽ ጊዜ ህንድና ጋና አንዳንዶችም እንደሚሉት ህንድና ናይጄሪያ እግር ኳስ ተጫወቱ። ህንድ

9 ጎሎችን አገባች ጋና አንድ። ከዚያ ጨዋታ በኋላ እንዳፈ ታሪኮቹ ገለጻ ህንድ በእግር ኳስ መድረክ ዳግም እንዳትጫወት ተፈረደባት። ይሄ ታሪክ እውነት ወይስ ፈጠራ? ህንድ ለምን ባለም እግር ኳስ መድረክ ላይ አትሳተፍም? ትሪቡን ፈገግ የሚያሰኘውን ታሪክ በትውስታ ያነሳዋል።

ሰባተኛዋ የዓለማችን ትልቅ አገር የ1.2 ቢሊዮን ህዝብ ባለቤት ደካማ ይቅር ማለት አይችልም ይቅርታ ማድረግ የጠንካሮች ብቻ ነው በሚለው ንግግራቸውና በሰላማዊ የነጻነት ትግላቸው ዘመን የተሻገሩት ማህተመ ጋንዲ ሀገር ሂንዱስታን ካርናቲክ ሙዚቃዎቿ የፓንጋራና ፖንጃብ ግዛት ሙዚቃዎቿ የዓለምን ህዝብ ልብ የተቆጣጠሩላት ከማዘር ኢንዲያ እስከ ቻክዴ ኢንዲያ ከነሐሚታባቻ እስከ ነሻሩካ ካህን ሲኒማዎቿ ባለም በቁጥር አንድነት ይታዩላት ሀገር እንዴት እግር ኳስ ላይ የለችም? ፊልሞቿን እያስተረጎምን ተሻምተን በየዘመኑ ስንከታተልላት እግር ኳስ ላይ እንዴት አንዴ እንኳ ብቅ ማለት ተሳናት? የምንሰማቸው ታሪኮችስ እውነት ናቸው? ህንድ በእግር ኳስ መድረክ ላይ ከእንግዲህ እንዳትሳተፍ ተፈርዶባታል። በአፈ ታሪክ የህንድ ከእግር ኳስ የመታገዷ ምክንያት የሆነው ጨዋታ የሚከ

0: በአንድ ባልታወቀ ዘመን በውል በማይነገር ስፍራ ለእግር ኳስ ጨዋታ ጋና ከህንድ ተገናኙ። ጨዋታው በተለይ በምዕራብ አፍሪካውያን ተከታታይ ትውልዶች አልፎ አልፎ ደግሞ በሌሎች ሀገራት ተደጋግሞ የሚወራ ታሪክ ሆኖ አለፈ። በእግር ኳስ 8ና ከዚያ በላይ ጎሎች ከተቆጠሩ ተመልካቾች ይሄ ጨዋታ ሙሉ ቀን የተካሄደ ነበር እንዴ ብለው ያሾፋሉ። በህንድና በጋና ያፈ ታሪክ ጨዋታ ግን 100 ጎሎች ተቆጥሯል። እንዴት? ማንም መልስ የለውም። አፈ ታሪኩ ግን እንዲህ ይላል።
1: India's first ever official match.

የህንድ ብሔራዊ ቡድን የእግር ኳስ ትጥቅ ይልበስ እንጂ ከጀርባው ኳሷን ወደ ተለየ ነገር የሚቀይር ኃይል አብሮት ነበር። ጋናውያን ሜዳ ውስጥ እየተጫወቱ አንድ ኳስ ሳይሆን ብዙ ኳሶችን ይመለከቱ ነበር። አገኘን ብለው ሲመቱ ባዶ አየር ይደበድባሉ። አንዳንዴ ወደ በረኛው የሚመታው ኳስ የአንበሳ ቅርጽ ሰርቶ እንደ ሳት እየነደደ ይንደረደራል። ጋናዊው ጠባቂ ኳስ የሚመስለውን አንበሳ ይሸውዳል፣ ጎል ይቆጠራል። አንዳንዴ ፖምፍሬ፣ አንዳንዴ ደግሞ ክብ የሳት ኳስ ሆነው ወደ ጋና ግብ ክልል ይላካሉ። ኳሶቹም በጣም የፈራው ግብ ጠባቂ የሚመጣውን ኳስ ሁሉ ተኝቶ ያሳልፋል። ሁልጊዜ ወደ ግብ ሁለት መንታ ኳሶች በጋራ ይመጡለታል። አንደኛውን ያስኩ ሲል የሚይዘው አየሩን ይሆናል። እውነተኛው ኳስ መረብ ላይ ያርፋል። 99 ጊዜ ህንድ ጎል አስቆጠረ። የእግር ኳስ ቁጥር 1 አስቂኝ አፈታሪክ ይቀጥላል።

0: የህንድ ቡድን ይላል አፍ ታሪኩ። ገናናና አስፈሪ ስለነበር በወቅቱ ጋና አንድ ጎል ካስቆጠረ እንኳ አሸናፊው ጋና ይሁን ብሎ እስከመወራረድ ደርሶ ነበር። ህንድ 99-0 እየመራ ነው። ግን ጋና በስህተት እንኳ አንድ ጎል ቢያገባ አሸናፊው የጋና ብሔራዊ ቡድን ይሆናል ማለት ነው። በጨዋታው ሽርፍራፊ ሰከንዶች ላይ አንድ አስገራሚ ነገር ተከሰተ። ዳኛው የፍጹም ቅጣት ምት ሰጡ። ሻሚ ኩዌ የተባለ ጋናዊ ተጫዋች ፔናልቲውን እንዲመታ ተመረጠ። የሻሚ ኩዌ ምት ጥይትን የሚያስንቅ ነበር። ጎሏ ከተቆጠረች እንደሚሸነፉ ያወቁት ህንዳውያኑ ተጫዋቾችና ደጋፊዎች ሻሚ ኩዌን ዝም አላሉትም። ይህንን ኳስ ትመታና ወየውልህ፣ የሚመጣውንና የሚደርስብህን ትቀበላለህ አሉት። ሻሚ ኩዌ አልፈራም። ለሀገሩ ቢያንስ አንድ ጎል ማስቆጠር ፈለገም። ለሀገሩ ይህንን ጨዋታ ማሸነፍ ፈለገ። ኳሷን መታ፣ አስቆጠረ። ህንድ 99 ጋና 1 አሸናፊ ጋና። ነገር ግን አንድ አሳዛኝ ነገር ተከሰተ። ሻሚ ኩዌ ከሜዳ ሳይወጣ ሕይወቱ አለፈ። ያ ክስተት ተመልካቾችን አበሳጨም፣ ዓለምም ሰማው። ህንድም ከእግር ኳስ መድረክ እስከ ወዲያኛው ታገደች። ይህንን ታሪክ ናይጄሪያውያንና አንዳንድ አገራት በራሳቸው ብሔራዊ ቡድን የደረሰ አድርገው የህንድን ከእግር ኳስ ዓለም መታገድ ምክንያት ያብራሩበታል።
1: This is the story of Indian football.
2: But for the world. Visiting Australia from far off India, this team prefer to play in bare feet. Here's an attack. He's across, by Jove, they're fast. Look out. Head it in. Get out of the way, please. Thank you. And it's a goal.
1: In the year 1948, AIFF was introduced and was affiliated by FIFA.

ህንድ ብራዚል ባስተናገደችው የ1950 የዓለም እግር ኳስ ዋንጫ ላይ ተጋባዥ ነበረች። ብራዚልና ጣሊያን ያለፈው የዓለም ዋንጫ ፍጻሜ ተፋላሚ በመሆናቸው በቀጥታ ተጋበዙም። 7 የአውሮፓ ሀገራትና 6 የአሜሪካ አህጉር ሀገራት አንድ ደግሞ ከእስያ ጥሪ ቀረበላቸው። ፊሊፒንስ፣ ኢንዶኔዥያ፣ በርማ ተራ በተራ ቢጋበዙም ከእስያ አህጉር አልፈልግም በማለታቸው ህንድ በቀጥታ ድል ተሰጣት። አፈታሪኮች የህንድ ተጫዋቾች በባዶ እግር እንጫወት ይፈቀድልን ሲሉ ጠየቁ ይላሉ። ፊፋ ጥርጣሬ ገባውና በባዶ እግራቸው አትጫወቱም አላቸው። በዚያው ከዓለም ዋንጫ ቀሩ ይላሉ። እውነተኛው ምክንያት ግን የህንድ ቡድን ከብራዚል የቀረው ለዓለም እግር ኳስ ዋንጫ ጉዞ በቂ በጀት ስላልነበረው ብቻ ነው ይላሉ። ህንድ ከአንድ ቢሊዮን በላይ ህዝብ አላት። እንደ እውነታው ከሆነም አንድም ጊዜ በፊፋም ሆነ በሌላ አካል ከእግር ኳስ ታግዳ አታውቅም። ተወዳጅ ስፖርት ክሪኬት ነው። ቁጥር አንድ ተወዳጅ እግር ኳስ ተጫዋች ደግሞ ዲየጎ አርማንዶ ማራዶና ነው። አሁን እግር ኳስ ክለቦችን መስርታ ደረጃ በደረጃም እያጠናከረች ትገኛለች። እግር ኳስ ላይ ህንድን አስመልክተው በሚነገሩ ንግግሮች ላይ ህንዳውያን ማዘናቸውን ደጋግመው ይገልጻሉ። የህንድ ቡድን ኳስን ሜዳ ላይ ስለሚያበዛም፣ የተለያየ ቅርጽ ስለሚሰጣት፣ የመታው ሁሉ ጎል ስለሚሆን ከእግር ኳስ እስከ ወዲያኛው ታገደ። የእግር ኳስ ስፖርት አስቂኝ ውሸት ነው። ክሩቺ ኩቺ ሆታሂ በሚለው ተወዳጅ የህንድ ዜማ ተሰናበትኩ። ትሪቡን ትውስታ።

0: አለን አለን አለን። ጤና ይስጥልን ክብራትና ክብራን ውድ አድማጮቻችን፣ አራት ሰዓት ነው የጀመርነው። ከመንሳሬ ተቀብለን እስከ 6 እንቆያለን በሞንታጃችን። ከዛም በኋላ በሙዚቃ ግብዣችን በማረፊያችን ተንደርድረን ከትሪቡን ስፖርት በጣም ማራኪ ቀለሞች ጋር ትሪቡን ስፖርት ሁልጊዜም ኮከቦችን ከፍ አድርጎ ያነክሳል። የሽርፍራፊ ሰከንድ ታምሮችን ያወሳል። ታሪኮችን አገላብጦ እንደወረዱ ምንጮቻቸውን ጭምር በመጥቀስ በሚያቀርባቸው ማራኪ የሬዲዮ ዶክመንተሪዎቹ ይታወቃል። ወድቆ መነሳቶች፣ ውጣ ወረዶች፣ የህይወት ገጠመኞች፣ አሸናፊነት፣ ተሸናፊነት፣ የሽርፍራፊ ሰከንድ ተአምሮች፣ የህይወት አበይት ገጠመኞች ሁላ በስፖርቱ ዓለም አበይት ክስተቶች በትሪቡን ስፖርት ቀለም ይዳሰሳሉ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ከዛም በኋላ በሙዚቃ ግብዣችን በማረፊያችን ቀመርን አስቀድመን ከትሪቡን ስፖርት ማራኪ ዶክመንተሪዎች ጋር እዚህ ደርሰናል። እንኳን አደረሳችሁ እንላለን። በቅድሚያ ሬቻ የፍቅር የሰላም የምስጋና የርቃና የርቅና የልምላሜ በዓል ነው። ሬቻ ይቅርታን፣ ወንድማማችነትን፣ አንድነትን፣ አብሮነትን ከታላቅ ሀገራዊ ቀለም ጋር ያደመቀ የኢትዮጵያዊነት አሻራን በደንብ ከፍ አድርጎ ያሳየን አንደኛው ሴታችንም ነው። መልካም የሬቻ በዓል በድጋሜ ትሪቡን ስፖርት ይመኛል ለአጋሮቹ ለወገኖቹ። ትሪቡን ስፖርት ለመከታተል ትክክለኛው ቦታ ነው። ቆንጂት መንገሻ በቴክኒኩ አለች። ፍቅሬ ልቃለ ፍሬም የማነ ስቱዲዮ ደርሰናል። እንቀጥላለን። ከአበይት ጉዳዮች ጋር በተያያዘ ዛሬ ሲቲ ሰርቋል፣ የሚጠበቀው ቅጣቱ ነው። ይህ አበይት ጉዳያችን ይሆናል። ትናንትና ድረስ አፒሉ ነበር። ኦክቶበር 1 አዳዲስ ነገሮች ይወጣሉ። የ114 ክሶቹ የፋይናንስ ጥሰቶቹና የተረጋገጠው ጥፋተኝነት በተለይ ደግሞ አሁን ዌልካም ቱ ሼምችስተር እየተባለ ይገኛል። በተለይ ከማንቸስተር ሲቲ ጋር በተያያዘ ነው። 9 ዓመታት 9 ሲዝን ማጭበርበር፣ በተለይ ደግሞ ከተለያዩ የፋይናንስ ጥሰቶች ጋር በተያያዘ ብዙ ነገሮች እየተነሱ ይገኛሉ። ማንቸስተር ሲቲ አሁን ምንድን ነው የሚቀረው? ቅጣቱ ነው። ቅጣቱ ምን ሊሆን ይችላል የሚለው ብዙዎችን እያነጋገረ ይገኛል። አበይት ጉዳያችን አንደኛው እናደርገዋለን። ከዛ ውጪ ሊዮኔል አንድሪየስ ሜሲ በክብር ይሸኛል። እግር ኳስ ንጉሱን ማክሰኞ ሌሊት ለሮብ አጥቢያ በክብር ይሸኛል። ከቦነስ አይረስ 85,000 ደጋፊ ይገኛል። ቦነስ አይረስ በስታዲዮ ሞመንታል 10 ቁጥሩ ከነ አርም ባንዱ በክብር ይሰቀላል። ግራሲያስ ሊዮ፣ ግራሲያስ ሊዮ በደንብ ይዘክራል። የአርጀንቲና ብሔራዊ ቡድን የእግር ኳስ ቀን፣ የአርጀንቲና ብሔራዊም የእግር ኳስ ቀን ሆሎ ሁልጊዜም ኦክቶበር 6 ይከበራል። አርጀንቲና ከቤኒን ሜሲ በክብር በከፍታ በቀይ ምንጣፍ ሲያንሰው ነው ተዘክሮ ይሸኛል። እዛኛው ቤትስ እንላለን። ሜሲ በክብር ይሸኛል። ሮናልዶስ በተለይ ደግሞ አርያማውን ሲገባው ቡድኑን ለቆ ያኮረፈው ዘመንን እድሜን ያልተረዳው እግር ኳስ ሳይተወው ራሱ ቀድሞ ሊተወው ይገባ የነበረው እኔ በተለይ ደግሞ ከኔ አባዜነት ጋር በተያያዘ ከነጭፍን ደጋፊዎቹ የራስ ወዳድነት አባዜ ሕክምና የሚያስፈልገው CR7 መጨረሻውስ እኔ ካላገባው፣ እኔ ብቻ ካልተሰለፍኩ፣ እኔ ብቻ ቅጣት ምት ካልመታው፣ እኔ ብቻ አንደኛ፣ በቀደመ ሌጋሲው እንደ ውርስ እርሱ እስከሚፈልግ በፖርቹጋል መንፈላሰስ የተመኘው ከእግር ኳስ ባህሪ ውጭና ጊዜን ዘመንን የእድሜ መግፋቱን ያልተረዳው ክሪስቲያኖ ሮናልዶ በምርኩዝ ዘመን ቀድሞትም ልጫወት ማለቱ ፍጻሜውን አሳዛኝ አድርጎታል። የራስ ወዳድነት መጨረሻው ይኸው ነው። ፖርቹጋል ከዴንማርክ ዛሬም ጨዋታ አላት በኔሽን ሊግ። ጎንዛሎ ሮማስና ጓደኞቹ በፖርቹጋል ብሔራዊ ቡድን እያንጸባረቁ ይገኛሉ። ሮናልዶ ብሔራዊ ካምፑን ጥሎ ከወጣ በኋላ በራሱ ፍቃድ ቤንች ለምን ሆንኩ በሚል አልተሰለፍኩም በሚል ጥሎ ከወጣ በኋላ ፖርቹጋል ዴንማርክ ላይ ያውም ከሜዳዋ ውጭ 4 አግብታለች። ብሩኖ 2 አሲስት አድርገዋል። ጎንዛሎ ራሞስ አሁንም በጎል መንገዱ ቀጥሏል። ያለ ሮናልዶ ፖርቹጋል በጥሩ ሁኔታ ላይ እንደምትገኝ ራሱ ጎንዛሎ ራሞስ ተናግሯል። ይህ የፖርቹጋል ብሔራዊ ቡድን ካምፕና የአሰልጣኝ ሆርጌ ጂሰስ ውሳኔዎች በተለይ ከፖርቹጋል ደጋፊዎች ከፍተኛ ድጋፍ አግኝተዋል። ሮናልዶ ግን ለነበረው ሌጋሲው በልዩ መንገድ አሁንም ፖርቹጋል ማክበር ትፈልጋለች። ከዛሬው ጨዋታ በኋላ በዝግ ከሮናልዶ ጋር ለመነጋገር ቀጠሮ ተይዟል። በክብር ለመሸኘት ይፈለጋል። እርሱ ግን በቃኝ አያውቅም፣ ዘመንን አልተረዳም። ያ ነው ትልቁ ጥያቄው። ራስ ወዳድነት ሲገለበጥ ራስ ሮናልዶን እየመሰለ ይገኛል መልኩ። ይሄ በብዙ ዘንድ እንዳሪያ ሊያስጠቅሰው አይችልም ለምን የሚለው ትልቁ ጥያቄ ነው። በዛኛው ቤት በተቃራኒው አትላንቲክን ተሻግረን ግን ሊዮኔል አንድሬስ ሜሲ ንጉስ አንድ ነው። አልጋውም አመለኛ ነች፣ ማንንም አታስተኛ። ከኳታር ያለም ዋንጫ ከኳታር ሉሲያ ያለም ዋንጫ ዳንኪራው ጋር ከአራት ዓመት በኋላም በአሜሪካ ያለም ዋንጫ እስከ ፍጻሜ የነበረውን ከፍ ያለ ተጽዕኖ እናስታውሳለን። ሜሲ እስከ ኳታር ሉሲያል ድረስ በአርጀንቲኒያን የሚጠላው በዓለም ስፖርት ቤተሰብም የማይታመነው ኮከብ ነበረ። በተለይ ለአርጀንቲኒያ ምንም አልሰራም። ማራዶናን ለመሆን ለእኛ የዓለም ዋንጫን አምጣልን ነበረ። ከብዙ መስዋዕትነት በኋላ ግን ሊዮኔል አንድሬስ ሜሲ በመጨረሻ እግር ኳስ የሚገባውን ደስታ የሚገባውን ከፍታ አግኝቷል። አርጀንቲኒያ ውድ ልጇን ትሸኛለች። 10 ቁጥሩን እስከ ወዳኛው ዳግም ማራዶናን ዳግም ሜሲን እስክታገኝ ድረስ ሰቅላም በክብር በሙዚየሟ ታስቀምጣለች። የምናነሳው አበይ ጉዳይ ይሆናል። ሲቲ ሰርቋል፣ እውነት ነው። ታምኗል ጥፋተኝነቱ፣ የሚጠበቀው ቅጣቱ ነው። የነጥብ ቅጣቱ እስከምን ድረስ? ወደ ሻምፒዮንሺፕ ይወርዳል ወይ? ከዛ ውጪ የዩናይትድ አረብ ኤምሬት መንግስት አሁን የሁለት መንግስታት ጨዋታ ጭምር ሆኗል። ከፍተኛ ቢሊየን ፓውንዶችና ኢንቨስትመንቶችን ጭምር በዩናይትድ ኪንግደም ሊያቋርጥ እንደሚችል እየተናገሩ ይገኛሉ የአቡዲያቢ ገዢዎች። ከዚህ ጉዳይ ጋር በተያያዘ ነው 9 ዓመታት ሙሉ 9 ሲዝን ሲቲ አጭበርብሯል። ዋንጫዎቹ ለማን ይሰጣሉ? ምናልባት ታግ እየተደረገባቸው በዚህ ዓመት ሲቲ ሰርቋል፣ ዩናይትድ ሻምፒዮን። በዚህ ዓመት አዎ ሲቲ አጭበርብሯል፣ አርሰናል ወይ ሊቨርፑል ሻምፒዮን እየተባለ የሚሰጡም ሊሆኑ ይችላሉ። ከዛ በላይ በጣም የሚጠበቀው ማንቸስተር ሲቲ ምናልባትም እንደ ጁቬንቱስ ወደ ታችኛው ሊግ የሚወርድበትና ከፍተኛ የሚሊየን ፓውንዶች ቅጣቶቹና ቀጣይ ጉዞውስ ምን ሊመስል ይችላል? የጋርዲዮላ ሌጋሲስ እንዴት ነው የሚለውም ትሪቡን ስፖርት ያነሳል። እውነት ነው፣ ሲቲ ሰርቋል፣ የሚጠበቀው ቅጣቱ ነው። ሜሲ በክብር ይሸኛል። ሮናልዶስ አብይ ጉዳያችን ይሆናል። ቆንጂት ኢትዮ ቴሌኮም በቴሌብር ሱፐር አፕ አማካኝነት ስፖንሰር አድርጎናል። ታላቁ ተቋም በአፕ ስቶር በፕሌይ ስቶር ቴሌብር ሱፐር አፕን በማውረድ መጠቀም ይቻላል። ግብይቶን ፈጣን ቀላልና ቀልጣፋ ያደርጋሉ። ቴሌብር ከታላቁ ኩባንያ ኢትዮ ቴሌኮም። ሌላው አንጋፋ ድርጅትና አንጋፋ ተቋምና ታላቅ አጋራችን ብራንድ አጋራችን የኢትዮጵያ መድን ድርጅት ነው። አስተማማኝ አጋሮ ነው። ልክ እንደ ትናንቱ ዛሬም ሁሌም ነገም ከሀገር ወገን የልማት እንቅስቃሴ ጎን በታማኝነት የቆመ የመድን ዋስትና ነው። ለህይወቶ ለንብረቶ አይበለውና በህይወት እንቅስቃሴ ውስጥ ለሚያጋጥመው ጉዳት ሁላ የመድን ዋስትና ከያዙ ህይወቶን ፈጣንና ቀላል በሆነ አማራጭ ወደፊት ማስቀጠል ይችላሉ። አደጋ አይገጥመኝም አይባልም። ዋስትናዎች ግን ከኢትዮጵያ መድን ድርጅት ጋር በግዙፍ ኩባንያው ከገቡ ሁልጊዜ ማትራፊ ነዎች። የኢትዮጵያ መድን ድርጅት አስተማማኝ አጋሮ መርሁን የሚኖር ነው። አቢሲኒያ ባንክ የሁላች ምርጫ ነው። ሌላው ብራንድ አጋራችን ነው። የታታሪዎች ዓለም ነው። ቅርንጫፎቹን በአራቱም የኢትዮጵያ አቅጣጫዎች እልፎች ናቸው። ዘመኑ የፈቀዳቸው የባንክ ፋይናንስ አገልግሎቶችን ይዞ ሁልጊዜም አለ። በቨርቹዋል ባንኪንጉ፣ በሞባይል ባንኪንጉ፣ በኤቲኤም ካርዱና በተለያዩ ከወረቀት ነፃ በሆኑ የዲጂታል ባንክ ፋይናንስ አገልግሎቶቹ አቢሲኒያ ባንክ ይታወቃል፣ ይወደዳል፣ ይመረጣል። የደንበኞቹም የተለየ የሁሉም የሁላችንም ምርጫ ነው። አቢሲኒያ ባንክ የታታሪዎች ዓለም ነው። ሌላው አጋራችን ነው ዲኤች ገዳ፣ ታላቁ ኩባንያ በሜጋ ቀለም በሴራሚክ ማጣበቂያው ስቲክ ሚክስና በዲኤች ገዳ ቆርቆሮ ስፖንሰር አድርጎናል። ዘመናዊ ሽሮ የውበት ማተብ ነው ሜጋ ቀለም፣ የሴራሚክ ማጣበቂያው ደግሞ ወይ ፍንክች ነው። ግንባታውን የመጨረሻ ግንባታውን ያሳምራል። ከዛ ውጭ ደግሞ አንጋፋው ዲኤች ገዳ ቆርቆሮ በጋልቫናይዝድ እና ኤጋ ቆርቆሮቹ ሁልጊዜም አለ። ከታላቁ ኩባንያ ዲኤች ገዳ ኒው ፍላወር ፎም ሌላው አጋራችን ነው። ጤና ካለ ምቾት አለ፣ ጤና ካለ ሁሉም ነገር አለ። በቪአይፒ ቪቪአይፒ ቦንድድ ፍራሾቹ ይታወቃል። ሁልጊዜም ለጀርባ ህመምተኞች፣ ለሌሎች የጤና ችግር ላለባቸው የኒው ፍላወር ፎም ቦንድድ ፍራሾች አሁን በየቤታችን እጅግ ተመራጭ ናቸው። በተለያዩ ቅርንጫፎቻችን ከተመጣጣኝ ዋጋ ጋር ኒው ፍላወር ፎም ይጠብቃቸዋል። ጊፍቲ ሶያ ሌላው አጋራችን ነው። ባቢ ልዩ ስፔሻልቲ ጥርስ ህክምና ለጥርስ ውበት ጤንነትና ደህንነት ዘብ የቆመ ነው። ማዕዶት ልዩ ቁርጥና ክትፎ ሰሚት ሳፋሪ ላይ ይገኛል። ከተሟላ የምግብ መጠጥ መስተንግዶ ይጠብቃቸዋል። ሁልጊዜም በሐረር ሰንጋ ፍየል ቁርጦ የታወቀ ነው። የሰሚትና አካባቢዋ የተለየው ድምቀት ነው ኮዳይ ዘመድ ጓደኛ ዘናል ማለት ማአዶት ልዩ ቁርጥና ክትፎ ሰሚት ሳፋሪ ላይ ይገኛል። ከዛው እጪ ሌላው አጋራችን ባቢ ልዩ ስፔሻሊቲ ትርስክምና ለጥርሶ ወጥነትና ደነነት ዘበይ ቆመነው ሳሬን ፈርኒቸር ደግሞ ምቾትን ጥራትን ውበትን ያዘ ነው ቡልቡላ ይገኛል። አሁን ሳሬን ፈርኒቸር አዲስ አመትን ታኮ ቡልቡላ መግቢያው ላይ ይገኛል። ከዛው እጪ ለቡ ሙዚቃ ሰፈር አለ። እንደገና ደግሞ ዋናው ሾሩማችን ቃሊቲ ሸገርን ጻይ ይገኛል። እኛን ነው ማየት ይላሉ የሳሬን ፈርኒቸር ያማሩ የቤትና የቢሮ እቃዎች። እንዴት አረፈድክ?
1: እንደምን አረፈድክ?
0: እስከ 6 እንቆያለን። ትሪቡን በተለየ ቀለሙ ከተወዳጅ ማራኪ ዶክመንተሪዎች ጋር ይቀጥላል። በካርድ ተከፍሎ መደመጥ ያለባቸው ታሪክን የሚናገሩ በጣም አዝናይ ዶክመንተሪዎቻችን ሁልጊዜ የትሪቡን ስፖርት ዘመናዊ ሽሬ መለያ ሆነው ይቀጥላሉ ለማለት ነው። አድማጮቻችንን እንዲሁም ተመልካቾቻችንን ያዝናኑ። በአበይት ጉዳያችን በዚህ ሰዓት ኤፍሬም ኢማን ኦፊሻል የቀጥታ ስርጭት እያከናወን እንገኛለን። የባልደረባይ ፍቅር ይልቃል ዩቲዩብ ቻናልም እንደዚሁ አሁን ስንወጣ ምንጭናቸው አበይት ጉዳያችን ጨምሮ የተለያዩ የትሪቡን ስፖርት ማራኪ ቀለሞች ይጫናሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ከግማሽ ሚሊየን በላይ ተከታይ በፌስቡክ ገጻችን አለን። በአጭሩ በቲክቶክ ቻናላችን ታገኙናላችሁ። ተደራሽነታችን ሚሊዮኖችን ተሻግሯል። ከልብ እናመሰግናለን። ሲቲ ሰርቋል ፍቅር፣ የሚጠበቀው ቅጣቱ ነው። ሜሲ ማክሰኞ ሌሊት በክብር ይሸኛል። ሮናልዶስ
1: የማንቸስተር ሲቲን እንጀምር። ከማንቸስተር ሲቲ በኦርደሩ መሰረት እንመልክተውና እንግዲህ ባለፉት ትልቅ ጊዜያት ውስጥ ባለፉት ዓመታት የፕሪሚየር ሊጉን ዶሚነንሲ የወሰደው ማንቸስተር ሲቲ ባለፉት 3 ዓመታት በተለይ በዚህ በ115 ክሶች ላይ ስሙ ደጋግሞ ይነሳ ነበር። ያኔ ክሶች ነበሩ፣ አሁን ክስ መሆናቸው አብቅቷል። ፍሬም ወደ ውሳኔ ተለውጧል። ማንቸስተር ሲቲ ጥፋተኛ ተብሏል። የኢንዲፔንደንት ኮሚሽኑ ሲቲን በተለያዩ ጉዳዮች ከ115 ውስጥ በ114 ክሶቹ ጥፋተኛ ብሎታል። አሁን ውሳኔው ምን ይሆናል የሚለው ጉዳይ ነው። ማንቸስተር ሲቲ ሐሙስ ዕለት ያው ይግባኝ ጠይቋል። በተለይ ከጀርባ በሸፍጥ ከስፖርታዊ ሕጎች ጋር ራሱን ለማመሳሰሉ ኮምፕላይ የሚያደርግ በማስመሰል የሰራቸው የጀርባ ድርድሮች ከ850 ሚሊዮን ፓውንድ በላይ ድርድሮች በአቡዳቢ መንግስት የተደገፉ ናቸው፣ መንግስት ያደረገው ነው በሚል ትልቅ ማስረጃ አለ በሚል ጉዳዩን እንደገና ለአፒል ለይግባኝ ይዞት መጥቷል። ግን ማንቸስተር ሲቲ ከእንግዲህ የማንቸስተር ሲቲ ጉዳይ ብቻ እንደማይሆን የተረጋገጠ ውሳኔ ተላልፎበታል። ማለትም የጥፋተኝነት ውሳኔ ተላልፎበታል። ማንቸስተር ሲቲ በእነዚህ ጊዜያት ውስጥ እንደውም ያስፈረማቸውን ተጫዋቾች ስታይ፣ ያመጣቸውን አሰልጣኞች ስታይ፣ በየሲዝኑ ያመጣቸውን ኮከቦች ስትመለከት እነዚያ የጀርባ ድርድሮች እውን ከሆኑ ጨዋታዎችን ብቻ ያሸነፉ ድርድሮች አይደሉም፣ ዝውውሮች አይደሉም። ኤፍሬም ዘመንን የቀየሩ ድርድሮች ናቸው። የፕሪሚየር ሊግ ዋንጫዎችን ደጋግመው ያመጡ ውሳኔዎች ናቸው። ማንቸስተር ሲቲ ሰራቸው የሚባሉት ነገሮች ባላንስ ኦፍ ፓወር የምትለውን የቀየረ ነው። ከማንቸስተር ዩናይትድ ወደ ማንቸስተር ሲቲ የቀየረ ነው። ይሄ ጉዳይ ተፈጽሟል ከሚባልበት 2009 ጀምሮ እስከ 2018 ድረስ ማንቸስተር ዩናይትድ በማንቸስተር ሲቲ ጥላ ስር እንዲገባ ያደረገ ነው። የከተማውን ፓወር የቀየረ ነው። ሊቨርፑልን፣ ማንቸስተር ዩናይትድን፣ አርሰናልን ቻሌንጅ ያደርገው ብዙ ዋንጫዎችን እንዲያደርጉና የሲቲ ኢራ እንዲፈጸም ያደረገ ጉዳይ ነው። እና ይሄ ጉዳይ የማንቸስተር ሲቲ ጉዳይ ብቻ አይደለም፣ የፕሪሚየር ሊጉ ነው። የአብሮት የሚጫወቱት በርካታ ክለቦች ነው። ውጤታችንን ተዘረፍን ብለው የሚያስቡ ደጋፊዎች ጉዳይ ነው። 900 ሚሊየን ፓውንድ አካባቢ አርቲፊሻል በሆነ መንገድ ኢንፍሌት አድርጎ ገቢ እንዳገኝ አድርጎ ግን ገቢውን ከራሱ ከባለ ሀብቶቹ እየወሰደ ገቢ ገብቶልኛል በሚል 900 ሚሊዮን ፓውንድ አካባቢ አምጥቷል። ያ ደግሞ ተጫዋቾችን ለማምጣት አሰልጣኞችን ለማምጣት የዋለ ነው። እነዛ ተጫዋቾችና አሰልጣኞች ደግሞ የእግር ኳስ ውጤትን ዳይናስቲን ቀይረዋል። ስለዚህ በጣም ሁሉም በጉጉት የሚጠብቀው ጉዳይ ነው። 2011-12 ዩናይትድ ክሌም ያደርጋል፣ 2018-19 ሊቨርፑል፣ 2021-22 ሊቨርፑል፣ ብዙ ክሌም የሚያደርጉ ቡድኖች አሉ። እና ማንቸስተር ሲቲ ሊያድነው የሚችለው ነገር ይግባኙ ነው። ይግባኙ ነው። ይግባኙ ራሳቸውም እንደተናገሩት ከሆነ ለእያንዳንዱ ጉዳይ መልሳለን፣ በሚወራው ልክ አይደለም፣ ሲቲ በሕግ መሰረት ነው የሰራው፣ ስለዚህ ክብራችንንም ዋንጫችንንም ማንም አይነጥቀውም የሚል ራስ መተማመን አላቸው። ይሄ ከሆነ የሲቲ ታሪክ ራሱን ጠብቆ ይሸጋገራል። ክሱም በመጨረሻ በይግባኝ ውድቅ ይሆናል። በእርግጥ አንድ ጊዜ ውድቅ አድርገውታል አይደል? አሸንፈዋል። ፕሪሚየር ሊጉ ፈረደባቸው። ከዛ ካስ ላይ የግልግል ስፖርት ፍርድ ቤት ላይ ሄዱ፣ ያንን በይግባኝ አሸንፈዋል። አሁንም በይግባኝ የማሸነፍ እድል ካላቸው ሶስት ኮሚቴዎች አሉ፣ ኢንዲፔንደንት ኮሚቴዎች። ለ12 ሳምንታት ይግባኙ ይታያል። 12 ሳምንታት ይግባኙ ከታየ በኋላ በ30 ቀን ውስጥ ፍርድ ይሰጣል። ያ ከሆነ ለማንቸስተር ሲቲ ይሰየው ነው። ከዛ ውጭ ከሆነ ግን ኢቨን ለማንቸስተር ሲቲ አይደለም ለእግር ኳስ ራሱ ትልቅ ትልቅ የውዥንብር ቀን ነው የሚሆነው። ፍሬም እስቲ ኢማጂን ዋንጫዎቹ ቢወሰዱ፣ ሜዳሊያዎች ጥያቄ ውስጥ ቢገቡ፣ ሪከርዶቻቸው ጥያቄ ውስጥ ቢገቡ፣ የቻምፒየንስ ሊግ ድላቸው እንደገና ኢቫሉዌት ቢደረግ ትክክል አይደለም ተብሎ ቢታሰብ፣ እያንዳንዱ የፋይናንስ የወጣበት ተጫዋች በቃ ባይመጣ ኖሮ ብለህ አስብ። አጉዌሮ ባይመጣ፣ ኬቨን ደብሬን ባይመጣ፣ ያመጧቸው ተጫዋች ዴቪድ ሲልቫን አምጥተዋል፣ በርናንዶ ሲልቫን አምጥተዋል፣
0: ብዙ ሌጀንዶች
1: ፈርናንዲኖን አምጥተዋል። ያላመጡት ተጫዋች የለም በዚህ ዘመን ውስጥ። እነዚህ ተጫዋቾችን ለማምጣት የረዳ ብር ነው። እና እነዚህ ተጫዋቾች ባይመጡ ብለህ ስታስብ እግር ኳስ ላይ ሊፈጠር የሚችለውን ነገር አስብና ማንቸስተር ሲቲ ጥፋተኛ በ114 ክሶች ላይ ጥፋተኛ ተብሏል። ይግባኝ ጠይቋል። ከይግባኙ በኋላ የሚመጡት ነገሮች ግን ምንድን ናቸው ነው ትልቁ የሚያስፈራውም ጥያቄ እሱ ይመስለኛል።
0: አዎ ይግባኙ ውድቅ የሚደረግበት እድልም ሰፊ ነው። ምክንያቱም አሁን ሙሉ ለሙሉ ጥፋተኛ ተብሏል። መስረቁ እኮ ተረጋግጧል። አሁን ስለ ቅጣቱ ነው ኢቨን እየተወራ ያለው። የሚጠበቀው በጣም አጓጊ ነገሩ ቅጣቱ ነው። ፍቅር
1: ከዛ በፊት ይግባኝ ፕሮሰስ አለ፣ ኤቪደንሱን ያቀርባል፣ ማንቸስተር ሲቲ
0: አፒል አለ። ለምሳሌ አንደኛው የመጀመሪያው አፒል እስከ ኦክቶበር 1 ድረስ የነበረ ነው። ለእሱ እንግዲህ ይግባኙን ተከትሎ የሚሰጥ ምላሽ ይጠበቃል። የእንግሊዝ እግር ኳስ ተአማኒነት፣ የፕሪሚየር ሊጉ ተወዳጅነት፣ በዚህ ገናና ሊግ ላይ እንደዚህ አይነት ዳር ካርቶች በተለያዩ የዚህ የስፖንሰርሺፕ ማሳያ ዲሎች ውስጥ ኢንጀክት የተደረጉ ብሮች እና ሲቲ በቀጣይስ የተጫዋቾቹ ኮንትራት፣ የማንቸስተር ሲቲ የተአማኒነት ህልውና ጉዳይ፣ ለምሳሌ ታግ እየተደረጉ ጥፋተኛው ነው ሙሉ ለሙሉ ተረጋግጧል፣ ግን አፒል ያደርጋል። አፒሉ ተቀባይነት ካገኘ እንደገና ይከራከራል አይደለ? ግን አሁን ማንቸስተር ሲቲ በቃ ሰዓት የላሱ ጠበቃዎችን ይዞ ሙግቱ እኮ ከመጀመሪያው አይ በቃ ውድቅ ሲደረግ እንደገና የመጣው ክስና እነዚህ 114 የፋይናንስ ጥሰቶች የተረጋገጠ የተባለው ነገር ከወጣ በኋላ ሲቲ ተአማኒነቱ በሊጉ ላይስ እና ሌሎች ክለቦችስ? ፍቅር የሩይ ፒንቶ ያወጣት የፖርቹጋል ሀከር በጣም በ2018-19 አካባቢ ለዛ የኢንቨስቲጌሽን ስራዎች ለሚሰራ የጀርመን ጋዜጣ እነዛን ኢሜሎች ሲያሳልፎ ሲሰጥ እነዚ የስልክ ልውውጦች፣ አሁን ይሄ ወጣት ከፍተኛ የዚህ ግድያ ማስፈራሪያ የደረሰው ነው። ፍቅር በምቾት የሚንቀሳቀስ አይደለም፣ ዋናው ተዋናይ ነው። በነገራችን ላይ ይሄ ወጣት ሲቲ ላይ እንዲህ አይነት መረጃዎች ካገኘ ሌሎችስ የሊጉ የክለቦች የፋይናንስ ተአማኒነት የሚለው ራሱን የቻለ ጥያቄ ሆኖ እዚህ ደርሷል። ግን ለእኔ ሲቲ ከሚጠበቀው ቅጣቱ ጋር በተያያዘ አንደኛው ፍቅር ዋንጫዎቹ ናቸው። ዋንጫዎቹ ታግ እየተደረጉ የሚሰጡ ሊሆኑ ይችላሉ። ማንቸስተር ሲቲ በምን አይነት ህልውና ሊቀጥል ይችላል የሚለው ነው። ከዛ ውጪ ጁቬንቱስ በአንድ ወቅት በእንደዚህ አይነት ሂደቶች ውስጥ ወደ ታች ወርዷል አይደለ? ወይ ከፍተኛ የነጥብ ቅጣት ይጠበቃል። ቀንሰውብህ ነጥብ፣ ከዛ በኋላ ለመውረድ ሰርቫይቭ ስታደርግ የሚኖር አድቬንቸርም ሊኖር ይችላል። አሁን ሲዝኑ ከመጀመሩ ጋር በተያያዘ ከፕሪሚየር ሊጉ ተአማኒነት ከነዚህ ከ114 የፋይናንስ ጥሰቶቹ ጋር የተረጋገጠው ጥፋተኝነት፣ የሲቲ አፒል፣ ከዛ ውጪ ተቀናቃኞችስ ማንቸስተር ሲቲን እንዴት ነው የሚያዩት? ከእንግዲህ ተቀናቃኞች ማንቸስተር ሲቲን የሚያዩበት መንገድ፣ የጋርዲዮላ ሌጋሲስ። አሁን ለእኔ የጋርዲዮላ ሌጋሲን በየትኛውም ቅኝት ሊነካ አይችልም አይደል? ይነካል ማለት በቀጥታ ይነካል፣ ግን አቅሙ ላይ የስልጠና አቅሙ ላይ ሊነካ አይችልም። ፖቴንሻሉ ወደ ሲቲ የመጡ ተጫዋቾች ላይ ግን ደሞዛቸውን ከፍ በማድረግ በተለያዩ ጥቅማ ጥቅሞች በማምጣት ለምሳሌ የስኳድራ ዙሪ አዲሱ አሰልጣኝ በድጋሚ የመጣው ሮቤርቶ ማንቺኒ ሲጠየቅ ሂዱና እነርሱን ጠይቁን አያገባኝም ነው ያለ። ሂደቱ ከዛ ነው የጀመረው። ማንቸስተር ሲቲ ዋንጫዎችን ለማምጣት የማንቸስተር ከተማን ዶሚናንስ ከቀዩ ቀለም ወደ ውሃ ሰማዩ ለመቀየር የእንግሊዝ እግር ኳስ አብዮትን ለመያዝ ሼክ መንሱር 10 ዓመታት በላይ ከለፉ በኋላ እንደገና ደግሞ ቻምፒየንስ ሊግን ለማምጣት ያልፈነቀሉት ድንጋይ የለም። ግን ኮከቦቹ ላይ ሲመጡ የሲቲ ቀለም ብቻ አይደለም። ፒኤስጂም፣ ቼልሲም፣ ራስ ዩናይትድም፣ አርሰናልም ሌሎች ክለቦችም ሱፐርስታሮችን በመውሰድ ውስጥ ነው ሻምፒዮን ቡድኖች የሚገነቡት አይደል? ግን የተለያየ ፋይናንስ አሰራርና ሂደት አለ። ማንቸስተር ሲቲ ኢንጀክት ያደረጋቸው እነዚህ ወደ 1 ቢሊዮን ፓውንዶች አካባቢ ዳይናስቲውን እንዲገነባ አድርጎታል ፍቅር። ከነ ኮምፓኒ ዘመን ከነ ኦጌሮ ዘመን ያቺ የፒተር ዱሪ ኪኮፍ እስከ ነ ጎንዱጋን ድረስ የጋርዲዮላ ቢዩት 6 ዋንጫዎች ከዛ በፊት ማንቺኒ ፔሌግሪኒ አጠቃላይ 9 ዋንጫዎች 9 አመታት 9 የማጭበርበር አመታት የተባሉት እነሱ ናቸው። በቡድን ግንባታ ላይ በዚህ ሂደት ላይ ትልቁ ያለም ግር ኳስ አሰልጣኝ ጋርዲዮላ መጥቷል። ጋርዲዮላ ከሲቲ በፊትም ታላቅ ነበር፣ በባየር ሙኒክም እንደገና በባርሴሎና ድሪም ቲም የመጣውም ወደ ሲቲ ያንን ዶሚናንስን ይዞ ለመቀጠል ነው። ቡድን በማደራጀት በግር ኳስ ሐሳቡና የስልጣና መንገዱ አሁንም ጋርዲዮላ ሌጋሲው በፍጹም አይነካም ፍቅር። ግን ኢንጀክት የተደረጉት ተጫዋቾች ወደ ቡድኑ የመጡ ተጫዋቾች ዳርካርት የጋርዲዮላንም ስም ይዞት መሄድ ይመስለኛል።
1: በርግጥ ትልቁ ቁጣት የሚሆነው እኔ ያይመስለኛል ዋንጫዎቹ በሙሉ ዋጋ የላቸውም የሚባሉ ከሆነ
0: ከዜሮ መጀመር
1: በግር ኳስ ውስጥ ትልቁ ቁጣት ነው። አሁን ያንን ሜሞሪ ያንን የማርቲን ቴይለር ሚሞሪ የአጉዌሮን ጎል የፒተር ድሩሪን ያችን የባሎቱሊ ሰጥቶት በአለቀ ሰዓት የተቆጠረችውና ያንን ሞመንት ምናልባትም በእግር ኳስ ውስጥ በፕሪሚየር ሊግ ከተመለከት ናቸው የመጨረሻ ወሳኝ ዲሳይሲቭ ከሚባሉ ጎሎች መካከል ቀድመህ የምታስቀምጣት አይነት ጎል 93ኛው ደቂቃ ከ20 ሰከንድ የተቆጠረች እነዛን ሁሉ በቃ ያፈርስባል። ከዛ በኋላ የመጣውን ዶሚኔት ያደርገውን የጓርዲዮላን ቡድን ያንን የእንግሊዝን እግር ኳስ ሰብሮ ከ2016 በኋላ ሰብሮ እግር ኳሱን ከሆነ አጫወት ነፃ ያወጣውንና በውብ አጫወቱ በዶሚናንሱ የሚታወሰውን የጓርዲዮላን ቡድን እንድጠይቀው ያደርገዋል። ምክንያቱም ወደሱ ቡድን የሄዱ ተጫዋቾች አሉ በዛ ግዢ ውስጥ በዛ ገንዘብ ውስጥ ተገዝተው ከጀርባ በተሰራው ድራማ ውስጥ አልፈው ጓርዲዮላ የተረከባቸውና ሀያል ያደረጋቸው ኮከቦችም አሉ። በእርግጥ የመጀመሪያው ጉዳይ መታወቅ ያለበት ጥፋተኛ ነው እንደተባሉ በቀጥታ ዋንጫዎቹ ይነጠቁ የሚል ነገር የለም። አንድ አፒሉ ይወስነዋል። ማንቸስተር ሲቲ አልታዩም የሚላቸው ኤቪደንሶች በሙሉ ይቀርባሉ። እንደ ካስ ላይ እንዳደረገው ከተሳካለት ያው ጉዳዩ ለአንዴና ለመጨረሻ ጊዜ ይደመደማል። 4 ዓመት 5 ዓመት አምሶ እግር ኳስን ለአንዴና ለመጨረሻ ጊዜ በሲቲ
0: የሀሳብ የተነሳው እኮ ልክ ነህ 5-6 ዓመት በፊት
1: በሲቲ አሸናፊነት ይደመደማል። 2019 ላይ እኮ ተወስኖ ነበር በይግባኝ አሸንፈው ነው ጉዳዩ የቀጠለው። አሁን ማንቸስተር ሲቲ ብዙ ነገሩ ሲታይ ግን ከቅጣት እንደማያመልጥ በእርግጠኝነት መናገር ይችላል።
0: ይህ ጊዜ ደግሞ ለምን ተነሳ?
1: ከቅጣት ማያመልጥባቸው ኢቨን የሲቲ የቀድሞ ቼርመን ጭምር እኮ አይ ዶንት ቲንክ ይህ ክለብ የሚተርፍ አይመስለኝም ከቅጣቶች ከከባድ ቅጣቶች የሚያመልጥ አይመስለኝም ብለዋል። በእርግጥ ዋንጫዎቹ መነጠቅ ላይሆን ይችላል፣ ግን ሬሊጌሽን ቢሆን ራሱ ከባድ ነው። መውረድ ቢሆን ከባድ አንድ
0: ጁቬንቱስ ያገር የደረሰበት
1: ቅጣት ነጥብ ለምሳሌ 30 ነጥብ ቅጣት
0: 50-60-70 ነጥብ
1: ቅጣት ብትባል ወረድክ ማለት ነው።
0: ከዛ ትረፍ ማለት ነው።
1: ኔክስት ይር አትተርፍም። ዴፊኒትሊ ኔክስት ይር እንደዛ ነው የሚሆነው። ከዛ ቀጥሎ ደግሞ ስምህም አብሮ አሁን ዩቬንቱስ እኮ ከዛ በኋላ መነሳት እኮ አልቻለም። ወደ ቻምፒየንስ ሊግ መምጣት አልቻለም። ዩቬንቱስ 6 ጊዜ ቻምፒየንስ ሊግ ፍጻሜ ጋር እኮ ደርሷል። ከዚህ ከቅሌቱ በኋላ ግን ዩቬንቱስ ቻምፒየንስ ሊግን በቃ ያንን ጥያቄ መመለስ አልቻለም። ከቅርብ ጊዜያት ወዲህ ስኩዴቶን ማሸነፍ በጣም እየከበደው መጥቷል።
0: የሉቺያኖ ሞጊ
1: ከ2006 በኋላ ስትረግል የሚያደርግ ቡድን ሆኗል። ታይትሎቹን ተነጥቋል። ግርማ ሞገስ ይገፈፋል። ታይትሎቹ አብረው ሊኖሩ ይችላሉ። ስምህ እና ይሄ ሌጋሲ ግን የሆነ እጥፋት ላይ ይገባል። ቡድኑ ሲወርድ ተጫዋቾቹን ሜንቴን አታደርግም። ዴፊኒትሊ
0: ከነ ደሞዛቸው
1: አብረው አይወርዱም። ዩቬንቱስ ሲወርድ ይወረዱ አሉ። እንደ ጂጂ ቡፎን አይነት ተጫዋቾች ወርዶ መጥተዋል። አንዳንድ ታማኝ ተጫዋቾችን ታጌት ይችላል። በሲቲ ውስጥ ያንን የሚያደርጉ ተጫዋቾች ይኖራሉ።
0: ሃላንድ ይወርዳል?
1: አይ ዶንት ቲንክ። በጣም ከባድ ነው እና ለማንቸስተር ሲቲ የሚመጣው ጊዜ ከባድ መሆኑን ትመለከታለህ። ፔፕ ጓርዲዮላ ቅድም ስታነሳው ምንም ጥርጥር የለውም በእግር ኳስ ምርጡ አሰልጣኝ ነው። ማንቸስተር ሲቲን ትልቅ አደረገ እንጂ ጓርዲዮላ ሲቲ ጓርዲዮላን ትልቅ አላደረገም። ስለዚህ የፔፕ ታላቅነት ከማንቸስተር ሲቲ ውጭ በነበሩ ጊዜያት ላይ ተረጋግጧል። በባርሴሎና በባየር ሙኒክ ሶ ፔፕ ስለመጣ ማንቸስተር ሲቲ አድጓል። ግን የፔፕ ጓርዲዮላ ላይ የምታነሳው ነገር ምንድነው? በጣም ሪከርዶችን ሰብሯል። ኤክስትራኦርዲነሪ 2000 ስንት ነው እንደው 100 ነጥብ በላይ ያመጣበት 126 ጎል ያስቆጠረበት ሲዝን አለ። ሪከርድ ነው ይፍሪ ጎሎቹ ሪከርድ ናቸው። ትሬብል አሳክቷል። የማንቸስተር ብቻ ታሪክ የነበረውን አራት ዋንጫ ማን ነው ሶስትዮሽ አሳክቷል 2022-23 ላይ አራት ጊዜ ፕሪሚየር ሊጉን በተከታታይ በማሸነፍ ብቸኛ ሪከርድ ጽፏል። በጣም በርካታ ሪከርዶችን አስቀምጧል። ስለዚህ ግን ጓርዲዮላ ውስጥ የነበሩ ወሳኝ ተጫዋቾች ደብሬንን በለው በርናንዶ ሲልቫን በለው ፈርናንዲኒዮን ያኛው ሲልቫን ዴቪድ ሲልቫን በጣም በርካታ የምትላቸው ተጫዋቾች በዚህ ፕሮሰስ በዚህ
0: ከአርባ በላይ ሱፐርስታሮች
1: በዚህ ፕሮሰስ ውስጥ የመጡ ናቸው። ጓርዲዮላ የሰራው ቡድን በዚህ ውስጥ ነው ያለው። ስለዚህ መልሶ የጓርዲዮላም ስራ በዚህ ውስጥ ያለፈ ነው። በዚህ የፋይናንሽል ፍራውድ ውስጥ የመጣ ነው፣ ፋይናንሽል ቅሌት ውስጥ ማጭበርበር ውስጥ የመጣ ነው ወደሚለው ነገር ይመጣል። ከዛ ሌላ በጣም ቀጥተኛ ተጎጂ የሚሆነው የሚመስለኝ እኔ ማንቸስተር ዩናይትድ ይመስለኛል። ይሄ ከሆነ ሊቨርፑል አንዱ ወደኋላ ነው የመጣው ለተቀናቃኝነት። ማንቸስተር ግን እና ማንቸስተር ሲቲ እና ማንቸስተር ዩናይትድ ከፍተኛ የተቀናቃኝነት ታሪክ አላቸው። ለምሳሌ አንዱን ተጫዋች በዚህ ዘመን ውስጥ የወሰዱት ተጫዋች ካርሎስ ቴቬዝ ወደ እውነተኛው ማንቸስተር እንኳን ደህና መጣ ብለው ባነር የለጠፉበት ማለት ነው። ዋንጫዎችን ብቻ አይደለም ከማንቸስተር የወሰዱ ተርን ያደረገው የማንቸስተርን አጠቃላይ ነገሩን የወሰዱት
0: ግሬሱን
1: ዋንጫዎቹን ቀልቡን ሁሉን የወሰዱት ማንቸስተር ሲቲዎች በዚህ ፋይናንሻል ስቴቢሊቲ ወይም ደግሞ ከፍተኛ ኢንፍሌትድ የሆነ ፋይናንስ አስተዳደር ውስጥ እና ማንቸስተር ዩናይትድ በጣም ቀጥተኛ ተጎጂ ሆነ። ሊቨርፑልን ቀጥለ ታመጣለ፣ ቀጥለ እንደ አርሰናልን ታመጣለ። ሊቨርፑል በተለይ የርገን ክሎፕና ፔፕ ጓርዲዮላ በነበሩበት ጊዜ ከዛም በፊት በነበሩት ጊዜያት ላይ የማንቸስተር ሲቲ ቀጥተኛ ተጠቂ በአንድ ነጥብ በሁለት ነጥብ በፋይናል የጨዋታ ቀን ላይ ዋንጫ የተነጣጠቁበትን ቀን እናስታውሳለን። እና በተለይ በተለይ የማንቸስተር ሲቲ ጥፋት በይግባኙም ከተረጋገጠ ይግባኙ ነጻ ካላደረገው ክለቦች ራሱ በዚህ ልክ ተጎጂ መሆናቸው ጉዳይ እንደገና ይነሳል። አጠቃላይ ደግሞ እግር ኳስ የሀገሪቱ እግር ኳስ ፕሪሚየር ሊጉም ከዚህ በኋላ ደግሞ ክለቦቹ ስለሚገዙበት ሁኔታም ጭምር ኤፍሬም ባለሀብቶች ወደ እንግሊዝ እየመጡ ክለቦችን የሚገዙበትን መንገድ እንደገና ኩዌስችን እንዲደረግ መንገድ የሚከፍት ይሆናል።
0: አሁን እኮ ያቺ የቴቬዝ ቦታ ላይ ዌልካም ቱ ሼምችስተር ሆኗል።
1: ማንቸስተር ዩናይትድ ደጋፊዎች እውነተኛው ማንቸስተር የሚለው
0: እውነተኛው ማንቸስተር ወደ እውነተኛው ማንቸስተር ክለብ መጣ ነው አደለ? አሁን መጀመሪያ እስቲ ከተማው የኛ ነው ከማለታችሁ በፊት ስቴዲየማችሁ ሙሉ ነው የሚሉት ኢምፒታዲያው ሁላይ ሞላም አደለ? ማንቸስተር ዩናይትድ ከሰሜን ምዕራብ እንግሊዝ ገናናው ቀይ ለባሽ ሬድ ዴቪልስ ከውጤት አባቱ ሰር አሌክስ ፈርጉሰን መውጣት በኋላ በነጋዴ አለቆቹ በጣም መቀለጃው ክለብ ሆኖ ይኸው 13 ዓመታት ተሻግሯል። ሲቲ ደግሞ ነግሷል። በነዛ 13 ዓመታት የመጡ 9 የፕሪሚየር ሊግ ዋንጫዎች አሁን ጥያቄ ምልክት ውስጥ ወድቀዋል። ፍቅር እነዚ ዋንጫዎች ስኮልሲ እንዳለው ሲቲ አሁን ሰርቋል፣ ጥፋተኛ መሆኑ ተረጋግጧል። ከይግባኙ በኋላ ግን የሚጠበቀው ቅጣቱ ነው አደለ? ቅጣቱ ላይ ከመጡ እነዚ ዋንጫዎች ለዩናይትድ፣ ለአርሰናል፣ ለሲቲ ማን ነው ለሊቨርፑል ሲከፋፈሉ ታግ እየተደረገበት ብሏል ስኮልስ። ሲቲ የሰረቀው ግን ዩናይትድ ያሸነፈው ሲቲ የሰረቀው ግን ሊቨርፑል ያሸነፈው
1: ታስታውሳለህ? ስለ ላንስ አርምስትሮንግ ስንሰራ ላንስ አርምስትሮንግ ቱር ደ ፍራንስን ስንት ጊዜ ነው ያሸነፈው? ቱር ደ ፍራንስ ካልክ ላንስ አርምስትሮንግ ነው። ፎቶዎቹ አሉ፣ ፊኒሽንጎቹ እየወደቀ ሲያሸንፍ፣ እየተነሳ ሲያሸንፍ። በቃ ላንስ አርምስትሮንግ ፎቶዎቹን አታጠፋቸውም፣ አሸናፊነቶቹን አትረሳቸውም። ግን አሁን ላንስ አርምስትሮንግ
0: አጭበርብሮ መሆኑ ሲታወቅ
1: ስትል የሚመጣብህ ምንድን ነው? ሁሉም ነገሮች እያሉ የሚመጣብህ ነገር ዶፒንጉ ነው። ለስንት ዓመት በሙሉ ያጭበረበረ አሁን ማሪያን ጆንስ በጣም ጥሩ ምሳሌ ያነሳው። በቃ የባልኮ ቅሌት ለስንት ዓመት ሸፈነች፣ ኦሎምፒኮችን አሸነፈች፣ በአንድ ኦሎምፒክ አራት አምስት ሜዳሊያ አሸነፈች። አሜሪካ ውድ ልጄ ብላ በቃ ፖስተር ገር ላደረገቻት፣ በቃ በሁሉ ቦታ ላይ የምትታይ አደረገቻት። መጨረሻ መቆጣጠር ሲያቅታት ወጥታ እኔ አጭበርባሪ ነኝ አለች። አሁን ልታዩ ትችላለህ፣ አርካይቭ ላይ ስትገባ ማሪዮን ጆንስ ወርቅ ሜዳሊያውን ስታነሳ ልትመለከት ትችላለህ።
2: አእምሮ ላይ የሚመጣ
1: አእምሮ ላይ ግን መጨረሻ ላይ የሚታትመው ያ ማንቸስተር ሲቲ ከቅርብ ጊዜያት በፊት ጓርዲዮላም እየወጣ ዘ ግሬተስት ፉትቦል ቲም ሲን ኢንግላንድ ተብሏል አይደል? ዶሚኔት ያደረገ አራት ጊዜ ፕሪሚየር ሊግ፣ ቻምፒየንስ ሊግ ያነሳ ኢንተርቴን የሚያደርግ ቡድን። አሁን ይሄ ፍርድ ከተረጋገጠ ማንቸስተር ሲቲ ስትል የሚመጣበት ክለብ ትዝታ ጎሎቹ ትዝ ሊሉ ይችላሉ፣ ኮከቦቹ ትዝ ይልሃል፣ ጓርዲዮላ ዛድ እንደነበር ትዝ ይልሃል። ግን መጨረሻ ላይ የሚታተምብህ ነገር ያጭበረብረው ክለብ ወደሚል ይመጣባል።
2: ወደ አደባባይም ስታመጣው አሁን የማንቸስተር ሲቲ ደጋፊዎች ይሄ ነገር የመጨረሻ ውሳኔ ከወጣ በምን አይነት ቀለም እዛ ከተማ ላይ ከቀዩ መለያ ጎን ይቆማሉ? አንድ ይሄ የደርቢ ብሽሽቁ ስላለ
1: ራሱ ሚዲያውም እንደገና ያግዛል፣
2: ሚዲያው ስቶሪዎች ያግዛል። እነዛ ሜሞሪዎቹ ላይ ጠፋሉ። ኦጌሮ፣ ጎንዱጋን፣ እነዛ ሞመንቶቹ ላ ምስሉ አለ፣ ልክ ነህ፣ የታተመ ምስል አለ። ግን ያ ቡድን ሲገነባ የነበሩት ያ ጀኔሬሽን ሲፈጠር የነበሩት ወርቃማ ቡድኖች በኢትሃድ ሲፈጠሩ የኢትሃዱ ቢሊየነር ሲባል አሁን እኮ ዩናይትድ አረብ ኤምሬትስ የአቡዳቢ ገዢዎች ፍቅር የመንግስታት ፍጥጫ አረጉት እኮ ከዩኬ ጋር በቢሊየን ፓውንዶች ያሉ ኢንቨስትመንቶች ጭምርን ጠቅለው ይዘው እንደሚወጡ ማስፈራሪያ ነው። ይሄ ነገር በቃ እውን ከሆነ ማንቸስተር ሲቲን አትንኩት አይነት ነገር ነው። ይህ ሁላ እግር ኳስ ፓወር አንዱ ማሳያ ነው። ግን የሲቲ ቫሊዩ አሁን የሲቲ ቫሊዩ ራሱ የክለቡ ሚዛን ላይ ስታስቀምጠው ይሄ በዘመን ቀለም አሻራ ውስጥ ታላቅነትን ለማምጣት የተገነባ ለምሳሌ እኮ ጋርዲዮላ ሁሌ ይናገራል። አሁንም እዛ ከተማ ላይ ማንቸስተር ሲባል ከተማው ዩናይትድ ነው ትዝ የሚል ገባ። ይህንን ለመቋቋም ይህንን ለመፎካከር ነው ይሄ ሁላ ጥድፊያና ኢንቨስትመንት ይሄ ሁላ ፍረድ የነበረው አይደለ? በነ ሼክ መንሱር ተሳክቷል። ከተማውን ቢያንስ ለሁለት ሰንጥቀው ይዘዋል። የእንግሊዝ እግር ኳስ ሀያሉ ክለብ ሆኗል። ቻምፒየንስ ሊግን አሸንፈዋል። ግን የፕሪሚየር ሊጉ የእግር ኳስ ተአማኒነት የውጭ ቢሊዮነሮች ኢንቨስት አድርገው ሲመጡ ፕሪሚየር ሊጉ ላይ ምን ይዘው ይመጣሉ የሚለውን ዳርክ አርቱ ጭምር አሁን በሲቲ ውስጥ የሚገለጥበት ዘመን የመጣ ይመስለኛል። በሞደርን ዴይ ፉትቦል
1: ባይሆን ጥሩ ነው። እኔ እውነት ለመናገር
2: ወደ መሆኑ እኮ መጣል ፍቅር
1: ባይሆን ብለ አሁን ለምሳሌ ሲቲ በፋይንዲንጉ በኮሚሽኑ ፋይንዲንግ ወይም በኮሚሽኑ ውሳኔ በጣም መበሳጨታቸውንና ሁሉም ጥፋተኛ የተባሉባቸው ክሶቻቸው ላይ ማስረጃዎች እንዳሏቸው ተናግረዋል። ይሄ ከሆነ የሚጠብቁልን ሜሞሪያችንን ጭምር ነው ኤፍሬም፣ አሁን ፕሪሚየር ሊግ ላይ እግር ኳስንም ጭምር ነው የሚጠብቁልን። በቃ አሁን ትዝታዎች ጋር በሰላም ትኖራል፣ ካያቸው ነገሮች ጋር በሰላም ትኖራል። ካጠፋ ግን ደግሞ ይሄ በእግር ኳስ ላይ ብዙ ጊዜ ተከስቷል። ቶንቶሪኖን አስታውስ፣ እነ ፓውሎ ሮሲ እስር ቤት የወረዱበት ቅሌት፣ የጣሊያን እግር ኳስ ቅሌት፣ በየሀገሩ ከዳኝነት ጋር ከማጭበርበር ጋር የተያዙ እግር ኳስ ብዙ ጊዜ ከሜዳዎች ውጭ በሚፈጠሩ ድራማዎችም ጭምር ይወሰናል። የበርካታ ሀገራት ላይ
2: ቴብል ላይ ይጫወታሉ
1: ገንዘብ፣ ምክንያቱም እግር ኳስ በራሱ ትልቅ ገንዘብ ነው፣ ቲፎዞ ነው፣ ብዙ አቅም አለው። እና እንዲህ አይነት ነገሮች ደግሞ የሉም ማለት ያ ፖርቹጋላዊ ዊስል ብሎወር ፒንቶ አጋለጠው፣ ቀስ እያለ መዘዘው። ደርስፔገን የጀርመኑ ጋዜጣ ቀስ እያለ እየተመዘዘ እንዴት አይነት ጉዳይ እንደሆነ ተመልከተና ይሄ ኢፍ ብለህ ስታስብ የሚመጡት ነገሮች ለምሳሌ አፒሉ ውድቅ ቢሆንባቸው ካልክ ውድቅ ሆነ በኋላ የሚመጡት ነገሮች ከባድ ናቸው።
2: መውረድ፣
1: ዋንጫ መነጠቅ፣ የራይቫል ክለቦች እንደ ዋንጫ የተነጠቋል፣ አስፈላጊ በሆነ መንገድ ዋንጫ ተነጥቀናል የሚሉ ክለቦች ከዛ በኋላ መናገር ይጀምራሉ። ዋንጫውን አንፈልግምም ሊሉም ይችላሉ። ለምሳሌ ሩኒ ተናግሯል 2011-12 ላይ የፕሪሚየር ሊግ ዋንጫ ባለቤት ነህ ተብዬ ሜዳሊያ ቢሰጠኝ አልቀበልም ብሏል። ትረዳዋለህ። በዛ ሰዓት በታገልክበት ደም በሞቀበት ሰዓት
2: ኖጌሮ እንዴት መጡ እንጂ ኖጌሮ ሜዳ ላይ
1: አላጭበረበሩም።
2: በፋይናንስ የመጡበት ነው ቡድን ግንባታ።
1: ኤግዛክትሊ። ስለዚህ አንዳንድ ጊዜ ለእንትኑም በምን ተካክሷል? አሁን ማንቸስተርን፣ አርሰናል፣ ሊቨርፑል በምን ትክሳቸዋል? ምንም አይነት ካሳ አይመጥም ናቸው
2: ሲቲን በማውረድ ብቻ።
1: ስለዚህ አንዳንድ ነገሮች ከባድ ናቸው። ኢፍ ብለህ ኢፍ ማንቸስተር ሲቲ ጥፋተኛ ቢሆን ብለህ ስታስብ የሚመጡት ነገሮች ከባድ ናቸው። እና ለእኔ እኔ በግሌ ነው ነገር ማንቸስተር ሲቲ አፒሉን ቢያሸንፍ ደስ ይለኛል። በትክክል ሰርተው መሆናቸውን ቢያሳዩ እግር ኳስ የሚያሸንፍበት ፍርድ ይመስለኛል። እውነት ከሆነ ካልሆነ ግን ለማንቸስተር ሲቲ የምታዝንበት ምንም ምክንያት የለም። እያንዳንዱን ነገር ዋጋ መክፈል ይኖርባቸዋል።
2: አዎ ጥፋተኛ ከሆነ በሚጠበቀው ቅጣቱ ፍቅር በሚጠበቀው ቅጣቱ ትልቁ ቅጣት መውረዱ ነው።
1: ትልቁ ወይስ ዋንጫው? እኔ ደግሞ ዋንጫዎቹ መነጠቁ ነው የሚመስለኝ።
2: ዋንጫዎቹ አሁን ዋዛ ባለበትን መንገድ ያስኬዳል። ወይ ደግሞ አሁን ስኮልሲ እንዳለው ለምሳሌ ሶስት ዋንጫ ዩናይትድ ሊደርስ ይችላል። ሊቨርፑል እንደዚህ ወደ ሶስት አለው፣ አርሰናል ሁለት ነው፣ ሶስት ነገር እንዲህ ይመጣል አይደል? እና መደርደሪያው ላይ ስታስቀምጥ ከማንቸስተር 20 ዋንጫዎች ጋር እነዚህን ስትከት ሲቲ የሰረቀው ግን ዩናይትድ ያሸነፈው የሚል ታግ መለጠፍ አለበት። ለመሰለ ሲቲ የሰረቀው ዋንጫ እንደነበር ግን ከዋንጫው በላይ ለሲቲ ከባዱ ነገር ሲቲና ተአማኒነት፣ ሲቲን ወርዶ ሲመጣ በምን አይነት ስትራክቸር ኮከቦቹ ሳብረው መቆየት ይችላሉ ወይ? አሁን በተገነባው ቡድን ይሄ ጋርዲዮላ ከለቀቀ በኋላ ያለው የማሬስካ ቡድን አብዮት ቅኝትና በሲዝኑ የጀመረው አጀማመር ላይም ራሱን የቻለ የውጤት ተጽዕኖ ሊያመጣ ይችላል። ዳይሬክትሊም ኢንዳይሬክትሊም ፍቅር
1: የኔ ቲንኪንግ ደግሞ ምንድነው ቢያንስ ከባዱ ቅጣት ዋንጫው ሁሉ ነገሮችን ያገኘው አጨበርብሮ ነው የሚለው ነው። ያኔ ያው ሁሉም ዋንጫዎች ትክክል አይደሉም እስከ ቻምፒየንስ ሊግ። መውረድ ግን የተወሰኑ ነገሮችን ጥሷል፣ የተወሰኑ ነገሮችን አልጣስም። ስቲል ጥፋተኛ ነው።
2: በዛ ባላንስ ሊሰሩለት ይችላል፣
1: እንደዛ ሊያደርጉለት ይችላሉ። ለምን መሰለ እንትኑን መጠበቅ ስለሚፈልግ፣ አንዳንዴ
2: ሌጋሲውን
1: እግር ኳሱን ፕሪሚየር ሊጉን መጠበቅ ስለሚፈልግ። ግን እግር ኳስ ሁልጊዜ ደጋፊዎች ኢኖዘንቱ ነው፣ ገንዘባቸውን አውጥተው ይገባሉ።
2: ሌቦች አሉበት።
1: ተጫዋቾች ላባቸውን ያፈሱበታል። ድንቅ ጎሎችን ትመለከታለ፣ ድንቅ ሴቦችን ታያለ፣ ድራማዎችን ታያለ። ሜዳው ላይ ያለውን ነገር የሚነፍኩት ሰዎች ግን ቢሮ ውስጥ የሚቀመጡ ሰዎች ናቸው። ኳስ የማይጫወቱ ናቸው። ከካፍ ጀምረ ተመልከት። ከካፍ ከዋናው ጠባቂ ጀምረ ተመልከት። አንዲት ላብ የማይወጣቸው ሰዎች የእግር ኳሱን ዋናውን ነገር ሲነጥቁት ትመለከታለ። ወይ በህጎቹ ወይ በገንዘብ በሆነ ነገር ወይ በውርርድ በተለያየ ነገር የእግር ኳስን አጠቃላይ ገጽ ሲወስዱት ትመለከታለ። ለዛ ነው እኔ አንዳንዴ ሲቲ ትክክል ሆኖ እግር ኳስ ቢያተርፍ
2: የተሻለ ማርና
1: ይሆናል ብዬ ማስበው።
2: የኤሪክሰን ቅሌት እኮ ሴቫን ጎራን ኤሪክሰን፣ ያው ይሄ አይነት ነገር ነው። ድርድር እኮ እንደዚህ ነው። በዛ የተቀናጣ ሰበን ስታር ሆ
1: እንግሊዝን የተሳደቡበት ተጫዋቾቹን
2: ዩሶፍ ዞርልድ ጋብዟቸው፣ በቃ እሳቸው እንደ ቢሊየነር ሆኖ ሼክ መስሎ ጋዜጠኛው ፍቅር በዛ የዱባይ የተቀናጣ ሆቴል ውስጥ እሳቸው ከለንደን ቀጥታ በረው መጥተው የራሳቸውን የብሔራዊ ቡድን ተጫዋቾች ቪላን ከገዛልኝ ከዛ ቅሌታም ጆዜ ሞሪኖ እያሉ የቀራቸው ሰው የለም እኮ። አብራሞቪች እኮ እንደዚህ ነው ይፈልጉ የነበረ፣ ይህን ብር ብታመጡ እንዲህ ታደርጋላችሁ። ይህ አይነት ድርድሮች አሉት እግር ኳስ በሆቴሎች በነጭ ፖስታዎች ውስጥ በምርጫ እንቅስቃሴዎች ውስጥ እንዳልከው ነው። ሜዳ ላይ ሱፐርስታሮች፣ አሳቢ አሰልጣኞች፣ ታለንቶች፣ ተስጦ ወንደርኪዶች፣ ታማኝ ደጋፊዎች ኮፍያውን ስካርፉን መለያውን ገዝተው በማችዴ ስቴዲየም የሚያደምቁ እግር ኳስን ጠብቀው ያዝናሉ። እግር ኳስ ቢል ሻንክሊ እንዳሉት ያለ ደጋፊው ምንም ነው አይደለ? ምንም ነው እግር ኳስ ነቲንግ ነው ያለ ደጋፊው። ደጋፊው ሁሌ ታምኗል። አሁን እኮ እግር ኳስ ተሽጧል ከተባለ ማሳየው አንዱ ማንቸስተር ዩናይትድ ነው የምለው። ደጋፊው ጋር አለ ማንቸስተር ፍቅር። ደጋፊው ሁሌ ታምኗል። 74,000 ደጋፊ ኦልትራፎርድን ይሞላል። ከዓለም ብዙ ደጋፊ ወደዛ ይተማል። የዩናይትድ ውሎ አዳር የሚያስጨንቃቸው እልፎች አሉ። ክለቡ ግን በደጋፊዎቹ ፍላጎት ልክ እያደረ አይደለም። ለዚህ ነው እንደ ታሪክ ውሎ ማድር የተሳነው ገናና ነው የምለው። ግን በተቀናጡ ሆቴሎች ውስጥ ከብዙ ቢሊየን ፓውንዶችና ዶላሮች ጋር የሚጫወቱ ሱፍ ለባሽ አስተዳዳሪዎች፣ ሱፍ ለባሽ የክለብ ቢሊየነር መሪዎች፣ ኤጀንቶች፣ የሚዲያ ኮሚኒኬሽን ሰዎች ጭምር ፍቅር አሉበት። እነርሱ ደግሞ በቃ ባለንዶር አይሸለሙም እንጂ ከሆነ ይሄ ጉዳይ ራሱ እኮ የሚገርም ነው እኮ። አሁን ኢንጀክት የተደረገው 1 ቢሊዮን ፓውንድ አካባቢ ለሲቲ የቡድን ግንባታ፣ ጋርዲዮላ በዚህ ውስጥ አብሮ ይነሳል ስሙ። ሌጋሲው አይቀንስም። ቅድም ያልከው በደንብ ያስማማል። ጋርዲዮላ ከሲቲ በፊትም ትልቅ አሰልጣኝ ነበር። ሲቲን የበለጠ ትልቅ ያደረገው ጋርዲዮላ መጥቶ ነው እንጂ ጋርዲዮላ አይደለም። ማን ነው? ሲቲ አይደለም ጋርዲዮላን ትልቅ ያደረገው። ይሄ ያስኬዳል። ለማንኛውም የሲቲ አፒል ሲቲ ሰርቋል ተፋተኛ ተብሏል የሚጠበቀው ቁጣት እዚህ ጋር እናብቃ ፍቅር ማክሰኞ ሜሲ በክብር ይሸኛል ፍቅር 85000 ደጋፊ በስታዲዮ ሞመንታል ቦነስ አይረስ 10 ቁጥሩ በክብር ይሰቀላል ኤል

0: ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ በዚህ አመት ካምበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን አመት ካምበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አምበሳ ባንክ እንጀምረው።
1: ብስራት የኢትዮጵያውያን ኩራት።
2: ከክረምቱ ጭጋግ ወጥተን ወደ ብሩህ የአዲስ አበባ ወራት የምንሸጋገርበት በአንድነት መንፈስና በፍቅር በጋራ የምናሳልፈው አዲስ ተስፋ በረከትና ጸጋ ወደ ቤታችን የሚገባበት ለምለሙን ሳር ይዘን በጋራ በሆራ ዳርቻ የምንሰባሰብበት እንደ ጥንት ባህልና ወጋችን ትውፊታችን ተጠብቆ በአባ ገዳዎቻችንና አባ መልካዎቻችን ምርቃት በሐደ ስንቄዎቻችን መልካም ምኞት የሚደምቀው ታላቁ በዓላችን ኢሬቻ መልካ እንኳን አደረሳችሁ። በዓሉ የምስጋና የፍቅርና የበረከት ይሁንልዎ። መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
3: እንኳን ለኢሬቻ በዓልና ለኦሮሚያ ቱሪዝም ሳምንት አደረሳችሁ ይላል የኦሮሚያ ቱሪዝም ኮሚሽን። የኦሮሞ ህዝብ በአንድነት ከሚያከብራቸው የጋራ በዓላት አንዱ የሆነው ኢሬቻ የባህል መገለጫ፣ የአንድነት ተምሳሌት እንዲሁም የፍቅርና የእድገት ምልክት ነው። ኮሚሽኑ የኢሬቻን በዓል ምክንያት በማድረግ ዘንድሮም ለስድስተኛ ዙር የኦሮሚያ ቱሪዝም ሳምንት ዝግጅትን ከአገር ውስጥና ከውጭ አገር ታላላቅ እንግዶችን በማሳተፍ በስካይላይት ሆቴል ከልዩ ልዩ ዝግጅቶች ጋር ከመስከረም 19 እስከ 21 ድረስ ደማቅና ማራኪ በሆነ ሁኔታ ለማካሄድ ዝግጅቱን አጠናቋል። በዚህ ዝግጅት ላይ የቱሪዝም ፎረም፣ የአገር ውስጥና የውጭ አገር ቱሪዝም ምርቶች ኤግዚቢሽን፣ በቱሪዝም ዘርፍ የላቀ አስተዋጽኦ ላበረከቱት ግለሰቦች የህይወት ዘመን ሽልማት መሸለምና እውቅና መስጠት፣ እንዲሁም በጉጉት የሚጠበቀው የሚስ ቱሪዝም ኦሮሚያ ውድድር በድምቀት ይካሄዳል። ኑ የኦሮሚያ ቱሪዝም ሳምንትና የኢሬቻን በዓል አብረን በጋራ እናክብር። የኦሮሚያ ቱሪዝም ኮሚሽን። ቪዚት ኦሮሚያ።
1: ብስራት የኢትዮጵያውያን ኩራት።

ኢትዮ አዲስ ስፖርት በተወዳጁ ብስራት ኤፍኤም 101.1 ላይ ተዘጋጅቶ የሚቀርብ የስፖርት ፕሮግራም

0: መረጃዎች ትንታኔዎችና ስፖርታዊ ታሪኮች የሚደመጡበት ፕሮግራም የፕሮግራሙ አዘጋጆች ኢዮብ ዳዲ ዘውዱ በረሳና ሌሎች ኢትዮ አዲስ የሚሳተፉበትና የሚዝናኑበት ኢትዮ አዲስ ኢትዮ አዲስ ስፖርት ኢኤኤስ ኢትዮ አዲስ ስፖርት
1: ሰላም ጤና ይስጥልን ውድ አድማጮቻችን ኢትዮ አዲስ ስፖርት በተወዳጁ ብስራት ኤፍኤም 101.1 የለተ እሁድ ረፋድ መሰናዶ እነሆ ተጀምሯል። ዛሬም የተመረጡ ርዕሰ ጉዳዮችን እያነሳን ለቀጣዮቹ 60 ደቂቃዎች ከእናንተ ጋር ቆይታ ልናደርግ ተሰይመናል። ለእያንዳንዱ ሀገር በተለያዩ ዘመናት ላይ ቢሆንም እንኳን የየራሳቸው የሆኑ ሌጀንድ ተጫዋቾች አሏቸው። እነዚህ ተጫዋቾች አገራቸውን በዓለም ካርታ ላይ እንድትታወስ ያደረጉ፣ በጉብዝናቸው ወቅት ሁሉም ቆሞ ያከበራቸው፣ ያጨበጨበላቸው የሀገራቸው ምልክቶች ናቸው። ቦስኒያ ካልን የሀገሪቷ መልክ ተደርጎ የሚጠራው ደግሞ ኤዲን ጄኮ ነው። ቦስኒያዎች ከትናንት በስቲያ ሌጀንዳቸውን በኢንተርናሽናል ውድድር ያደረገውን የመጨረሻ ጨዋታ እጅግ ባማረና በደመቀ መልኩ አድርገው አክብረው ሸኝተውታል።

0: የቦስኒያን ዜጎች ካምፓላ የቦስኒያ ሄርዘጎቪኒያን ማሊያ ለብሶ አንመለከተውም። በዋናነት በኢትዮ አዲስ ስፖርት የለተወድ መሰናዶ የኤዲን ጄኮን ስንብት እንቃኛለን። ክሮሺያ በሜዳው በእንግሊዝ 7 ጎሎችን ቀማለች። ቀጣዩ ብሔራዊ ቡድኑን የሚረከብ ትውልድ አስፈላጊ ሆኗል። ግን ክሮሺያ ብቻ አደረችም። ጣሊያንና ቤልጅየምም የቀጣዩ የብሔራዊ ቡድን ተረካቢ የተተኪ ጉዳይ አሳስቧቸዋል። የጄኔሬሽን ካፕ እነዚህ ሀገራትን እየፈተነ ይመስላል። በዚህም ዙሪያ ቆይታ የምናደርግ ነው የሚሆነው። ትናንትና የአውሮፓ የኔሽንስ ሊግ ጨዋታዎች ቀጥለዋል። ስፔኖችን አሁንም የሚያቆም ጠፍቷል። የአውሮፓና የዓለም ሻምፒዮኗ ስፔን ከተሸነፈች ዓመታት ተቆጥረዋል። የእንግሊዞች እንግዲህ የእንግሊዝ ብሔራዊ ቡድን ትናንትና ክሮሽያን 7-0 በሆነ ውጤት አሸንፏል። ህንድ ከብራዚል ጋር ስትጫወት ተመልክተናል። ተረት ይመስል የነበረውን ነገር ትናንት በአይናችን መመልከት ችለናል። ህንድና ብራዚል ተጫውተዋል። አርጀንቲናም ቡርኪና ፋሶን በበርካታ ጎል ልዩነት አሸንፋለች። በእነዚህና በሌሎች ስፖርታዊ ጉዳዮች ዙሪያ ውድ አድማጮቻችን ሀሳብና አስተያየታችሁን እንድታደርሱን እንጋብዛለን። ለሀሳብና አስተያየታቸው የፌስቡክ ገጻችን፣ የቴሌግራም ቻናላችንና ስልክ ቁጥራችን ዛሬም እንደ ወትሮ ዝግጁ ሆኖ ይጠብቃቸዋል። ፌስቡክ ላይ ኢኤኤስ ብላችሁ ሰርች ብታደርጉ ታገኙናላችሁ። ኢኤኤስ በካፒታል ሌተር ብቻ የተጻፈ ባለሶስት ፊደል ኢትዮ አዲስ ስፖርትን ይወክላል። ከ40,000 በላይ ተከታይ አለው። ልዩ ምልክቱ እሱ ነው። በዛሬው ፕሮግራም ማስታወቂያ ልጥፍ ስር በመግባት ሀሳባችሁን ማስፈር ትችላላችሁ። መልሰን ወደ እናንተ እናደርሰዋለን። ቴሌግራም ላይም እንዲሁ በተመሳሳይ ስም ኢኤኤስ ብላችሁ ብትፈልጉ ታገኙናላችሁ። እዚያም ላይ ሀሳባችሁን አስቀምጡልን። ፌስቡክና ቴሌግራም ምርጫችሁ። ያላደረጋችሁ አድማጮቻችን ደግሞ ካላችሁ 0983848811 ስልክ ቁጥራችን ነው። በኤስኤምኤስ ሀሳባችሁን ብታስቀምጡልን ሰብሰብ አድርገን ወደ እናንተ የምናደርሰው ነው የሚሆነው። ላንቻ አካባቢ ከሚገኘው የተወዳጁ ብስራት ኤፍኤም 101.1 ዋና ስቱዲዮ የኢትዮ አዲስ ስፖርት አዘጋጆች እዮብ ዳዲና ዘውዱ በሬሳ ተሰይመናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ዮባ
1: ታዲያ ሰላም፣ እንዴት ነክ?
0: አለን ሁሉ ሰላም፣
1: ሁሉ ሰላም አለን
0: አለን። እንግዲህ በተለያዩ አገራዊ ጨዋታዎች በባህላት ምክንያት የተቆራረጥን ነው ከአድማጮቻችን ጋር እየተገናኘን የምንገኘው። የአርብ ምሽት ፕሮግራማችን ያው ከሳምንት በፊት ተገናኝተን ነበር። ከረጅም ቆይታ ከ5 ሳምንት ቆይታ በኋላ ተገናኝተን ነበር። በዚህ ሳምንት ደግሞ በኢንተርናሽናል ጨዋታዎች ምክንያት በአርብ ምሽት አልተገናኘንም። እሁድ የዛሬ ሳምንት ባህል ነበር፣ የመስቀል በዓልን ተከትለው እንዲሁ አልተገናኘንም። ዛሬ ከአድማጮቻችን ጋር ተገናኝተናል። የተለያዩ ርዕሰ ጉዳዮች እናነሳለን ብለናል መግቢያችን ላይም። ጊዜው የኢንተርናሽናል የሀገራት ጨዋታዎች የሚደረጉበት ጊዜ እንደመሆኑ ትኩረቶች በሙሉ አሁን እነዚህ የሀገራት ምናልባት የማንቸስተር ሲቲ የ115 ክሶች ጉዳይ ከ115ቱ በ114ቱ ጥፋተኛ ሆኖ የመገኘቱ ጉዳይ ካልሆነ በስተቀር ሌሎች ትኩረቶች ኢንተርናሽናል ጨዋታዎች ላይ ነው እየተደረጉ የሚገኘው። እሱን ደግሞ በዕለቱ አርብ ዕለት በትኩሱ አንስተነው ነበር ለአድማጮቻችን። ዜናው ይፋ ከተደረገ በሰዓታት ልዩነት ስቱዲዮ ስለነበርን ማለት ነው ባለፈው አርብ በነበረም ፕሮግራም። በሀገራዊ ጉዳዮች ግን ስናነሳ የተለያዩ ሀገራትን እየተመለከትን ነው። የአንዳንዶቹ ሀገራት ተስፋ ሰጪ፣ የአንዳንዶቹ ተስፋ ያጣ ጋፕ ያለበት፣ አንዳንዶች ደግሞ አሰልጣኞቻቸውን ጭምር ያሰናበቱበት ነው። ከነዚህ መካከል የቀድሞ የሰር አሌክስ ፈርጉሰን ምክትል አሰልጣኝ፣ የሪያል ማድሪድ ዋና አሰልጣኝ እንዲሁም በተለያዩ ብሔራዊ ቡድኖች የፖርቹጋል ብሔራዊ ቡድን ጨምሮ የተለያዩ ብሔራዊ ቡድኖችን ሲያሰለጥኑ የምናውቃቸው ካርለስ ኬሮዥ ከጋና ብሔራዊ ቡድን አሰልጣኝነታቸው የተሰናበቱበትም ይገኝበታል። በዚህ ሳምንት
1: ለመጀመሪያ ጊዜ አይደለም የጋና ብሔራዊ ቡድን ሲያሰለጥኑ የተመለከት ናቸው። ዓለም ዋንጫው ላይም እንደዚሁ ብሔራዊ ቡድኑን ሲያሰለጥኑ ተመልክተናቸው ነበር። በአንጻራዊ ወደ ጥሎ ማለፍ ከምድብ ያለፈ ውጤት ማሳካት ችለው ነበር። ጋና በዓለም ዋንጫ ታሪክ 2010 ላይ ነበር በተሻለ መንገድ ስትገፋ የተመለከትናት። ከዛ በኋላ ካርሎስ ኪሮዥ በኮሎምቢያ በጥሎ ማለፍ እስከተሸነፉበት ጊዜ ድረስ የጋና ብሔራዊ ቡድንን ሲያሰለጥኑ ተመልክተናቸው ነበር። ከዛ በኋላ ከኃላፊነታቸው ለቀው ነበር። ከጥቂት ወራት በፊት ተመልሰው ለሁለተኛ ጊዜ ይህን የጋና ብሔራዊ ቡድን አሰልጣኝ ሆነው ሲሾሙ ደግሞ ተመለከትን። ሴፕቴምበር ወር ላይ መስከረም ወር ላይ ማለት እንችላለን፣ ከጥቂት ሳምንታት በፊት ማለት እንችላለን። አሁን ይህም ብሔራዊ ቡድን ከፊት ለፊታቸው ያሉት ለ27ቱ የአፍሪካ ዋንጫ እንደዚሁም ከጥቂት ዓመታት በኋላ ለሚከናወነው የዓለም ዋንጫ ማሳተፍ ትልቁ ኃላፊነታቸው ሆኖ ነው እንግዲህ ተመለሰው ብሔራዊ ቡድኑን ለማሰልጠን ስምምነት ላይ ደረሱት። እንዲያውም እሳቸው ለሁለተኛ ጊዜ ኃላፊነታቸው ሲሰጣቸው የሆነ ፋውንዴሽን ፈልጋለሁ፣ የሆነ መሰረት ለመጣል ፈልጋለሁ፣ የጋና ብሔራዊ ቡድን በቀጣይነት ሰስቴን ባደረገ መንገድ ውጤታማ እንዲሆን እመሰራቸው ስራዎች ይኖራሉ ይላሉ። አብረው ከብሔራዊ ቡድኑ ጋር ለረጅም ጊዜ እንደሚቆዩ አይነት የሚያሳዩ አስተያየቶችን ሲሰጡ ነበር ተመለከት ነው። ግን በውጤት ደረጃ ሜዳው ስንመለከት ስኬታማ መሆን አልቻሉም ነበር። እንግዲህ አሁን ሰሞኑን የ27ቱ የአፍሪካ ዋንጫ ማጣሪያዎች የተከናወኑ ነው የሚገኙት። እንደምንመለከተው ሁለት ያደረጓቸውን ጨዋታዎች ሁለቱንም በሽንፈት ነው ያጠናቀቁት። የመጀመሪያውን ጨዋታ ምናልባት ልንቀበለው እንችላለን። የ23ቱ የአፍኮን ሻምፒዮን በአይቮሪ ኮስት ነው ከሜዳቸው ውጭ 2-0 መሸነፍ የቻሉት። ሁለተኛው ጨዋታ ግን ትንሽ ለመቀበል ከባድ ነበር። ዘውዱ በሜዳቸው ነበር በጋምቢያ የተሸነፉት። በሜዳቸው አክራ ስፖርት ስቴዲየም በሚባለው ይሄ ስቴዲየም ደግሞ ለጋናውያን ጥሩ ገድ ያለው ስቴዲየም ነው። ለዚያም እንደዚህ አይነት ሰፊ ጎል መሸነፍ አይደል መሸነፍ በራሱ ተቀባይነት የለው። 4-2 ነው በሜዳቸው የተሸነፉት። በጣም አስገራሚ የሚያደርገው ነገር ዘውዱ በዚህ ጨዋታ ላይ የጋና ብሔራዊ ቡድን ወይንም ካርሎስ ኪሮጅ የሚመሩት ቡድን 2-0 እየመራ መሆኑን ስታስታውስና በሜዳቸው መጫወታቸውን ስትመለከት ይህን ከዚህ ጨዋታ 3 ነጥብ አለማግኘታቸው ትንሽ ቅር የሚያሳይ ነበር። ጨዋታው ሲጠናቀቅ 4-2 ነበር። እንግዲህ እንግዳው ቡድን ጋምቢያ ጋናን ከሜዳ ውጪ ተጉዞ ማሸነፍ የቻለው እንግዲህ ከሁለት ጨዋታ ያላቸው ነጥብ ምንም ነው፣ 0 ነው ማለት ነው። ስለዚህ ገና ጅማሮ ላይ ነው የምንገኘው። ግን ለ27ቱ እዚህ ምስራቅ አፍሪካ ላይ በሚደረገው የአፍሪካ ዋንጫ ላይ የጋና ብሔራዊ ቡድን ከወዲሁ የመሳተፍ እድሉን እያጠበበ እንደሆነ መናገር እንችላለን። ከምድቡ 4ኛ ደረጃ ላይ ነው የሚገኘው፣ 4ኛ ላይ ነው የሚገኘው። አይቮሪ ኮስት ከላይ ያለ ጋምቢያ 2ኛ ደረጃ ላይ ነው የሚገኘው። ሁለቱንም ጨዋታዎች የመጀመሪያዎቹን ሁለቱን ጨዋታዎች ማሸነፍ ችለዋል። 6 ነጥብ ይዘዋል ማለት ነው። ጋና እንግዲህ 0 ነጥብ ላይ ነው የሚገኘው። ይሄ ለአንጋፋ አሰልጣኝ በአውሮፓ ትላልቅ ክለቦች በብሔራዊ ቡድን በማሰልጠን ልምድ ያላቸው በአፍሪካም እንደዚሁ ጋና የመጀመሪያ ብሔራዊ ቡድን ናቸው አይደለም። ከዚህ ቀደም እናስታውሳለን ወደ ግብፅ አቅንተውም እንደዚሁ በግብፅ ሲሰሩ እንደነበር እንደዚህ የቀድሞ ጊዜ ትዝታችን ነውና ለሳቸው የሚመጠናቸው ውጤት አልነበረም። እንግዲህ መረጃዎች እንደሚያሳዩት ከዚህ ሽንፈት በኋላ በጋምቢያ ከተሸነፉ በኋላ ካርሎስ ኪሮሽ ራሳቸው ናቸው ይሄ ሬዚግኔሽን ሌተሩን ያስገቡት ነው የሚባለው። ግን በእንደዚህ አይነት መንገድ አለም የጋና እግር ኳስ ፌዴሬሽን መረጃውን ያው በጋራ ስምምነት እንደተለያዩ ሁለቱም ቁጭ ብለው ከሽንፈቱ በኋላ ተነጋግረው ኮንትራታቸውን እንደቀደዱ የሚያሳዩ ኦፊሻል የሆኑ መረጃዎች የምንመለከተው በእንደዚህ አይነት መንገድ ነው። ግን እሳቸው ከሽንፈቱ በፊትም በአንዳንድ ነገሮች ላይ ቅሬታዎች እንዳላቸው እርግጥ ነው። ለመሰናበታቸው ወይንም ለመለያየታቸው ዋነኛው ምክንያት ውጤት እንኳን ቢሆንም እንኳን ቅድም የጠቀስናቸው ሁለቱ ሽንፈቶች እንኳን ቢሆኑ በሌሎች ከሜዳ ውጭ ባሉ ነገሮች ቅሬታ ውስጥ ገብተው እንደነበር ይነገራል። እሳቸውም ራሳቸው ኮንትራታቸውን ከቀደዱ በኋላ አንዳንድ ሀሳቦችን ሲሰጡ ተመልክተን ነበር። ለተጫዋቾቹ ምቹ የሆነ ነገር አልተፈጠረም፣ ምቹ የሆነ ኮንዲሽን የእግር ኳስ ፌዴሬሽኑ አላዘጋጀም የሚል ሀሳብ ሰጥተዋል። እንግዲህ ጠቅለል ያለ ነገር ይመስላል። እንግዲህ አንዳንድ ጋና አካባቢ ያሉ መረጃዎች ወይ ሳይቶችን ከተመለከት ይሄ ንግግራቸው ሲዘረዘር ሲበተን ብዙ አይነት ነገሮችን ይነግራል። አንደኛ በተጫዋቾቻቸው ተደጋጋሚ ጉዳት ደስተኛ እንዳሉ ቅድም ነገር ያሉ ከዚህ ብሔራዊ ቡድን ጋር የሆነ ነገር አስቀምጦ ውጤታማነትን ለማስቀጠል ህልም ነበራቸው። ተደጋጋሚ ጉዳቶች አሉ። ቁልፍ የሆኑ የብሔራዊ ቡድን ተጫዋቾች በተደጋጋሚ ጊዜ ከቡድን ውስጥ ይወጣሉ። ይሄ ደስተኛ አላደረጋቸው። ስለ ሎጂስቲክ የሚነሱ ነገሮች አሉ። እሳቸው ለዚህ ጨዋታ ከሀገራቸው ከፖርቹጋል ወደ ጋና አክራ ሲመጡ ቀደም ብለው መምጣት ይፈልጉ እንደነበረ ግን የጋና እግር ኳስ ፌዴሬሽን ለሳቸው ያዘጋጀው የጉዞ ቲኬት ጨዋታው አይቮሪ ኮስትን ከመግጠማቸው ከተወሰኑ ቀናቶች በፊት ብቻን አረንጅ እንዳደረገ በዛ ደግሞ ደስተኛ እንዳልሆኑ ለሁለተኛ ጊዜ ጋና ብሔራዊ ቡድን አሰልጣኝ ተደርገው ሲቀጠሩ የኮችንግ ስታፎቻቸው በሙሉ ራሳቸው ማደራጅ ወይስ እሳቸው የሚፈልጉትን ባለሙያዎች ማምጣት ይፈልጉ እንደነበር ይነገር ነበር። ግን የተወሰኑትን ብቻ እንዲያመጡ እንደተፈቀደላቸው ለምሳሌ የምግብ ባለሙያ ሌሎች ነገር ሜዲካል ዶክተሮች ወይስ ሌሎች ባለሙያዎች በእሳቸው ፍላጎት ወይስ ከእሳቸው ፍላጎት ውጪ ለብሔራዊ ቡድን ለተቀጠሩላቸው የሚያሳዩ አይነት ነገሮች ይነሱ ነበር። ስለ ለምድ ፋሲሊቲዎች ጥራት ጉዳይም የቦታ አመራረጥ ላይም እንደዚሁ ተቃውሞ እንዳላቸው የተሰማ ነበርና እንግዲህ ብዙ አልቆዩም። እንግዲህ ትልቅ ህልም ያደረጉበት ረጅም ስኬት ባለውበት ብሔራዊ ቡድን ለሁለተኛ ጊዜ ካርሎስ ኪሮዥ የጋና ብሔራዊ ቡድን ተደረገው መጥተው በሁለት ሽንፈት ነው እንግዲህ የውጤት የፉክር የነጥብ ጨዋታ ማለት ነው ያጠቃላይ ካደረጓቸው 7 ጨዋታዎች እንኳን አንዱን ብቻ ነው ማሸነፍ የቻሉትና በውጤታ በተለይ ሁለተኛ ጊዜ ከተቀጠረ በኋላ በውጤታማነታቸው የሚነሳ አይደለም። ግን ያ የ26ቱ የዓለም ዋንጫ ላይም ቢያንስ ብሔራዊ ቡድኑን ወደ ሁለተኛው ዙር ወደ ጥሎ ማለፉ አድርሰው በኮሎምቢያ እስኪሸነፉ ድረስ እንዲያው በአንጻር እንዲያው ወደ ቀጣዩ ዙር ማሳለፋቸው በጎነት ይነሳላቸዋል። ሰሞኑን ከሰማ ነው እንግዲህ የስንብት ያሰልጣኝ ስንብት ዙሪያ ለማንሳት ይሃል
0: ጋና ያው በዓለም ዋንጫው ላይ ብቅ ማለቷ የተወሰኑ ነገሮችን የሸፈነላት ይመስል እንጂ ብሔራዊ ቡድኗ ጤነኛው መንገድ ላይ እንዳልሆነ ከሚነገርላቸው የአፍሪካ ትልልቅ ሀገራት መካከል አንዷ ናት። በተደጋጋሚ የምናቃት ጋናን የአፍሪካ ዋንጫን ለማንሳት ስትገዳድር፣ ትልልቅ ተጫዋቾቿ በትልቅ መደር ሲያኮሯት የመሳሰሉት ነው። ግን ከቅርብ ጊዜያት ወዲህ ጋና ውድድሮች ያልፏታል። ኢቨን የአፍሪካ ዋንጫ ላይ መሳተፍ የሚያስችላትን ትኬት ማጣት ሁላ ጀምራለች እና ጥያቄዎች እየተነሱ ነው። የሀገር ውስጥ አሰልጣኝ የሚለው ነገር ይቅር ለኛ አልሆነንም። ልክ እንደ ናይቮሪ እንደ ናይጄሪያ የተሳካላቸው በሀገር ውስጥ አሰልጣኝ ማሰልጠን ነገር ለእኛ እየሆነን አይደለም። ስለዚህ ውጭ አሰልጣኝ ይባላል። እንደ ኬሮዥ አይነት ደግሞ አሰልጣኝ ሲመጣ የሚጠበቀው ውጤት እየመጣ እግር ኳሷ ታሟል። የጋና እግር ኳስ በአፍሪካ በሀያላኑ መንደር ታሟል ከሚባልላቸው የእግር ኳስ ሀገራት መካከል አንዷ ናት። እንደምናስታውሰው በ2010ዎቹ አካባቢ ከ2006 ጀምሮ እስከ 2012 አካባቢ ያለው ጄኔሬሽኗ በጣም ምርጥ የሚባል ጄኔሬሽን ለትልልቅ ውጤቶች የሚጠበቅ የሚያመጣ ዓለም ዋንጫን ሩብ ፍጻሜ ድረስ የቻለ ግማሽ ፍጻሜም ላለመድረሱ እድል ብቻ መሀል ላይ የገባበት ቡድን ነውና በጣም ጠንካራ። ታዲያ ይህንን ሲያደርግ ደግሞ እጅግ በጣም ከአስደናቂ እንቅስቃሴ ጋር የነበረ ቡድን ነው። ከጊዜ ወደ ጊዜ ግን ቀስ እያለ ፌድ እያደረገ መጥቶ የጋና እግር ኳስም እንዲሁ ከትልቅ መድረክ ላይ ወይ ደግሞ ከተከበረው ስሙ ቀስ በቀስ ሲንሸራተት እየተመለከት ነው። ይሄ ደግሞ በብሔራዊ ቡድኗ ብቻ ሳይሆን በክለቦቿም ጭምር እየታየ ነው። እንደነ ሀርሶፎክና አሻንቲ ኮቶኮ ያሉ ክለቦቿ በአፍሪካ እግር ኳስ ደግሞ ስማቸው የሚነሳ የአፍሪካ ሻምፒዮንስ ሊግ፣ የካፍ ኮንፌዴሬሽን ዋንጫ የመሳሰሉት ላይ ደግሞ ስማቸው የሚነሳ ለሻምፒዮንነት የሚፎካከሩ ቡድኖች ነበሩ። አሁን ላይ ግን የጋናን ቡድን በትልቅ መድረክ ላይ በአፍሪካ ትልቅ መድረክ ላይ የጋናን ክለብ መመልከት ካቆምን ቆይተናል። የካፍ ሻምፒዮንስ ሊግ ላይ የጋና ክለብ ሲገፋ አንመለከትም። አርሶፎኮ የአሻንቲ ኮቶኮ ሲባል አንመለከትም እና በአጠቃላይ የጋና እግር ኳስ ህመም ላይ እንዳለ በደንብ እየተመለከትን ነው የምንገኘው። የዓለም ዋንጫ ላይ ተሳትፎ ማድረጓና ምድቡን ማለፏ የተወሰኑ ነገሮች ሊሸፍንላት ይችላል። ግን ደግሞ እውነታው ከጊዜ ወደ ጊዜ እያፈጠጠ እንደሆነ መናገር እንችላለን። ስለ ጋና
1: ችግሩ አሁን ከቅድም ባነሳ ነው መንገድ ብቻ የሚያበቃ አይመስልም። ከዛ ባለፈ የሆነ ከፍ ያለ ችግር በእግር ኳስ ፌዴሬሽኑ የሀገሪቷን እግር ኳስ ልማት ላይ የሚያደርጋቸው ስራዎች ላይ ጥያቄዎች አሉ። የወቅቱ የእግር ኳስ ፌዴሬሽኑ ፕሬዚዳንት እንዲያውም መቀየር አለባቸው፣ መነሳት አለባቸው የሚሉ አንዳንድ ካምፔኖች ሁሉ እየተመለከትኩኝ ነበር። ብዙን ጊዜ ጋና ታለንት የተትረፈረፈ ታለንት ያላት ሀገር ነች። እንግዲህ በአውሮፓ በተለያዩ ታላላቅ ሊጎች ላይ የሚጫወቱ ተጫዋቾች የምትቸገር አይደለችም። ግን ቡድን ሆኖ እንደ ቀደመው ስሟ ያ ከማራኪ እግር ኳስ ጋር ውጤታማነትን ከተመለከተ በጣም በጣም የቆየን ይመስለኛል ዘውዱና አንዳንድ ቶርናመንቶች ላይ ለማለፍ በጣም ስትራግል ሲያደርጉ እንመለከታለን። አንዳንድ የፕሌይኦፍ ጨዋታዎች ማሸነፍ ሲያስፈልጋቸው ሁሉ እንመለከታለን። በጣም ኮምፎርታብል ሆኖ ከመደባቸው ሲያልፉ ሲሻገሩ መመልከት በጣም ዘግይተናል። እንግዲህና የጋና እግር ኳስ በዚህን ያክል ነው እንግዲህ ያሽቆለቀለ ያለው ማለት እንችላለንና ጋምቢያ የሚባል እንግዲህ ጋናን ማሸነፍ ምችል ከሆነ በሜዳው አይደለም ከሜዳ ወጥቶ 2-0 አስደናቂ ካምባክ ነው ማለት እንችላለን። 4-2 ማሸነፍ የሚችል ከሆነ ጋና በጣም ታሪካዊ በሆነው ስቴዲየም ጥሩ ውጤት የምታስመዘግብበት ስቴዲየም ለረጅም አመታት አለፉት 30 አመታት እንዲያው ሽንፈት አይደለም 3 ጎል ጭምር ማስተናገድ ሳታስተናገድ የቆየችበት ስቴዲየም ከ3 ጎል በላይ አስተናግዳ መሸነፏ ትንሽ አስገራሚ ነው የሚያደርገው። እንዲህ አይነት ቀድሞውኑ ተላልቅ ስም የሌላቸው የአፍሪካ ሀገራት አሁን ከጋና ጋር ሲገናኙ ጋናም ገዳደር የሚፈሩ ሆኖ
2: ተገኝቷል። አይነቶቹ ጋናን በተደጋጋሚ ከአፍሪካ ዋንጫ ሲያስቀሩ እየተመለከትን ነው የምንገኘው። በእግር ኳሱ ትልቅ ለውጥ እያመጡ ካሉ ሀገራት አንዷ ኬፕ ቨርዲ እንደሆነች ይታወቃል። ከአፍሪካ ወጣ ስንል ትናንትና የተለያዩ ጨዋታዎችን ስንመለከት ነበር። በኔሽንስ ሊግ እንግሊዝ ክሮሺያ ላይ 7 ጎል አስቆጠረች። ከጥቂት ዓመታት በፊት ሁለቱ ሀገራት ምናልባት አሁን ካሉበት ቦታ የተቀያየረ ቦታ ላይ ነበሩ ብለን ማንሳት እንችላለን። ክሮሺያ በወርቃማ ትውልዷ የዓለም ዋንጫ ላይ ፍጻሜ፣ ግማሽ ፍጻሜ ደጋግማ መጎብኘት የቻለች በዓለም ዋንጫ ላይ በጣም ከሚያስፈሩ ሀገራት አንዷ ነበረች። እንግሊዝ በአንጻሩ የምታስበውና መሬት ላይ እየሆነላት ያለው ፍጹም እየተለያየ የነበረች ሀገር ናት። ከቅርብ ጊዜ ወዲህ እንግሊዝ ግማሽ ፍጻሜን በተለያዩ ቶርናመንቶች ደጋግማ መጎብኘት የቻለች ነው። ክሮሺያ ያ ወርቃማ ትውልዶ በሉካ ሞድሪች የሚመራው የነ ኢቫን ፔሬሲች አይነት እነ ክራመሪች አይነት ተጫዋቾች ያሉበት ወርቃማ ትውልዶ ቀስ ያ ዝላትኮ ዳሊች የመሩት ለትልልቅ ነገር ይንደረደር የነበረው ጄኔሬሽን ቀስ በቀስ እየከሰመ ያለ ይመስላል። ያንን ተከትሎ ያለ ተተኪ ቀጣዩ ትውልድ በዛ ደረጃ የሚያስቀጥለው ነው የሚለው ጥያቄ ውስጥ እንዲገባ ሆኗል። እናስታውሳለን ከዚህ ቀደም 98 የዓለም ዋንጫ አካባቢ በፈረንጆቹ ዘጠናዎቹ መጨረሻ አካባቢ እንደዚሁ በጣም ጎልደን የሚባል ጄኔሬሽን ነበራት ክሮሺያ። እንደ ሀገር ቆማ መወዳደር ከጀመረች ክሮሺያ የምትባል ሀገር ሆና መሳተፍ ከጀመረች በጥቂት ዓመታት ውስጥ የዓለም ዋንጫ ግማሽ ፍጻሜ መድረስ የቻለ ቡድን ነበራት። የነ በቦባን የሚመራው የነ ዳቮር ሱከር የነ አለም ቦክሲች አይነት ተጫዋቾች ስላቪያን ቢሊች የነበረበት ስብስብ 98 ዓለም ዋንጫ ላይ 3ኛ ሆኖ ሲያጠናቀቅ ተመልክተናል። በፈረንሳይ ተሸንፎ ከፍጻሜ ሲቀር በብራዚል በፈረንሳይ ተሸንፎ ከፍጻሜ ሲቀር እናስታውሳለና ያን እንግዲህ በተመሰረተች እንደ ሀገር ክሮሺያ ሀገሮና በተመሰረተች 10 ዓመት እንኳን ሳትቆይ ይመስለኛል ካልተሳሳትኩኝና ከዛ በኋላ የመጣው ትውልድ የነ ሞድሪች ትውልድ ነው። በመሃል ክፍተቶች ነበሩ። የሆነ ጠንካራ የሚባል ያልሆነ ቡድን የነ ዳዶ ፐርሶ 2005 2006 2004 አካባቢ የነበረ ቡድን ነበራት ክሮሺያ ነቪዳ ምና የሚባሉ። ከዛ በኋላ አልፎ እሱ የነ ሞድሪች ጄኔሬሽን ከመጣ በኋላ ቀስ በቀስ እየተብላላ መጥቶ ከኋላ ደግሞ እንደነ ኮቫቺች አይነት ተጫዋቾች ታጅበውበት ዲያን ሎቭረን አይነት ተጫዋቾች ታጅበውበት በጣም ጠንካራ ቡድን ሆኖ ተመልክተው ነበር። 2018 የዓለም ዋንጫ ላይ ፍጻሜ መድረስ ችሎ ነበር በፈረንሳይ የተሸነፈ ዋንጫውን ያጣው። ከአራት ዓመት በኋላ ደግሞ ግማሽ ፍጻሜ ደርሰው በሻምፒዮኗ አርጀንቲና ተሸንፎ ነበረ ከመንገድ የቀረውና ዓለም ዋንጫ ላይ ጠንካራ አስፈሪ የሚባል ቡድን ሆኖ ነበር ይሄ ወርቃማ ትውልድ። ታዲያ አሁን ዋናው ሞድሪች 40 ዓመት ሆኖታል፣ ፔሪሲች 37 እያልን ስንመለከታቸው አንጋፋዎች ስብስብ ሆኗል ቡድኗ። እና ዓለም ዋንጫም ላይ ስንመለከተው የቀድሞ ጥንካሬው አብሮት እንደሌለ ተመልክተን ነበር። ክሮሺያ አሁንም በኔሽንስ ሊግ ስንመለከት በእንግሊዝ 7 ጎል ማስተናገድ በተለይ ለክሮሺያ በጠንካራ የመከላከል መዋቅሯ ፕራግማቲክ አፕሮቿ በዝላትኮ ዳሊች የምትታወቀው ክሮሺያ እንደዚህ ጎሎችን በቀላሉ የምታስተናግድ ቡድን ሆና ስንመለከታት የክሮሺያ ብሔራዊ ቡድን የሽግግር ችግር የትውልድ ሽግግር እንከን ገጥሞታል ወይ ብለን እናስባለን። ይህን ደግሞ ክሮሺያ ላይ ብቻ አይደለም የምንመለከተው። የጣሊያን ብሔራዊ ቡድን የ2020 የአውሮፓ ዋንጫን ካሳካ በኋላ ዓለም ዋንጫ ላይ መሳተፍ አልቻለም። የሚያስመዘግባቸው ውጤቶች በጣም የሚያሳፍር ናቸው። ጣሊያን ካላት የእግር ኳስ ደረጃ አንጻር ዓለም ዋንጫን አለማለፍ በጣም አስደንጋጭ ነው። ሶስት ያለም ዋንጫዎች አልፈዋታል። ግን አንደኛ ያለም ዋንጫ ካለፋት በኋላ 2018 ካለፋት በኋላ ዩሮን ማንሳቷ ቢያንስ ቡድኑ አለ ደግሞ ደህና ትውልድ የመጣ ይመስል ነበር። የነ ቶናሊ፣ የነ ባሬላ፣ የነ ሎካቴሊ ትውልድ በጣም እነ ዶናሩማ ያሉበት ትውልድ ማለት ነው። ግን ያ ትውልድ አልቀጠለም፣ በዛ ጥንካሬው አልቀጠለም። በተለይ መሪ የሚባሉት እንደነ ቼሊኒን እንደነ ቦኑጂን ካጣ በኋላ ትውልዱ በነበረው የጠነካሪ መንገድ ላይ አልቀጠለም። ና ጣሊያን እንደዚህ አይነት ነገር ገጥሟታል። ስለ ቤልጅየምም ያንን ማንሳት እንችላለን። ልዩነቱ የቤልጅየም ያን ያህል እዚህ ገባ የሚባል ነገር ሳያሳካ ነው የወርቃማ ትውልድ የከሸፈው የከሰመው በተለያዩ ምክንያቶች። ግን አሁን ያ ነገር ቀጣይነት ያለው አይመስልም። ቤልጅየምም ስትቸገር እየተመለከት ነው። እርግጥ ነው ይለያያል፣ አንደኛው ከአንደኛው ይለያያል፣ በተለያየ መልኩ መመልከት ይቻላል። ግን የጄኔሬሽን ጋፕ ግን እንዳለ በእነዚህ ብሔራዊ ቡድኖች መናገር ይቻላል።
1: ከዚህ ቀደም የክሮሻ ብሔራዊ ቡድን የእንግሊዝ ብሔራዊ ቡድን ሲገጥም ብቻም አይደለም፣ ሌሎች ታላላቅ ብሔራዊ ቡድኖችን ሲገጥም ሜዳ ላይ የምንመለከተው የላቀ ፉክክር ነበር፣ ከፍ ያለ ፉክክር ነበር። ከዚህ ቀደም ከእንግሊዝ ብሔራዊ ቡድን ጋር 2018 ዓለም ዋንጫ ላይ እንደዚሁ ሴሚፋይናል ላይ የተገናኙት ክሮሻ አሸናፊ ሲሆን ተመልክተን ነበር። ከዛ በኋላም የነበሩ ጨዋታዎችን ካስታወስን የሁለቱ ብሔራዊ ቡድኖች ጨዋታ ሜዳ ላይ ጠንካራ ፉክክር የሚታይበት ጥሩ እንቅስቃሴ የሚታይበት ነበር። የትናንትም ጨዋታ እንደዛ ይሆናል የሚል ግምት ነበረን የሁላችንም ማለት ነው። በተለይ ደግሞ ጨዋታው ክሮሻ በሜዳዋ የምታድርግ ከመሆኑ አንጻር የእንግሊዝ ብሔራዊ ቡድን በስፔን ተሸንፎ ነው የመጣው። የክሮሻ ብሔራዊ ቡድን ቼክን ማሸነፍ ችሎ ነበረ። ሁለቱም ያደርጉት ጨዋታ ሁለቱም በስፔን ብሔራዊ ቡድን ደግሞ ተሸንፈዋል። የሁለቱ አሸናፊ በደረጃው ላይ ሁለተኛ ደረጃን ለማግኘት ከስፔን በመቀጠል ያለውን ደረጃ ለማግኘት የሚደረግ ፉክክር ይመስል ነበር። ሜዳ ላይ ግን የተመለከትነው ጨዋታ ፈጽሞ ክሮሻን የሚገልጽ አይደለም። ዘውዱ ፈጽሞ ማለት ነው የጎሉ መብዛት አይደለም፣ ሜዳ ላይ የነበረው የእንቅስቃሴ መውረድ። በነገር ላይ እንግሊዝ ብሔራዊ ቡድን 7 ያስቆጠር እንጂ ማስቆጠር የነበረበት 10+ ነው። ከ10 ጎል በላይ ማስቆጠር ይችል ነበር። ሃይላይት ነው ይመስለው። እንዲሁም አንዳንድ ቦታዎች ላይ ስትመለከት ይመጣል። በተለይ ፈርስት ሀፍ ላይ የነበሩ እንቅስቃሴዎችን ከተመለከትንና የክሮሽያ ብሔራዊ ቡድን ፈጽሞ ደካማ እጅግ በጣም ደካማ ሆኖ ነው የተመለከት ነው። ቅድም ባልከው መንገድ የመከላከል እንቅስቃሴው ጠንካራውን ክሮሽያ አይደለም የተመለከት ነው። መከላከል እንቅስቃሴው እጅግ በጣም ያልተደራጀ ክሮሽያ ብሔራዊ ቡድን፣ የግል ስህተቶች የበዙበት የመከላከል እንቅስቃሴ፣ የትኩረት ማነሶችን በብዛት የተመለከትንበት እንቅስቃሴ። ለምሳሌ ቡካዮ ሳካ ሁለተኛውን ጎል ሲያስቆጥር የነበረውን ስህተት፣ እንዲሁ የመጀመሪያ እነ ግቫርዲዮል ትልቅ ልምድ ያላቸው ተጫዋቾች የሚያደርጓቸውን ስህተቶች ስትመለከት የትናንቱ ጨዋታ 7-0 ጨዋታውን ለተመለከታቸው አድማጮች ብዙ አይደለም። ከዛ በላይ እንዲያውም ጎል ማስተናገድ የሚገባቸው ይመስለኛል። እና አንዳንዶቹ አሁንም እንግዲህ ስለ እንዲህ አይነት ውጤቶች ሲመዘገቡ ስለ እድሜ እንግዲህ ይነሳል። ሞድሪች አርጅቷል እኮ ለምንድን ነው በፖርቹጋል ብሔራዊ ቡድን ስለ ሮናልዶ በሚነሳው ልክ ስለ ሞድሪች በክሮሽያ ብሔራዊ ቡድን የማይነሳው ለምንድን ነው? እሱም እኮ 41 ዓመቱ ነው። ሁለት የተለያዩ ናሬቲቮች አሉ። በሁለት የተለያዩ ብሔራዊ ቡድኖች፣ በሁለት የተለያዩ ከዋክብት ዙሪያ ዓለም ነገሮችን እየተመለከተበት ያለበት መንገድ የተለያዩ ናቸው የሚሉ ነገሮች ይነሳሉ። ግን በብዙ መንገድ ደግሞ ይህን ነገር ልተነትነው ትችላለህ። በእርግጥ ትናንት የእንግሊዝ ብሔራዊ ቡድን የቶማስ ቱኸል ቡድን አንዳንድ ለውጦቹ ሜዳ ላይ ደንብ ብሔራዊ ቡድን ፍሉድ እንዲሆን ኳስን በተመቻቸው መንገድ ሚዛና የሆኑ የተመለከትነው ይመስለኛል። በተለይ አማካይ ላይ አሌክስ ስኮትና የአንደርሰን የሚባለው ማንችስተር ሲቲ ያለው አብረው መጣመራቸው፣ የግራ መስመር ላይ ያ የኒውካስሎ ሊዩስ ሃል መኖሩ በደንብ ቡድኑ በተደራጀ መንገድ ሚዛናዊ የሆነ ይመስለኛል። ከፊት ያሉት የማጥቃት እንቅስቃሴ ላይ ያተኮሩት 4ቱ ተጫዋቾች ሃሪኬን፣ ከጀርባው ጁድ ቤሊንግሃም አለ፣ ጎርደንና ቡካዮ ሳካ ከመስመር እየተነሱ ሲያጠቁ ተመልክተናል። በጋራ 6 ጎል ያስቆጠሩት እንግዲህ ትናንት 5 አሲስትና 6 ጎል። አብዛኛውን የጎሉን ኮንትሪቢዩሽን ከነዚህ ተጫዋቾች የተገኘ ነው ማለት እንችላለንና በጣም የተለየ እንቅስቃሴ ለክሮሻ ቢያሪያ ቡድን ከአቅማቸው በላይ የሆነ ይመስለው ፍጹም ሊቆጣጥሯቸው አልቻሉም። በተለይ የቤሊንግሃም እንቅስቃሴ ትናንትና ተመልክተው ከሆነ በጣም አስገራሚ ነበር። ጎል ማስቆጠሩ ብቻም ሳይሆን ሃትሪክ ኦፍ አሲስት ነው የነበረው ትናንትና። 3 ኳሶችን አሲስት አድርጎ በመከላከልም በማጥቃትም እንቅስቃሴ ድሪብል ሲያድርግ ኢነርጂው በጣም አስገራሚ። እንዲያውም እኮ ትናንት ዝላታን ኢብራሂሞቪች ለደቱ ነበር መሰለኝ ካልተሳሳትኩኝና ስለ ቤሊንግሃም ጨዋታ በኋላ ሐሳቡን ሲሰጥ እየተመለከትኩኝ ነበር። የክሮሻ ብሔራዊ ቡድን ተጫዋቾችን አማተር አደረጋቸዋል። ይህን ተጫዋች ለባሎን ዶር ነው የምጠበቀው። ፍጹም የተለየ ተጫዋች ነው። በጣም አስደናቂ እንቅስቃሴ ነው ያደረገው። የክሮሻ ብሔራዊ ቡድን ተጫዋቾችን ልክ እንደ አማተር ነው ያደረጋቸው ነው ያለው። እውነት ነው። ፈጽሞ እሱን ለመቆጣጠር ሲቸገሩ ነው የተመለከት ነው። ከጥልቀት እየተነሳ ይጫወታል፣ ይከላከላል፣ ያጠቃል። ኢነርጂ በጣም አሪፍ ነው። አሲስት ቴክኒክ ልህቀቱ በጣም አስገራሚ ነበረ። ጎልም አሲስትም እንደዚሁ ሲያደርግ የተመለከትንበት እንደነበር ተመልክተናል። እና አሁን እንግዲህ ብዙ ነገሮች ይነሳሉ። ዘውድ ይሄ የክሮሺያ ብሔራዊ ቡድን አንጋፋዎችን የሚረከብ ወጣት የትውልድ ቀጣዩ ትውልድ የለም ወይንም ቢኖርም እንኳን በእነሱ ኳሊቲ ልክ አይደለም። ሞድሪች ላለፉት ረጅም ዓመታት በዚህ ብሔራዊ ቡድን በአምበልነት አሁን በትልቅነት እየተጫወተ ያለ ተጫዋች ነው። ኤሲ ሚላን እንደሚጫወተው እንግዲህ ሞድሪች ምንም እንኳን እድሜው እንኳን ቢገፋ ያለው ተሰጥኦና ልምድ ለትንሽዋ ክሮሻ፣ ትንሽ ህዝብ ላላት ክሮሻ ከልኳ በላይ ይመስለኛል። እንዲያውም እንደ ሞድሪች አይነት ተጫዋች የሚተካ ሁሉ አይመስለኝም። የእነሱ ትውልድ ቅድም የጠቀስከው በተለይ ሞድሪች፣ ራኬቲችና ብሮዘቪች እነ ማንዙጊች የሚባለው ትውልድ አማካይ ላይ በተለይ ኮቫችን ሳንረሳ የነበረው ጥንካሬ ከልክ በላይ ይመስለኛል። ዘውዱ በአንድ ጊዜ በእንደዚህ አይነት ጥራት ያላቸው ተጫዋቾችን ቅድም ይጠራሃለን የ98ቱ የክሮሻ ብሔራዊ ቡድን እንኳን ያለው አይመስለኝም። አንዳንድ ትልልቅ ቁልፍ ተጫዋቾች እንኳን ማንሳት እንኳን ብንችል አሁን የክሮሻ ብሔራዊ ቡድን የተተኪ እጥረት ብለን መደምደም በጣም ያስቸግር ይመስለኛል። ዘውዱ ወጣቶችን በማፍላት የታዳጊ ልማቶች ላይ ትኩረት በማድረግ እንደ ዳይናሞ ዛግሬብ የሚባሉ የሀገሪቱ ክለቦች አሁንም ብዙ ተጫዋቾችን በማፍላት በማሳደግ ይታወቃሉ። ታስታውስ እንደሆነ የ2018ቱ የዓለም ዋንጫ ላይ እዛ ብሔራዊ ቡድን ውስጥ የነበሩ ተጫዋቾች ውስጥ 14ቱ ከዚህ ክለብ ከዳይናሞ ዛግሬብ የተገኙ ተጫዋቾች ነበሩ። አሁንም ስራውን አላቆም፣ ግን በእነዚህ ተጫዋቾች ልክ የኳሊቲ ጥያቄዎች ነው የሚነሱት። ግቫርዲዮል ከወጣት ተጫዋች ነው ዘውዱ፣ ወጣት ተጫዋች ነው። ቀጣዩ ትውልድ ተረካቢ ነው ምናልባት ልትለው ትችላለህ ከእድሜው አንጻር ስትመለከተው፣ ግን በሱ እድሜ ልክ የሚስተካከሉ አማካይ ላይ ያሉ አጥቂ ላይ ያሉ ቅድም ከጠራናቸው ተጫዋቾች አንጻር ስለ ጥራት ስታስብ እጅጉን ያነሱ ተጫዋቾች ሆኖ ትመለከታቸዋለህ። እና በክሮሺያ ብሔራዊ ቡድን ውስጥ ወጣቶችን ስለማፍላት ብዙ የሚነሳባቸው አይደለም። የቀጣዩ ጄኔሬሽን የብሔራዊ ቡድኑ ተረካቢዎች አሁን ባሉት ልክ አለመሆን ነው እንግዲህ በትልቅነት በክፍተት እየተነሳ የሚገኘው። እንደ ጣሊያኖች አይደለም። ጣሊያን ውስጥ አሁን ለምሳሌ ዘውዱ፣ ጣሊያንም ቅድም በምሳሌ ላይ ስታነሳ እንዲህ አይነት ነገሮች ይነሳሉ። ጣሊያኖችም አሁን አዳዲስ ፊቶችን በማሳየት በጣም ወደ ኋላ ይቀሩ አልመሰለኝም ዘውዱ። ግን ለዋናው ቡድን የሚሰጧቸው የጨዋታ ጊዜ ማነስ፣ ራሱ የሊጉ ደረጃ በፊት ከነበረው አንጻር በጣም ማሽቆልቆል፣ እንዲህ አይነት ነገሮችን ከጣሊያን ብሔራዊ ቡድን የተተኪ ሁኔታዎች ጋር ልናነሳው እንችላል። አሁን እንግዲህ በትልቁ አውሮፓ ውስጥ እንደነ ስፔን፣ ፈረንሳይ አይነት ብሔራዊ ቡድኖች ናቸው አይደለ? ስለ ቀጣዩ ጄኔሬሽን ብዙ ስጋት የሌለባቸው በተለይ የስፔን ብሔራዊ ቡድን ስንመለከት አሁን ያለው እንኳን ብሔራዊ ቡድን ስንመለከት በጣም ወጣቶች ናቸው። የዩሮ አሸናፊ ነው፣ የዓለም ዋንጫ አሸናፊ ናቸው። በቀጣዮቹ 10 ዓመታት አብረው መጫወት የሚችል ብሔራዊ ቡድን ይመስላል። ያ የምናስታውሰው ትልቁ የስፔን ወርቃማው እንደው ትውልድ እንኳን ማለት የምንችለው ከ2008 እስከ 2018 እስከ 2012 የነበረው ብሔራዊ ቡድን እንኳን ነጃቪ ኢኒስታ እንኳን ከወጡ በኋላ እንኳን የስፔን ብሔራዊ ቡድን ከአንዱ ጄኔሬሽን ወደ አንዱ ከትውልድ ወደ ትውልድ የሚቀበልበት መንገድ በስኬታማነቱ በውጤታማነቱ ሲዘልቅ እንመለከተዋለን። ለዚህ ደግሞ የክለቦቹ ውስጥ ያለው የአካዳሚ ልማት ትልቁን አስተዋጽኦ የሚወስድ ይመስለኛል። በተለይ ላማሲያና ላፋብሪካ ሌሎችም ክለቦች እንዲሁም ዘውድ በቪላሪያል፣ ሪያል ሶሲዳድ፣ ነቢልባው አካባቢ ላይ ያሉ አዳዲስ ፊቶች ለስፔን ብሔራዊ ቡድን በተረጋጋ መንገድ በውጤታማነቱ ከአንዱ ትውልድ ወደ አንዱ ትውልድ አንዱ ኮከብ ሲያረጅ ወደ ሌላኛው ኮከብ የሚሸጋገሩበት የስኬታማነት መንገድ ምናልባት ከሌሎች ብሔራዊ ቡድኖች በልዩነት የሚነሳ ይመስለኛል። የፈረንሳይ ብሔራዊ ቡድን እንደዚሁም ሳንረሳ፣ ፈረንሳይ ምናልባት ከስፔን የሚለየው በብዛት ብዙ ተጫዋቾችን ማውጣቱ ማፍላቱ ይመስለኛል። እንግዲህ የሀገሪቱ እግር ኳስ ፌዴሬሽን በልዩነት በልዩ ትኩረት በታዳጊዎች ላይ ትኩረት አድርጎ በተለያዩ ክልሎች ላይ የሚሰራውን ስራ በጥራት በብዛት ያኔ 2000 ላይ ያ 1998 እስከ 2000 የነበረው የመጀመሪያው ምናልባት ትውልድ ልናነሳ እንችላለን። የነ ዴዴ ዴሻ ትውልድ ልናስታውስ እንችላለን። ሻምፒዮን የነበረበት 2006 አካባቢ የነ ዚዳን፣ ቴሪ ኦንሪ ምንም እንኳን ዓለም ዋንጫ ላይ 2006 ላይ በጣሊያን ቢሸነፉም እንኳን ከዛ በኋላ 2018 አሁን ያለው የነ ኪሊያን ኢምባፔ ትውልድ ጭምር በጣም አስፈሪ የሆነ ሁሌ ጊዜ ከኮከቦች በኋላ ሌሎች ወጣት ኮከቦች የሚያፈላ ብሔራዊ ቡድን ሁሌ ጊዜ አስፈሪ ሁሌ ጊዜ ስኬታማ ውጤታማ ብሔራዊ ቡድን ሆኖ እንመለከተዋለና እንደነዚህ አይነት አውሮፓ ውስጥ ኮከቦች ከሄዱ በኋላ ለመተካት የማይቸገሩ ብሔራዊ ቡድኖች እንመለከታለን። ሌሎች ቀደም የተራናቸውና ቤልጂየም፣ ጣሊያን በተወሰነ መንገድ ክሮሻ ወጣቶች በማበልጸግ እንኳን ችግር እንኳን ባይኖርባቸውም እንኳን ለብሔራዊ ቡድኑ ግን በሚሰጡት አገልግሎትና ኮከቦቻቸውን ከመተካት አንጻር የሚታየው የጥራት ውስንነት አሁን ላይ ትልልቆችን ቡድኖች እንዳይፈትኑ እንዳይገደሉ
2: ከሀገር ሀገር የአንዱ ችግርና የሌላኛው ይለያያል ብዬ አስባለሁ። እርግጥ ነው ጠቅልል ስናደርገውም ጋር ጄኔሬሽን ጋፕ እንላለን፣ ግን ሁሉም የየራሱ አይነት የችግር ባህሪ ያለው ይመስለኛል። ክሮሻ በተከታታይ ተጫዋቾችን መታፈራ ሀገር አይደለችም። በእግር ኳስ ታሪኳ በሆኑ አመታት አንዴ የሆኑ ሱፐርስታሮችን ታፈራለች። ቅድም 98 እንዳልነው ከዛ በ20 አመቱ ደግሞ 2018 ላይ የነ ሞድሪች ትውልድ መጣ። ስለዚህ አሁን የመጣው ትውልድ የነ ማርቲን ባትሲዱና ቅድም ያልከው የነ ጆስኮ ጓርዲዮል፣ ፒተር ሱሲች አይነት ተጫዋቾች እንደ ሉካስ ሱሲች አይነቶቹ እንዲሁም ደግሞ በቅርብ እንደው ፕሮግራም ባለፈው ሳምንት ፕሮግራም የሰራንለት እንደ ቡስኮቪች አይነት ተጫዋቾች አሉ። አታውንም ወጣቶች ግን ደግሞ ስቲል የአንጋፋው ትውልድ አሁንም የቡድኑ ወሳኝ ተጫዋች ሆኖ ቀጥሎ አሰልጣኝ ተቀይሯል። አሰልጣኝ ሲቀየር ከዝላትኮ ዳሊች ወደ አዲሱ አሰልጣኝ ሲቀየር የጨዋታ መንገድም ተቀይሯል። የዳሊች አፕሮች ፕራግማቲክ ነበር። በጣም ተጋጣሚ ቡድንን እየተከተለ ራሱን የሚለዋወጥ ብዙ ማጥቃት ብዙ መሮጥ የማይደፍር ግን ደግሞ በጠንካራ የመከላከል መዋቅር ላይ የተመሰረተ አጋጣሚዎችን የሚጠቀም ከዛ አሁን ደግሞ ያሉት አሰልጣኝ ከዚህ ቀደም በሰሯቸው ቡድኖች በጣም አግሬሲቭ የሆነ በመልሶ ማጥቃት በትራንዚሽን መጫወት የሚፈልግ ቡድን የሚሰሩ የሚወዱ አይነት አሰልጣኝ ናቸው። ግን ደግሞ አሁንም የሚጫወቱት በእንደዚህ አይነት ሲስተም ውስጥም እነ ሞድሪች ናቸው እና ብዙ መሮጥ የሚፈልግ በመልሶ ማጥቃት በሃይ ኢንቴንሲቲ መጫወት የሚፈልግ ቡድን መስራት ፈልገ አሁንም አንጋፋዎቹን መጠቀም ምናልባት ለአዲሱ አሰልጣኝ የተወሰነ የትራንዚሽን ጊዜ ሊያስፈልግ እንደሚችል መገመት ይቻላል። ግን አሁን ላይ ግን ከረንትሊ አሁን ባለንበት ጊዜ ግን የተቸገረ ነገር ከቢሊች እየተመለከት ነው ከስላቪያን ቢሊች እየተመለከትን ያለ ነው። በቀጣይስ እነዚህን ተጫዋቾች በነ ባትሲዱና በመተካት እንደሚፈልጉት ያጫዋት መንገድ የሆኑ ወጣት አትሌቲክ ተጫዋቾችን ክሮሻ መጠቀም ትጀምራለች የምንመለከተው። ጣሊያን በአንጻሩ የእግር ኳስ ጄኔሬሽን ናት። እነ ስፔን፣ እነ አርጀንቲና ወይ እነ እንግሊዝ በየጊዜው የቁጥር መጠኑ ይለያይ እንጂ ብዙ ምርጥ ምርጥ ሱፐርስታር ኢንተርናሽናሊ ሱፐርስታር ሌቭል የሚባሉ ተጫዋቾችን ያፈራሉ። ጣሊያን ከእንደዚህ አገራት አንዷ ነበረች። ግን እንደ ሀገር እንደ ሲስተም ፌል ማድረጉ የጣሊያን እግር ኳስ በዛ ደረጃ በፊት ሱፐርስታሮች በምንላቸው በነ ቶቲ፣ በነ ዴልፔሮ፣ በነ ካናቫሮ፣ በነ ኔስታ ደረጃ ያሉ ኮከቦችን እንዳጠሩ ጥሩ ተጫዋቾች አሏት። ስቲል አሁንም እንደነ ፒዮ ኤስፖሲቶ አይነት ተጫዋቾችን አፍርታለች። ግን ደግሞ ነጣሊያን ወይ ደግሞ እነዚህ ትልልቆቹ ሀያላኖቹ ሀገራት ባስለመዱት ልክ ወይ ደግሞ ባስቀመጡት ቤንችማርክ ልክ የጣሊያን እግር ኳስ ኮከቦችን እያፈራ ነው ማለት ከባድ ነው። ይሄ ደግሞ እንደ ሲስተም ፌለር ሊታይ ይችላል ብሎ ማንሳት ይቻላል። ለማንኛውም እንመለሳለን፣ መልእክቶችን አድምጠን አብራችሁን ቆዩ። ከክረምቱ ጭጋ

የሙዚቃ አፍታ ወስደን ዳግም ተመለሰን ተገናኘን። ተወዳጁን ጣቢያ ብስራት ኤፍኤም 91.1 እያደመጣችሁ ትገኛላችሁ። ፕሮግራማችን ደግሞ ግሎሪ ፉትቦል ነው። ተፈራ ታመነ ከእናንተ ጋር ቆይታ ያደረግኩኝ ይገኛለሁኝ። ቀደም ሲል በሁለት ፕሮግራሞች ማይክል ሉሲን ጠቅላላ ያለ እግር ኳስ ህይወት በተመለከተ ከዚያም ባላፍ

ኩባርሲን በተመለከተ ሐሳቦችን ስናነሳ ነበር ወደናንተ። አሁን እናንተን መልእክቶች ደግሞ መልሰን ወደናንተው ማድረስ ይኖርብናል። በፌስቡክ ገጻችን ሙሉ ሰው ከበደ ሰላም ሰላም ተፈ ያለናለን እስከ መጨረሻው አብረነን የሚል መልእክቱን አድርሶናል። ጌች ዲሰሪ ከቀያፈር በርቱ አብሪያችሁ ነኝ ብሎናል። ሞዛይክ መሐመድ ከጉንችሬ ዙተራ ድማጭ ነኝ ብሎናል። ሰላም ሰላም ጤና ይስጥልኝ። ውድ ግሎሪ ፉትቦል አዘጋጅና አቅራቢ ተፌ እንኳን በደህና መጣህልን። ቴክኒሻናችንም እንዲሁ በጣም የምፈልገው ፕሮግራም ነው፣ መዳሰስ ያለበት ትክክለኛ ፕሮግራም ነው። ለእኔ በእውነት በጣም ነው የተመቸኝ ተፌ። ይሄ ኮከብ የሚሰራውን ስራ ብዙዎች ለምን እንደማያውቁት አላውቅም፣ ነገር ግን ያልተዘመረለት ሳተና ነው። በጣም ማራኪ የጮታ ቅርጽ በክለብም በቡድንም ጭምር የሚፈጥር ኮከብ ነው። ከፓላስ ከሄደ በኋላ በጣም ጥራቱ የጨምር ይመስለኛል የሚል ሐሳቡን ሰጥቷል። ፈረንሳይ እንኳን ተፌሱ ባለበት የክሮሽያ ጨዋታ ያሳየን የኳስ ቅብል እንኳን የተመለከተ ሰው ምን አይነት ተጫዋች እንደሆነ የሚረዳ ይመስለኛል። ተፌ በዚሁ አጋጣሚ ስለ ላማሲያ ታለንት ማውራት ለእኔ በጣም ይከብዳል፣ ምክንያቱም በዚህ በለጋ እድሜው የሚሰራው ነገር ሁሌ ከልብ የማይጠፋ ስራ የሚሰራ አሪፍ ተሰጥኦ ያለው፣ ወደፊትም ከዚህ በልጦ ጠንካራ ስራ ሰርቶ እርሱ በትልቅ ነገር ሊያሳይ የሚችል ወጣት ነው። አሁን ያለበት ደረጃ ግን በጣም ጥሩ ነው ባይነኝ። እንደተለመደው ተፌ እስከ ፕሮግራሙ ፍጻሜ ድረስ አለው በርታልን የሚል መልእክት አድረሱናል። ተስፉ ከግላን ኮንዶሚኒየም ሰላም ብዙ ብዝት ይበል። ጀርመንና ጣሊያን ወደ ቀድሞ ስማቸው አቋማቸው ያልተመለሱበት ምክንያት ግራ ያጋባል፣ ከአሰልጣኞች እንዳይባል ምርጥ ናቸው የአውሮፓ ኢትዮጵያ ሆኑ የሚል መልእክት አድርሷል። እንዳለ ከበደ ሰላም ሰላም ተፌ እንኳን እንዳመጣ እንትን ሁሌም በጉት ነው የምጠብቀው እና ዮኬሬሽ ከብሔራዊ ቡድን በኋላ ሲመለስ በአርሰናል የሚኖረው ቆይታ ከዚህ በፊት እስከነበረው የተሻለ ዮኬሬሽ እንጠብቅ እስከ መጨረሻው አብርነን ብሏል። ቶፊቅ ከማል ከሁለታ ሰላም ተፌ ሰላም ይብዛ። ይህ የፈረንሳዊ የክንፍ ቴክኒሽያን ማይክል ኦሊሴ ሳየው ሁሌም በምወደው ክለቤ ባየው ብዬ ከምመኛቸው ተጫዋች አንዱ ነው። በቃ ኳስ እግሩ ስር ስትገባ ያምርበታል። ተፌኔ እግር ኳስ መመልከት ከጀመርኩበት ጊዜ ጀምሮ ወደፊት መጫወት የሚወዱ ተጫዋችን ወዳለሁ። ለዚህ ነው አሁን ላይ ባየር ሙኒክን ማየት ጀምር ያለው። አንድ ቀን የመድፉን ማሊያ ለብሶ መመልከት አይቀርም። አመሰግናል ብሏል ቶፊቅ ከማል። ዘሪሁን ካሳ ሰላም ሰላም ተፌ እንኳን እንዳመጣህ። ዘንድሮ ጊዜው የላሚን ያማል ይመስላል። በላሊጋውም ሆነ በኔሽንስ ሊግ እያሳያለው አቋም የተለየ ነው፣ እንዴት ታየዋለህ? በመቀጠልም ሀገር ክሮሽያ ወዴት እየሄደች ነው? በኔሽንስ ሊጉ ትልቅ ውጤት ይመስለኛል ፕሪሚየር ሊጉ እስኪመለስ ጓጉቻለሁም ሲል ዘሪሁን ከአየር ጤና መልእክቱን አድርሶናል። እነዚህ በፌስቡክ ገጻችን ሀሳባቸውን ያጋሩ ናቸው። በቴሌግራም ቻናላችን ላይ መልእክት ያደረሱን ሰላም ሰላም ተፌ እንዴት ነህ፣ ስለ ኩባርሲ ምን ማለት የሚቻል አይመስለኝም ይችላል ከማለት ውጭ የስፔን ልጆች በጣም አስደናቂ ናቸው፣ ለቀጣዩ የዓለም ዋንጫና ባሎንዶር የሚቆጣጠሩት ነው የሚመስለኝ። ኦሊሴ በተመለከተ ከአንተ ብዙ ጠብቃለሁ፣ ግሎሪ ፉትቦል ይለያል፣ ረጅም ነኝ ከቡልቡላ ሱቅ የሚል መልእክት አድርሶናል። ኤልሲን ኖምብሬ የሚል ደግሞ የቴሌግራም ስም ያለው አድማጫችን ተፌ ጠፍተሃል፣ ሰላም ላንተ ይሁን ብሏል። እኔም ሰላም እያለውኝ ሰላም ታድርሻለውኝ። ሰላም ተፌ፣ ኦሊሴ ዝንን ቻለንት የፈረንሳይ እንቁ ነው። አሁን ደግሞ ፈረንሳይ ያለ ኦሊሴ አይታሰብም። ልጁ ገና ክሪስታል ፓላስ እያለ ነው አይኔ ውስጥ የገባው። ኩባርሲ ፓስ በጣም ይገርማል፣ እርጋታው ሁለቱ ድንቅ ናቸው። ሚኪያስ ተስፋዬ ከቱሉ ዲምቱ ነው መልእክቱን ያደረሰን። ፈይዱ ነስሩ ከአብነት ደግሞ ሰላም እንዴት ናችሁ ብሏል። ሁለት ጥሩ ተጫዋቾችን ያነሳችሁት፣ ኦሊሴ በዚህ ደረጃ ትልቅ ተጽዕኖ ፈጣሪ ተጫዋች መሆኑ ማየት በጣም ደስ ይላል። በተለይ ያኔ የኔው ትልቁ ክለብ ማንቸስተር ዩናይትድ ማስፈር የሚችሉ ነበር። በተለይ አሰልጣኙ ኮምፓኒ ላደንቀው አላልፍም። ኦሊሴ በዚህ ደረጃ ብቁ አድርጎታል። በተረፈ ፕሪሚየር ሊጉ እስኪጀመር ድረስ ናፍቆናል የሚል መልእክቱን አድርሶናል። እናመሰግናለን። ሌላኛው በ0914 ጀምሮ 24 የሚጨረሱ ስልክ ሲያረሰበን ኢትዮጵያዊ ቢሆን ምን የሚል ዘፈን ይጋብዘን ነበር የሚል መልእክትም አድርሶናል። ሌላኛው ሙሉ ሰው ነኝ ይመቻችሁ የሚል መልእክት አድርሷል። ሰላም ተፌ፣ የሲቲ ነገር ከባድ ይመስለኛል። ዚያድ ሙራር ነው መልእክቱን ያደረሰን። ሲቲን በተመለከተ በብስራት ኤፍኤም የፌስቡክ ገጻችን ላይ እንዲሁም ቴሌግራም ገጻችን ላይ ሰፊ ያለ ዘገባ አስፍር ያለውኝ እዛ ላይ መከታተል ትችላላችሁ። 0963 ጀምሮ 89 የሚጨርስ ስልክም እንደዚሁ መልእክቱን አድርሶናል። እንደዚሁ በ0948 ጀምሮ 75 የሚጨርስ ስልክም ስለ ፕሮግራማችን እንደዚሁ በጎ ሀሳብን አድርሶናል። እናመሰግናለን። ገዛኝ ከአና ማርያም ምርጥ ፕሮግራም የሚል መልእክቱን አድርሶናል። ስለ ሊቨርፑል ከጉዳት ጋር የተያዘ መረጃ ካላችሁ አድርሱኝ የሚል መልእክትም ደርሷል። ሊቨርፑልን በተመለከተ እለቱን የወጣ ዲዜና የለም። ምናልባት ግን የአሌክሳንደር ኢዛክ የጉዳት ሁኔታ በጣም ቀለል ያለ ጉዳት ሊሆን እንደሚችል ዘገባዎችን ስመለከት ነበረ። በአንጻሩ ግን የኮዲ ጋክፖን በተመለከተ ለጥቂት ሳምንታት ከሜዳ ሊያርቀው እንደሚችል ነው። ነገር ግን ኦፊሻሊ ክለቡም ሆነ ታማኝ የዜና ምንጮች እስካሁን ድረስ ያወጡት መረጃ የለም።
ተፈራ ተማሩ ሰላም ነው እየሰማሁ ነው ጥሩ ፕሮግራም ነው በርታለን ስለ ማንቸስተር ዩናይትድ መረጃ ካለ ንገረኝ አብርሃም ደረቤ ከሰበታ ነው መረጃውን መልእክት ያደረሰን ዩናይትድን በተመለከተ መረጃ ካለ በመረጃ ሰዓታችን እንደዚሁ እናስሰዋለን ተፌ ሌላ ያደረሰን አርማጭ ሰላም እንዴት ናችሁ ስለ አርሰናል ምን አዲስ ነገር አለ ብሏል በመረጃ ሰዓታችን ለመዳሰስን ሞክራለን ሰላም ሰላም ተፌ እንኳን አደረሰ ስለ ማንቸስተር ዩናይትድ ምን አዲስ ነገር አለ እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁ ነኝ ብሎናል ተፌ እንዴት ነህ ስለ ሲቲ ምን አዲስ ነገር አለ ኤሚል መረጃም በ0924 ጀምሮ 898 የሚጨርስ ስልክ እንደዚሁም አድርሱናል አሚን ነኝ ከሰሚት ፕሮግራማችሁ በጣም ደስ ይላል ወዳችኋለሁ ኤሚል መልእክትም አድርሱናል ሰላም ተፌ እንኳን ደህና መጣ ስለ ሊቨርፑል አዲስ ነገር አለ ኢዛክ ነጋክፖ ለሲቲው ጨዋታ ይደርሳሉ የሚል ጥያቄም እንደዚሁ ደርሶናል በጣም በርካቶች ናችሁ ሁላችሁንም ስለ መልእክታችሁ ስለ ሐሳባችሁ ከልብ አድርጌ ነው የማመሰግነው ሆራሌ ደግሞ መልስ ብዬ የሌሎቻችሁን ጥያቄ የሌሎቻችሁን ደግሞ አስተያየት ዳግም ተመልሼ ወደ እናንተ የማነሳ ነው የሚሆነው ሌላው እንደዚህ ቴሌግራም ላይ ሁሉ ላይ ኩባርሲ በጣም የተለየ ተጫዋች ነው እናመሰግናለን ተፌ የሚል መልእክትም እንደዚህ በቴሌግራም እየደረሰኝ ነው የሚገኘው መልእክታችሁን መለስበታለሁ አድማጮቻችን ጥቂት ሐሳቦችን እናንሳ እንግዲህ ከሰሞኑ የሊግ ውድድሮች ቆመው የሀገራት ጨዋታዎች እየተከናወኑ ይገኛሉ በአህጉር አፍሪካም የአፍሪካ ዋንጫ የማጣሪያ ጨዋታዎች በአውሮፓ ደግሞ የአውሮፓ የኔሽንስ ሊግ ጨዋታዎች እየተከናወኑ ይገኛሉ የወዳጅነት ጨዋታዎችም እየተከናወኑ ይገኛሉና ወቅቱ አሁን ላይ የናሽናል ቲሞች ሆኗል ለተማክሰኞ ግን የኔሽንስ ሊግ ውድድሮች ይጠናቀቁና ከዚያ ወደ የክለቦቻቸው ወደ ብሔራዊ ቡድን ግዳጅ ያመሩ ተጫዋቾች ደግሞ ወደ ክለቦቻቸው ያመራሉ ቶማስ ቱሄል ሃሪኬንን በተመለከተ አንድ ሐሳብ ሰጥቷል ሃሪኬን ቶማስ ቱሄልም ይያሉ ጋሪ ሳውዝጌትም በነበሩበት ጊዜ የሶስት ዋናብስት በጣም ምልክት የሆነ ጨዋታ ሜዳ ላይ ማሸነፍ የሚችል አስደናቂ ፊት መስመር ተጫዋች እንደሆነ سنመለከተው ነበር ቶማስ ቱሄልም ሃሪኬን በጣም የላቀ ጥራት ያለው አጥቂ እንደሆነ ምስክርነታቸውን ሰጥቷል እንደ ሃሪኬን አይነት ተጫዋች ድጋሚ ማግኘት በጣም አደጋሽ ነው ሲሉ ሐሳብ ሰጥቷል ምክንያቱም ሃሪኬን በሜዳ ላይ ያለው ጥራት ጎል ማስቆጠር ጥራቱ እጅግ አስደናቂ ነው ምናልባትም ድጋሚ በሱ ልክ ያለ አጥቂ ለማግኘት እጅግ አደጋሽ እንደሚሆን ሐሳባቸውንና አድናቆታቸውንም ሰጥተውታል ለኛው ዣኬን በተመለከተ ጀርሚ ዣኬ አሁን ደግሞ ብቅ ያለ በፕሪሚየር ሊጉ በተለይ መከላከል ጥራት ሊያስመለክተን ከወለሳድሬነ ከፍራንስ ሊጋ ወደ ፕሪሚየር ሊጉ መጥቶ በሊቨርፑል በመርሳይዱ ክለብ እንዳዲስ ለመጎምራት እንዳዲስ ፍሬ ለማፍራት የመጣ ተጫዋች ነው ምክንያቱም ሊቨርፑሎች ደጋግመው ከቫንዳይክ በኋላ የማል ተከላካይ ለውጣላቸው ብሏል ኮናቴ እንደ ጎሜዝ የሚነሱ ስሞች ነበሩ ነገር ግን በታስበው ልክ ከፍ ማለት አልቻሉም ነገር ግን ጀርሚ ዣኬ አሁን ላይ አጀማመሩ የሚያጠግብ እንጀራ ከምጣዱ እንደሚባለው በጣም ጥሩ አጀማመር ያደረገ ተጫዋች ነው ፈረንሳዊው ጀርሚ ዣኬ ከቨርጁል ቫንዳይክ ጋር በተገናኘ ማሳቡን ሰጥቷል ከርሱ ጋር አብሬ መጫወት ይለ በጣም ለኔ የተለየ ነገር ነው ብዙ እንግዲህ መማራቸው ነገሮች አሉ ይችላል ሐሳቡን ሰጥቷል ከዚያም ባለፈ ጀርሚ ዣኬ እንደ ፖል ፖግባን ጨዋታዎች መመልከት እንደሚወድ እንደ ፖግባ ማካይሙን ነበር የመፈልገው ይላል ጀርሚ ዣኬ ከተመለከታችሁ ቁመናው ለፖግባ የቀረበ ነው እንግዲህ በቁመት ዘለግ ያለ ነው ተክለ ሰውነቱ በጣም ጥሩ ነው እና አጫውት ባህሪውንም ከተመለከታችሁ አንዳንድ ከፖግባ የወሰዳቸው ነገሮች ያሉ ይመስላሉ እና ፖግባ ለእኔ አርአያ ነው ይላል ጀርሚ ዣኬ እሱን ሁልጊዜ መመልከት ወድ ነበረ በመጀመሪያ ተከላካይ የመሆን ፍላጎት እንዳልነበረው እኔ ገለጸው ምክንያቱም ፖግባን ስመለከት አማካይ መሆን ነበር ፈልጌ ነበረው በኋላ ግን ተጫዋቹ ወደ ተከላካይነት ሆኗል ነገር ግን ተጫዋቹ አንዳንድ የተለየ የአማካይ ክፍል ባህሪ አሊያም ደግሞ እርሾ እንዳለው የምንመለከተው ከኳስ ጋር ያለው ምቾት ስንመለከት ነው እና ጀርሚ ዣኬ ይህንን ሐሳብ ሰጥቷል እናም ፖግባን እያየ እንዳደገ በሰጠው ሐሳብ ተናግሯል እንግዲህ ብዙ ነጥቦች ይነሳሉ በተለይ ከኔሽንስ ሊግ ጨዋታዎች ጋር የተገናኙ ሌሎችም እንደዚህ ወቅታዊ ጉዳዮችና መረጃዎችም አሉ እሱን እነሱን ነው ኋላ ላይ ወደ እናንተ የማደረሳችሁ አንድ መሰናዶ ልጋብዛችሁ እሱም መሰናዶ እናደምጥና ስንመለስ የማጠቃለያ መረጃዎችን ደግሞ ወደ እናንተ አድርሻችሁ ቆይታችንን የምናጠቃልል ነው የሚሆነው በቀጣይ የምጋብዛችሁ መሰናዶ በዓለም እግር ኳስ ብዙ ደርቤዎች አሉ የደርቤነት ስሜትም በብዙ መልኩ ይፈጠራል የከተማ ተቀናቃኝ መሆን የዋንጫ ተፎካካሪ መሆን በብዙ መልኩ ባላንጣነት ይፈጠራልና አሁን ደግሞ መወስዳችሁ ወደ ቤልግሬድ ነው ቤልግሬድ ልውሰዳችሁና ቤልግሬድ ደርቢን በተመለከተ ያዘጋጀውላችሁ መሰናዶ አለ እሱም መሰናዶ ልጋብዛችሁና ዳግም ተመልሰን እንገናኛለን።

በድልጅና ግሮባር አስደናቂ ደጋፊዎች የሚዋበው ቢልግሬድ ደርቢ በመድራችን በመላ ሀገሩ አንድ ታላቅ ስፖርት በማህበረሰቡ ዘንድ በትኩረት ይታያል። ህፃናትም ባልበረት ታለጋግሮቻቸው ኳስን ያንከባለሉ በመንደራቸው በትምርት ቤቶቻቸው ሐሴት ለልቦናቸው ይፈጥራሉ። ይህ ደግሞ ተጽኖን በጉል ማሳየት የቻለው እግር ኳስ ነው። በልጅነት ያረፈው እግር ኳስን የመጫው ትርሾ በመብሰልና በማደግ ነገሩን በቁም ነገር በማስተዋል ከመደሰት ባለፈ በታላቅ ውድድር መድረኮች ስምን በታሪክ ብር ለመክተብ መንገዱ ይጀምራል። ታዲያ በዚህ የሰላም ፍልሚያ ፉክክር የውድድሩ ጠባይ ነው። ለዛሬ አህጉር አውሮፓ ከተመን መዳረሻችንን ሰርቢያ እናደርጋለን። ሰርቢያ ዩጎዝላቪያ በስድስት ሶሻሊስት ፌዴሬሽን ሪፐብሊክ ተከፍላ ክሮሺያ ሰርቢያ ስሎቬኒያ ቦስኒያ እና ሄርዘጎቪና እንዲሁም የቀዶኒያ ራስ ገዝ አስተዳደር ሲሆኑ በብዙ ኢኮኖሚያዊና ሀገራዊ አካሄዶች የራስዋን መንገድ ጀመረች። የሀገሪቱ መናገሻ መዲና ቢልግሬድ በሳባና ዳኑ ቦንዞች መልኳና ሱባ ተቀምጣለች። በመዲናዋ በእግር ኳስ ፍቅር የከነፉ አንደበታቸው ለሚደግፉት ክለብ የሚከፈት የኔ ብለው ለሚቆሙለት ክለብ ብርታት የሚሆኑ ደጋፊዎች መገለጫዎቿ ናቸው። ድራጋን ስቶኮቪች፣ ኒማኒያ ቪዲች፣ ሲንሳ ሚሃሎቪች፣ ቪቦር ፋዞቪችን የመሳሰሉ ኳከብትንም ለእግር ኳስ ሰጥታለች። በሰርቢያ ታላቅ ከተማም ሁለት በታሪክም በስኬትም ቀዳሚ ክለቦች አሉ፤ ሬድ ስታር ቤልግሬድ እና ፓርቲዛን ቤልግሬድ። እነዚህ ሁለት የሀገሪቱ ታላቅ ክለቦች ታዲያ ከወለታቸው 1945 ጀምሮ በለጋነትና በጎልማሳነት ዕድሜያቸው በአይነ ቁራኛ የሚታዩ ሆኑ። ሬድ ስታር ቤልግሬድ ወርሃ መጋቢት 1945 በዩናይትድ አሊያንስ ኦፍ አንቲፋሽስት አካዳሚ ተቋቋመ። ፓርቲዛን በበኩሉ በዩጎዝላቪ ፕላርሚ ወይም ጄኤንኤ ኮራት ቆይታ በኋላ ተመሰረተ። የመጀመሪያ የሜዳሊያ ትንቅንቃቸው በ1947 ሲከናወን ሬድ ስታር ቤልግሬድ 4-3 ድል አደረገ። ጥላትነቱም ይበልጥ ተፋፋመ። ከፍተኛ ግለት በሚታይበት የሰርቢያ ኢንተርናል ደርቢ የደጋፊዎች ሜዳ ላይ የደጋፍ ትዕይንት ከምንም በላይ ያስደንቃል። ትልቅ ባንዲራዎችን በመያዝ ህብረ ዝማሪዎችን በማዜም ስታዲየሙን ማራኪ ትዕይንት ይፈጥሩበታል። የሬድ ስታር ደጋፊዎች ዲጄ የሚል መጠሪያ አላቸው፤ ጀግና የሚል ቀጥተኛ ትርጉምም ይሰጣል። ኦቶማን ፔሬድ በቱርኪሽ ቋንቋ ጠንካራ ውብ ወጣት በሚል ይጠራል። በ2010ም ደጋፊዎቹ ቢልግሬድ ቦይስ፣ አልትራ ቦይስ፣ ሄሮስ፣ ቢጌት የሚል ትልቅ ቡድኖችን ህብረት ፈጠሩ። በስታዲየሙ ሰሜን መቀመጫ ታድመው ስፍራውን በጩኸት ተቀጣጣይ ቁሳቁሶችን በማቀጣጠል ስፍራውን ይንጡታል። በሌላ መልኩ ባላንጣቸው ፓርቲዛን ቤልግሬድ ደጋፊዎቹ ግሮባር የሚል መጠሪያ አላቸው። 1970 ደግሞ ደጋፊዎቹ ህብረቱን የጸነሱበት ዓመት ነው። ጥቁር አልባሳትን በመልበስና ባንዲራዎችን በማውለብለብ ሪዮት ስኳድ እያሉ ራሳቸውን የሚጠሩት ፓርቲዛኖች ለክለባቸው ድጋፋቸውን ያቀልጡታል። ፓርቲዛኖች የስታዲየማቸው መጠሪያ ፓርቲዛን ስታዲየም ወይም ጄኔ ስታዲየም ይሰኛል። ሬድ ስታር ቤልግሬድ ማራካኛ እያሉ በታሪካዊ ብራዚል ስታዲየም መጠሪያ የሚጠሩት ራጅ ኮሚቴክ ስታዲየም ሲሆን ለሶስት ዓመታትም በአውሮፓ መድረክ የፍጻሜ ጨዋታዎችን አስተናግዷል። የስታዲየሞቹ መገኛም ከቤልግሬድ አሶኮማዳ በ1 ኪሎ ሜትር ርቀት ላይ ይገኛሉ።

ከሀገር ውስጥ የስኬት ከፍታ ባለፈ በአጉራይ ውድድር ሬድስታል ቤልግሬድ እና ፓርቲዛን ቤልግሬድ አሻራቸውን አሳርፏል። 1991 ጣሊያን ባሪ ላይ ኦሎምፒክ ዲማርሲን በማሸነፍ ሬድስታል ቤልግሬድ የቻምፒየንስ ሊግ ዋንጫ ባለቤት መሆን ችሏል። ፓርቲዛን ቤልግሬድም ቢሆን በ1966 ለቻምፒየንስ ሊግ ፍጻሜ በቃ ሲሆን በስፔን ሃያል ክለብ ሪያል ማድሪድ ሁለት ለአንድ ተሸንፎ ዋንጫውን አጥቷል። ሬድስታል ቤልግሬድ በተሳተፈባቸው ሁሉም የውድድር መድረኮች 68 ጊዜ ለክብር ሲበቃ ፓርቲዛን ቤልግሬድ 45 ጊዜ ነክሷል። በታላቁ የቤልግሬድ ደርቢ ማርኮ ቫሎክ 13 ጎሎችን አስቆጥሮ ስሙን በከፍታ አስቀምጧል። ሳሳሌች፣ ቮኮቲች እና ኮስቲች በተደጋጋሚ በደርቢው ከሜዳ የዋሉ ተጫዋቾች ናቸው። ባሳለፍናቸው 6 ዓመታት ሬድስታል ቤልግሬድ የሰርቢያ ሱፐር ሊግን ተንፈላሶ ተቀምጦበታል። ፓርቲዛን ቤልግሬድ ከ2017 በኋላ በሊጉ ለንግስና አልበቃም። ዴጅና ግሮባሪ አስደናቂ ደጋፊዎች በየአመቱ አስደናቂ ቲያትር ማሳየቱን ተያይዞታል። የሰርቢያው ታላቅ መድረክ ቤልግሬድ ደርቢ ቸርሰን ብቱልን።

ቢልጊር ደርቤ እንግዲህ እነ ደርቤ ቃኝተን ዳግም ተመለሰን ተገናኘን። ቆይታችን የተጠቃለለ ነው። አድማጮች አሁን ማሰባቸውን ያጋሩን ይገኛል። በፌስቡክ ገጻችን ዳንኤል ደሳለኝ ሀሳቡን አድረሶናል። ሰላም ተፌ ብስራት ፕሮግራሞችን እከታተላለሁኝ አድምጣለሁኝ። ወደ ጥያቄ ስገባ ስለ ሲቲና ቼልሲ ምን አዲስ ነገር አለ የሚል ጥያቄ አንስተዋል። ሲቲን በተመለከተ ሰሞነኛው ትልቁ ጉዳይ ከዚህ ህግን መጣስ ጋር በተገናኘ የተያዘ ነው። እንግዲህ ሊጉ ጥፋተኛ ብሎ ሲቲን ገልጿል። ማንቸስተር ሲቲ ግን ይግባኝ ጠይቆ እንደነበር ይታወቃል። ይግባኙም በ12 ሳምንታት ይፈጃል፣ በይግባኙ ሂደት ውስጥ ማለት ነው። በውሳኔዎች ለማስተላለፍ በሶስት ወር ያክል ማለት ነው። ከዚያ በኋላ ደግሞ ውሳኔው ለማሳለፍ ምናልባት ተጨማሪ አንድ ወር እስከ ወርሃ ጥር ድረስ ሊዘልቅ እንደሚችል የዚህ ውሳኔ ሂደቱ ይገለጻል። ለአምስት ተካታይ ቀናት ደግሞ ይግባኝ ሂደቱ ይደረጋል። ከዚያ 12 ሳምንት ያክል ደግሞ ይገመገም ይታይና ፍርድ አሰጣጡን በተመለከተ ሲቲ ይግባኙ ተቀባይነት አገኘች ደግሞ ተቀባይነት አላገኘ የሚለው ከሶስት ወር በኋላ እንደዚሁ የሚታወቅ ነው የሚሆነው። ከዚያ ከአንድ ወር ጊዜ ውስጥ በኋላ ደግሞ ውሳኔዎች እንደሚሰጡ ይታሰባል። እንግዲህ ቼልሲን በተመለከተ ቼልሲ በጎው ነገር ምንድን ነው? እንደሚታወሰው ብዙ ክለቦች የተጫዋቾቻቸው ወደ ሀገራት ግዳጅ ካመሩ በኋላ በጉዳት በመጠነኛ ጉዳትም ከፍ ባለ ጉዳትም እየተቸገሩ ይገኛሉ። ቼልሲ ግን በጎው ነገር ከቼልሲን ወክሎ ያመራ ተጫዋች ጉዳት ገጥሞት አልተመለከትንም እስካሁን ድረስ፣ የበጎው ነገር ነው። ሌላኛው ደግሞ በተለይ ጃቢ አሎንሶ በአዲስ መልክ በአዲስ ውህደት ቡድኑን ለመቃኘት በሊጉ ጅማሬ ጀምሮ ስንመለከተው ነበር። ነገር ግን ደጋግሞ የሚነሳው ደጋግሞ የቼልሲን ቤት የሚጎበኘው ህመም አሁንም ደግሞ አልተቀረፈም። የመከላከል መዋቅር ችግር፣ ጎሎቹን የማስተናገድ አባዜው አልተቀረፈም አሁንም። ስለዚህ አሎንሶ በእነዚህ የብሬክ ኢንተርናሽናል ብሬክ ወቅቶች ላይ በደንብ ይህንን የመከላከል ድክመት አርሞ ለቀጣዮቹ ጨዋታዎች እንደሚመለስ ይታሰባል። ሌሎች በመልእክት የሚያደርሱን አድማጮች መልእክት አለ። ዘነበ ከመርካቶ ዩቱር ቤተሰባችን ነው። ሰላም ጤና ያስጥልኝ ውድ ብስራታውያን ተፌ ባልደረቦቹና አድማጮችም አሻም አሻም ተፌ ፕሮግራማችሁ አምልጦኝ በ11ኛው ሰዓት ነው የተቀላቀልኳቸው ለበጎ ነው ብያለሁኝ ሲል ዘነበ ከመርካቶ እንደዚሁ ሀሳቡን ሰጥቷል። ለኛው ሰላም ተፌ ኩባር ሲንሳየው አሌሳንድሮ ኔስታን ያስታውሰኛል፣ ኡመር ነኝ ከወልቂጤ ብሏል። አሌሳንድሮ ኔስታ እንግዲህ በሮሰነሪዎቹ ቤት በስኩዴቶ በጣሊያን ሴሪያ ድንቅ ጊዜ አሳልፎ እንደነበረ በተለይ ከማልዲኒ ጋር የነበራቸው ጥምረት እንደነ ባሬዚ ያሉ ተጫዋቾችን ያፈራ ክለብ ነው ሚላን። እናም አሌሳንድሮ ኔስታን ያስታውሰኛል ሲል ኡመር ከወልቂጤ መልእክቱን አድርሶናል። ሌላም በአድማጫችን ስለ ሮዝስኪ አንድ ነገር በሉኝ ባካችሁ ብሏል። ቶማስ ሮዝስኪ እንግዲህ በቀደሙ የአርሰን ቬንገር ወቅት እጅግ ኳስን በክሎት ይጫወት የነበረ ቼክ ሪፐብሊካዊ የፊት መስመር ተጫዋች ቶማስ ሮዝስኪን በተመለከተ ባካችሁ እንዴት አስታወስከው? ለነገሩ ዛሬ ልደቱ ነው። በነገራችን ላይ ቶማስ ሮዝስኪ የተወለደበት ዕለት ነው ዛሬ። አንድ ወቅት አሰልጣኝ አርሰን ቬንገር እግር ኳስን በእውነት የሚወድ ከሆነ እግር ኳስን የሚወድ ሰው ቶማስ ሮዝስኪን ተወደዋል የሚል ሀሳብ ሰጥተው እንደነበረ ይታወቃል። እንግዲህ ቶማስ ሮዝስኪን በተመለከተ ልደቱ ነው አድማጫችን። ይህ ለማንሳት ያክል ነው። ሌሎች የማጠቃላይ ነጥቦችን ላንሳላችሁ። ሁላችሁንም ግን ስለ መልእክታችሁ፣ ስለ በጎ ሀሳባችሁ አመስጋኝ ነኝ። ካርሎስ ባሌባን በተመለከተ ጥያቄ ያጠይቃችሁ ነበረ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ከተዘዋወሩ በኋላ የፊትነስ ኮንሰርን ስለነበረበት ጉዳት ስለነበረበት የተሰለፈ አልነበረም። ነገር ግን ይህ የኢንተርናሽናል ብሬክ በጎ ነገር ይዞ ነው የመጣው ለማንቸስተርም ለካርሎስ ባሌባም። ለማንቸስተር ለምን ካላችሁኝ ከዚህ ከመጥፎ የውጤት አረንቋ ውስጥ ለመውጣት አንዳች መፍትሄ ለማበጀት ጊዜ ያገኛል ማይክል ካሪክ። ሲቀጥል ደግሞ ካርሎስ ባሌባም የጉዳት ሁኔታውን በደንብ አገግሞ በሜንታሊም ፊዚካሊም በደንብ ወደ ሜዳ ለመመለስ ጊዜ አግኝቶ ልምምዶቹ እንዲከውን በር ይከፍትለታል እና ካርሎስ ባሌባም በዝግ ስቴዲየም በተከናወነ ጨዋታ መርሃ ግብር ላይ ተሰልፎ እንደተጫወተ መረጃዎችን ስመለከት ነበር እና በደንብ አሁንም ተጨማሪ አንድ ሳምንት ጊዜ ደግሞ ያገኛል። ምክንያቱም ቀጣይ ሳምንት ቅዳሜ ነው የሚጀምረው እና ሊጉ በደንብ ያንድ ሳምንት ጊዜ ያገኛል። ስለዚህ በዛ ላይ ታክቲካል አረዳዶችን በደንብ ከቡድኑ ጋር ያለው ውህደት ማጎልበት ይችላል። ሌላው በጎ ነገር ደግሞ አንድሬ ሳንቶስም እንደዚሁ ሌላኛው የአማካይ ስፍራ ተጫዋች አልተጓዘም በናሽናል ቲም። ስለዚህ በደንብ ከእርሱ ጋር አብረው ጨዋታ ሂደታቸውን የማብላላት እድል ያገኛሉ ተብሎ ይታሰባል እና ይሄ በጎው ነገር ነው። ሌላኛው አርሰናልን በተመለከተም ስለ ጉዳት ምን አዲስ ነገር አለ የሚል ጥያቄዎች እየቀረቡልኝ ነበረ። በተለይ ከሃቨርዝና ክሪስቶ ዞሪዝን በተመለከተ ነው ትልቁ ጉዳይ። ሁለቱም ተጫዋቾች በናሽናል ቲም ደረጃ ከሃቨርዝ ለጀርመን ብሔራዊ ቡድን ሲጫወት፣ በአንጻር ክሪስቶ ዞሪዝ ግሪክን ወክለው ሲጫወት ጉዳት ገጥሟቸው እንደነበረ ይታወሳል። እንግዲህ ከሃቨርዝ በወቅቱ ጉዳቱን ብዛም አስከፊ እንደማይሆን ለጥቂት ሳምንታት ከሜዳ እንደሚርቅ ሲገለጽ ነበረ። ኦፊሻሌ ግን ክለቡ ለዚህ ያክል ቀን ብሎ መረጃ አላወጣም። ክሪስቶ ዞሪስን በተመለከተ የእርሱ የሃምስትሪንግ ጉዳት ነው፣ የጡንቻ መሳሳብ ነው የገጠመው። እንግዲህ ጨዋታውን ስከታተለው ነበረ። ልክ ኳስ ተቀብሎ ለማሻገር ሲሞከር ነው ህመም የገጠመው። ነገር ግን ተጫዋቹ ተመልሶ ሜዳ ላይ ለመጫወት ፈልጎ ነበር። ነገር ግን አሰልጣኙ ሪስክ ላለመውሰድ ቀይሮ አስወጥተውታል። እንግዲህ ብዙ ጊዜ የሃምስትሪንግ ጉዳቶች እስከ ሶስት ሳምንት ከሜዳ እንደሚያርቁ ይታሰባል። ደረጃ አላቸው። አንዳንድ
አንድ የአምስተኝ ጉዳቶች ከአስር እስከ አስራ አምስት ቀን ያክል ያረቃሉ። የክሪስቶስ ዙሪስ ግን ሁኔታ ትናንት ወደ ለንደን ተመልሶ ወደ አርሰናል እንደሚገመገም ጉዳቱ ዘገባዎችን ስንመለከት ነበረ። ነገር ግን በትንሹ ሁለትና ሶስት ሳምንት ከሜዳ ሊያርቀው እንደሚችል ይታሰባል። ምናልባት አርሰናል በሊጉ ከሊድስ ዩናይትድ፣ ኖቲንግሃም ፎረስት ጋር የሚያደርገው ጨዋታ ሊያልፉት እንደሚችሉ ነው መረጃዎችን የተመለከትኩት። ያለው ጉዳይ ይህ ነው። ሌላው ሊቨርፑል ጋር በተገናኘ እንዳልኳቸው የኮዲ ጋክፖ ከአሌክሳንደር ኢዛክ በበለጠ የጉዳቱ ጉዳይ ትንሽ አሳሳቢ እንደሚመስል መረጃዎችን ስንመለከት ነበረ። እንግዲህ የአውሮፓ የህዝ ጨዋታዎች ትናንትም ሲደረጉ ነበረ፣ ዛሬም ቀጥለው ይደረጋሉ። በመጪው ማክሰኞ እንዳልኳቸው በጥቅሉ የኔሽንስ ሊግ ጨዋታዎች ተጠናቀው ከዚያ ተጫዋቹ ደግሞ ወደ የክለቦቻቸው በማምራት ጨዋታቸውን ለመከወን ይዘጋጃሉ ማለት ነው። በተለይ በአሁን ላይ በደጋግመን እየተመለከተ እንገኛለን አለ የተጫዋቾችን ጉዳት በኔሽንስ ሊግ የውድድር መድረክ ላይ ከዚያም ባለፈ በወዳጅነት ጨዋታዎችም ወቅት ላይ። እናም ይሄ ደግሞ ለክለቦች በጣም አሳሳቢ ነው። ምክንያቱም ወደ ክለቦቻቸው ሲመጡ በጤንነት ይመለሳሉ ብለው ጠብቀው ነገር በጉዳት ሲመለሱ በጣም ከባድ ነው። አሁን ላይ አዘርባጃን ከሉቲና እየተጫወቱ ይገኛሉ። አዘርባጃን 1-0 እየመራች ትገኛለች። ኮሶቮ ከኦስትሪያ፣ ማልታ ከአንዱራ፣ አየርላንድ ከእስራኤል፣ ፖርቱጋል ከኖርዌይ፣ ኔዘርላንድስ ከሰርቢያ፣ ዌልስ ከዲንማርክ፣ ግሪክ ከጀርመን ዛሬ የሚከናወኑ የአውሮፓ የኔሽንስ ሊግ ጨዋታዎች ናቸው። እነዚህን ፕሮግራሞች ወደ እናንተ ለመጠቆም ያክል ነው። አድማጮቻችን ቆይታችንን ይመስል ነበር። ከዘጠኝ ሰዓት ጀምሮ እስከ ሰዓት ድረስ ቆይታ አደረግን በተወዳጁ ጣቢያ ብስራት ኤፍኤም 101.1 ተፈራ ታመነ ከእናንተ ጋር በግሎሪ ፉትቦል ፕሮግራማችን ቆይታ አደረግናል። ወዳችሁና ፈቅዳችሁ ስለደመጣችሁ እጅግ ከልብ አድርጌ አመሰግናለሁ። ስለ መልእክታችሁ፣ ስለ አስተያየታችሁ፣ ስለ ሀሳባችሁ አመስጋኝ ነኝ። በሌሎች ፕሮግራሞች ዳግም እስከምንገናኝ ድረስ እዚህ ለመሰናበት እወዳለሁ። እኔ ስቱዲዮ ለቄ ስወጣ ደግሞ አዲስ መሐመድና ቤኔዘር ወደ እናንተ ሌሎች እግር ኳሳዊ መረጃዎችን ይዘውላችሁ የሚገኙ ነው የሚሆነው። የተወዳጁ ጣቢያ የብስራት ኤፍኤም 101.1 ስርጭት ግን እስከ እኩለ ሌሊት 6 ሰዓት ድረስ አሁንም ከእናንተ ጋር ቆይታ ያደርጋሉ። ብሩህ ጊዜን ተመኝቻለሁኝ።

0: አሁን እጆ ላይ ምን አለ?
1: ስልኬ ነዋ።
0: ቴክኖሎጂ በረቀቀበት በዚህ የውድድር ዓለም ስልኮ ከመደዋወል ልቆ የገንዘብ ቦርሳው ሆኗል። ወጋገን ኢብር ገንዘብ በቀላሉ ለመላክ ገቢና ወጪ ለማድረግ በኪዋር ኮድ ወይም የነጋዴ መለያ ቁጥር በማስገባት ለግብይቱ በቀላሉ ክፍያ ለመፈጸም የትምህርት ቤትና ወርሃዊ የውሃ አገልግሎት ክፍያ ለመፈጸም የአየር ትኬት ለመቁረጥ ምን ይሄ ብቻ የህንጻ ኪራይ የብረት ሥራ ማህበራት የቁጠባና ብድር ተቋማት የሕክምናና የፋርማሲ አገልግሎት ክፍያ ለመፈጸም እንዲሁም ሌሎች በርካታ አገልግሎቶችን በስልኮ ማግኔት ያስችሉታል። ሁሉንም ክፍያዎች በወጋገን ኢብር ካሉበት ሆኖ በመጮት ይፈጽሙ። የኢብር መተግበሪያን ከፕሌይ ስቶር ወይም አፕ ስቶር በማውረድ አሊያም ኮኮብ 602 መሰላል በመደወልና ወጋገን ባንክ የሚለውን በመምረጥ ዛሬውኑ የአገልግሎቱ ተጠቃሚ ይሁኑ። ወጋገን ኢብር ስልኮ ባንኮ ወጋገን ባንክ።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን።

0: Mr. Sport. Mr. Sport.
1: ¿Qué me importa que me asesinen la garganta mientras se maten a goles? ¡Golazo, golazo, golazo!
0: Mr. Sport. በተወዳጁ ስራት 101.1 FM ላይ ተዘጋጅቶ የቀረበ የቀጥታ የእግር ኳስ ስርጭት ፕሮግራም ንስር ስፖርት። ንስር ስፖርት ጋር አብራችሁ ሲቆዩ በግሩፕ እይታ በድንቅ አቀራረብ ኮመንታተር ዘነበ ውብሸት እንዲሁም የንስር ስፖርት የትንተና ባልደረቦች በጥልቅ እይታ በማራኪ አቀራረብ አሰልጣኝ ማደር ነው እንዲሁም ራኡል ረቡማ ጀማር ሰይ ንስር ስፖርት የትንተና ባልደረቦች በማራኪ አቀራረብ ንስር ስፖርት ተወዳጁ ኤፍኤም ስራት 101.1 ኤፍኤም ላይ ንስር ስፖርት ንስር ስፖርት
2: ሻቱ ቁጥል ተደፊ አሶያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ

0: እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ የቀጥታ ስርጭት።
1: ሰላም ሰላም ሰላም ሰላም ሰላም። የተከበራችሁና የተወደዳችሁ የብስራት ኤፍኤም 101.1 አድማጮችና ቤተሰቦች እንደምን አላችሁ? እንደምንስ ከረማችሁ? እንደምንስ ለዚህ ሰዓት ደረሳችሁ? ይያለን ከዚህ ሰዓት ጀምሮ ንስር ፊልምና ማስተዋቂያ ኮያያ መልቲ ሚዲያ ጋር በመተባበር በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ላይ ንስር ስፖርቶች ከሰማይ በታች

0: ጀመና በላይ ከፍ ብለን ጉዟችንን እንደ ሰሜን አውሮፓ ሀገራት ቀስቀስ ያለነውችውና በደቡብ ምዕራብ አውሮፓ ጫፍ ላይ ወደምትገኘው ፀሐያማ ፖርቹጋልና ወደ ታዋቂዋ ፖርቶ ከተማ ነው። ጨዋታው የሚከናወንበት ስታዲየም ደግሞ የእግር ኳሱ ታላቁ ሰው ክርስቲያኖ ሮናልዶ ዶስ ሳንቶስ አቪሮ 28 ላይ ከ40 ሜትር ርቀት በዩናይትድ ማሊያ ጎል አስቆጥሮ ፑሽካሽ ባሸነፈበት ሊዮኔል አንድሬስ ሜሲ ገና በ16 ዓመቱ ለመጀመሪያ ጊዜ በባርሴሎና ዋና ቡድን ተሰልፎ በተጫወተበት ከክርስቲያኖ ሮናልዶ ትውልድ ከተማ ማዴራ የአትላንቲክ ውቅያኖስና 1200 ኪሎ ሜትሮችን አቋርጠን በምናገኘው ዩሮ 2024 የመክፈቻ ጨዋታን የ2019 የዩኤፋ ኔሽንስ ሊግ ፍጻሜና የ2021 የዩኤፋ ሻምፒዮንስ ሊግ ፍጻሜን ጨዋታዎችን ያስተናግደውና 2005 ላይ በጆዜ ሞሪኒዮ የሻምፒዮንስ ሊግ ድል ስር በርካታ ታላላቅ ክለቦችን በዛ ውድድር ዘመን አመት አሳልፎና አምበርክኮ በሸኘው በቅጽል ስሙ ዘድራጎን ወይንም ዘንዶው ተብሎ በሚጠራው ነበልባላዊው እሳት በሚተፋውና ዓለማችን ላይ ካሉት አስፈሪ ሜዳዎች መካከል አንዱ በሆነው 50,033 ደጋፊዎችን በሚይዘው በዚህ ስታዲየም ስታዲየሙ ማን ነው ምንድን ነው ሳላችሁን፣ ስታዲዮ ዶ ድራጋው የፖርቹጋላውያን ታላቁ ሜዳ የፖርቶ መገልገያ ስታዲየም። ፖርቶዎች በዚህ ስታዲየም ታላቅ ነገርን ሰርተዋል። ፖርቹጋልም በስታዲዮ ዶ ድራጋው ስትጫወት እጅግ በጣም እየተለየ መንፈስን ነው ይዛ የምትገባው። ታዲያ ዛሬ ዘድራጎን ዘንዶ ተብሎ በሚጠራው 50,033 ደጋፊዎችን በሚይዘው በአውሮፓ ኔሽንስ ሊግ የምድብ አራት አራተኛ ዙር ጨዋታው ነው ፖርቹጋል ከኖርዌይ የሚያደርጉትን ጨዋታ ከዚህ ሰዓት ጀምሮ ንስር ስፖርቶች ከሰማይ በታች ከደመና በላይ ከፍ አድርገን ይህንን ጨዋታ ወደ እናንተ የምናደርስ ይሆናል። ይህ ጨዋታ ብስራት ኤፍኤም 101.1 ኦፊሻል የዩቲዩብ ፔጅ በመላው ዓለም በቀጥታ ስርጭት ስለሚደመጥ እየገባችሁ ሰብስክራይብ እያደረጋችሁ በመላው ዓለም የት ነው ያላችሁት? በአውሮፓ ወይንስ በተለያዩ የዓለማችን ክፍሎችም ደግሞ ዌብሳይታችንን ተጠቅማችሁ ብስራት ኤፍኤም 101.1 የሚለውን ዌብሳይት ተጠቅማችሁ በመላው ዓለም እኛም ማግኘትና የብስራት ኤፍኤም 101.1 ወቅታዊ ፕሮግራሞችን መከታተል ትችላላችሁ። ለዛሬውም ዩቲዩብ ላይ እንደዚሁም በመላው ዓለም በቀጥታ ስርጭትም እንደመጣለን። ከፍ ብላችሁ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እዚህ ስቱዲዮ እንደተለመደው የንስር ስፖርት የትንተና ክፍል ባልደረቦች ቦታ ቦታቸውን ይዘው ወደ ስታዲዮ ዶ ድራጋው ወደ እሳታማው እሳት በሚያዘንበው በታላቁ ስታዲየም ላይ ጉዟቸውን ስራቸውን አጠናቀው እናንተን አድማጮቻችንን በመጠባበቅ ላይ ነው የሚገኙት። የጂሚ ቲቪ ሾው ጸሐፊው እንደዚሁም የቱሪዝም ባለሙያው ጀማል ሰይድ ጂሚም ከፍ ብሎን ዛሬ በስታዲየው ዶ ድራጋው አብሮን የሚቆይ ይሆናል። እንደዚሁም የስሪ ፖይንቱ አነስቷ ኮሜንታተር ቤተልሔም ሉለቃል ቤቲም ይህንን ጨዋታ በትንተና ወደ እናንተ የምታደርስ ይሆናል። ጨዋታውን በኮሜንታተርነት ወደ እናንተ ማደርሰላችሁ ዘነበው ብሸት ሲሆን በቴክኒክ ቁጥጥሩ ድምፃችን ኩልል ጥርት ብሎ ከኛ ወደ እናንተ ወደያላችሁበት ቦታ እያደረሰላችሁ የሚገኘው ኤፍሬም ተክሎ ኤፋም በቴክኒክ ቁጥጥሩ ከፍ ብሎ አብሯችሁ የሚዘልቅ ይሆናል። የክብር አጋሮቻችንም ከእናንተ ውድ አድማጮቻችን ጋር ምሽቱን በስታዲየው ዶ ድራጋው ሰማይ ስር አብሯችሁ የሚዘልቅ ይሆናል። ዘምዘም ባንክ የማይነጥፍ የእድገት ምንጭ በክብር አጋርነት አብሯችሁ ከፍ ብሎ የሚዘልቀው የክብር አጋራችን ነው። በሀገራችን የመጀመሪያው ሙሉ ለሙሉ ከወለድ ነጻ የሆነ ባንክ ዘምዘም ዲጂታል አፕን በመጠቀም ወይንም ኮከብ 600 መሰላል ላይ ይጠቀሙ ይላቸዋል። ዘምዘም ባንክ የተለያዩ የሙዳረባ የቁጠባ አገልግሎቶች አሉት። የዘምዘም ባንክ የዲጂታል የቁጠባ አገልግሎቶች በርካቶችን በመጥቀም ላይ ይገኛል። እሱም አንሰር ዲጂታል ብድር አገልግሎት ይባላል። በሞባይል ወይ በድሮ ይላቸዋል። አንሰር ዲጂታል ብድር አገልግሎት በዲጂታል ወይንም በሞባይል ወይ ገንዘብ ዝውውርን ያደርገው ዘምዘም ዲጂታል አፕን በመጠቀም ወይንም ኮከብ 600 መሰላል ላይ የገንዘብ ዝውውሮችን በማከናወን ይጠቀሙ። ለማንኛውም ጥያቄና ሰ 96 ሰባ ይደውሉ። ዘምዘም ባንክ የማይነጥፍ የእድገት ምንጭ በክብር አጋርነት አብረዋችሁ ከፍ ብለው የሚዘልቅ ይሆናል። ሌላኛው የክብር አጋራችን ደግሞ ዘውድ የስፖርት ዕቃ አምራች ነው። የተለያዩ ጥራት ያላቸው የማሊያ ምርቶች በተለያዩ ዲዛይን በመረጣችሁት ሳይዝ በምትፈልጉት መልኩ የማሊያ ስም ቁጥርና የክለብ አርማ የልምምድ ቢብስ የክለብ ባንዲራም ይሰራሉታል ይላቸዋል። ባዘዙት መጠንና ቁጥር በጥራትና በፍጥነት እናቀርባለን። ዘውድ ኤክስፖርትድ አልባሳት እናምራች በተፈለገው ዲዛይንና ሳይዝ ለፕሮጀክት ለጤና ቡድኖች እንደዚሁም ለትምህርት ቤቶች በጥራት እናመርታለን ዘውድ የስፖርትድ አምራች ማዘዝ ለምትፈልጉ አድራሻ ጦር ኃይሎች ከመና ይህንጻ ፊት ለፊት መግዛትም ማዘዝም ትችላላችሁ ደውለው ማዘዝ ደሞ ከፈለጉ በ0942858585 በ0927272721 ላይ ሃሎ ይበሉን ይላችኋል ዘውድ የስፖርትድ አምራች ከልብ እናመሰግናለን ዘምዘም ባንክ የማይነጥፍ የርገት ምንጭ እንደዚሁም ዘውድ የስፖርትድ አምራች በክብራ ጋርነት በስታዲዮ ዶድራጋው ሰማይ ስር ከፍ ብለው አብሯችሁ የሚዘልቅ ይሆናል እዚህ ስቱዲዮ ውስጥ አስቀድሜ እንደነገርኳችሁ ቤተልሔም ሉለቅያል እንደዚሁም ጀማል ሰይድ አብሮን ይገኛል ጂሚ ጀማል እንኳን ደህና መጣ እንዴት ነው
1: ዜዶ እንደምን አለህ አድማጭ ተመልካቾችን እንኳን ደህና ተበቃችሁኝ ዛሬ እንግዲህ የዩኤፋ ኔሽንስ ሊግ ጨዋታ ተመልሰናል ደሞ ትልቅ ጨዋታ ነው ኖሬ ከክርስቲያኖ ሮናልዶ ሀገር ፖርቹጋል የሚያደርጉት ጨዋታ በቀጥታ ይዘንላችሁ መተናል በርካታ ምናነሳቸው ጉዳዮች አሉ ብቻ እናንተ ምርጫችሁ በስራት ኤፍኤም እንዱም ደሞ በስራት ኤፍኤም 101.1 ዩቲዩብ ቻናልን በቀጥታ እንደመጣለን እንደ ንስር ከፍ ብለን ከዳመና በላይ ከሰማይ በታች ከፍ ብለን እንደመጣለን አብራችሁን
0: ናመሰግናለን ጀማል ሰይድ ቤቲ እንዴት ነሽ እንኳን ደህና መጣሽ
2: እንኳን ደህና ቆየሽ እንደናችሁ አድማጮች እንደነ ጂሚ ኤንድ ዜድ እንደናችሁ እንኳን አደረሳችሁ ዛሬ ያው ቤተሰብ እየተከበረ ነው እንኳን አደረሳችሁ ለማለት ሎዳለን አድማጮቻችን
0: ናመሰግናለን ቤቲ በነገራችን ላይ ዛሬ ያው ፊራም ይኖር ነበርና አጋጣሚ እንግዲህ ሰሞኑን እጅግ በጣም ትልልቅ ጉንፋኖች እንግዲህ ሰዎች ላይ ይገቡ ያው እየተመለከት ነው የምንገኘው አይደል አዎ ፊራም እንግዲህ በጉንፋ ምክንያት እንግዲህ በዛሬው ፕሮግራም እንግዲህ አይኖርም ግን አብሬያችሁ ነኝ ብሏል ያው ፊራም እንግዲህ አብሮን ባድማጭነት ከፍ ብሎን አሁን የሚቆይ ይሆናል የክብራ ጋሮቻችን ዘውድ ስፖርትድ ካምራችን እንደዚሁም ዘምዘም ባንክ የማይነጥፍ የርገት ምንጭ የክብራ ጋሮቻችንን መልእክት ኤፋ ሰምቶን سنመለስ ከጨዋታው ፊት ምን አዳዲስ ነገሮች አሉ የሚለውን ወደናንተ ምን አደርስ ይሆናል
3: አልፍ መብሩክ የምስራች ዘምዘም ባንክ ባሉበት ሆነው በቀላሉ የብድር አገልግሎት ማግኘት የምትችሉበትን እድል አመቻች ያለምንም ማስያዣና ወለድ በሙራባሃ ፋይናንሲንግ ብድር አገልግሎት ተጠቃሚ ለመሆን አንሳር ዲጂታል አፕን ይጠቀሙ በጥቃቅንና አነስተኛ እንዲሁም በመካከለኛ ገቢ ኢንተርፕራይዞች ላይ ለተሰማሩ ባር ነጋዴዎች አሊያም ንግዶን ለማስፋፋት አንሳር ዲጂታል ፋይናንሲንግ መፍትሄ ይዞ መጥቷል ምን ይሄ ብቻ ከቤት ሆነው አሊያም ለቢሮ የተለያዩ የቤትና የቢሮ ዕቃዎችን ለመግዛት እጅ ቢያጥሩ በአንሳር ዲጂታል ፋይናንሲንግ መተግበሪያ የፈለጉትን ዕቃ በሙራባ ፋይናንሲንግ መሸመት ይችላሉ። ሌላም የምስራች አለን። በአንሳር የፋይናንስ ማበረታቻዎች የብድር አገልግሎት በማግኘት ተጠቃሚ የሚሆኑት 80% ሴቶች ናቸው። አንሳር ዘምዘም ባንክ ዲጂታል ሙራባ ፋይናንሲንግ ከክፍያ ፋይናንሻል ቴክኖሎጂስ ጋር በመተባበር
4: ሻቱ ቁጭ ተደፊ አሶያ መሰለ መንግስቱ ትርኳስን በሬዲዮ ተመልከቱ
0: ተመልሰን መተናል አርማጮቻችን እያዳመጣችሁ የምትገኙት ከአረንጓዴው ሜዳ እስከ አየር ሞገዱ ያለውን የእግር ኳስ ትኩሳትና የጎል ብደት በቃላት ሰል እየቀባ ጆሮአችሁ ላይ የሚያስቀምጠው የእግር ኳሱ ታላቁ ማማ የሆነውን ብስራት ኤፍኤም 101.1ን ከፍ ብላችሁ እያዳመጣችሁ ትገኛላችሁ እዚህ ስቱዲዮ ውስጥ አስቀድሜ እንደነገርኳችሁ ጀማል ሰይድ ቤተልሔም ሉለቅያል በትንተናው ይህንን ጨዋታ በኮመንተሪ ዘነበው ብሸት እንደዚሁም በቴክኒክ ቁጥጥር ኤፍሬም ተክሎ ይፋ አብሮን ከፍ ብሎ የሚዘልቅ ይሆናል ብስራት ኤፍኤም 101.1 ኦፊሻል የዩቲዩብ ፔጅ ጨዋታ በመላው ዓለም ወደናንተ እየተደመጠ ነው የሚገኘው እንደዚሁም ንስር ስፖርት ብላችሁ በአማርኛ ብቻ በጻፈው የፌስቡክ ፔጃችንም እየገባችሁ የዛሬው ጨዋታ ለጥፋለ ፖርቹጋል ወይንስ ኖርዌይ ብለን ለጥፈነው ለጥፋለ በዛ ለጥፍ ስር እየገባችሁ የጨዋታ ግምቶቻችሁን ሐሳብ አስተያየቶቻችሁን እያደረሳችሁን አብራችሁን ቆዩ እኛም የናንተን ሐሳብ አስተያየት በየጨዋታው ማልማል ላይ እንደዚሁም የመጀመሪያ አጋማሽ ሲጠናቀቅ ደግሞ በስፋት የምናነሳ ይሆናል እንደዚሁም በፌስቡክ ጀማል ሰይድ ብላችሁን በፌስቡክ ላይቭ በነገራችሁ ላይ እየተከታተላችሁን ትገኛላችሁ በፌስቡክ ጀማል ሰይድ ብላችሁ እየገባችሁም ላይቭ እየተከታተላችሁ ምሽቱን በስታዲዮ ዶድራጋው ሳታማው ሜዳ ላይ አብራችሁን ልትቆዩ ያክብሮት ግብዣችን ነው ጂሚ ዛሬ እንግዲህ ያው የሚጠበቅ ጨዋታ ነው ፖርቹጋል ከኖርዌይ በስታዲዮ ዶድራጋው በጣም ተጠባቂ ጨዋታ ነው ከዚህ ጨዋታ በፊት ምን አዳዲስ ነገሮች አሉ ምንስ አድማጮች ይጠብቁ የሚለውን
1: አው እንግዲህ በርካታ አርማጅ ተመልካቾችን የሚጠብቁት ጉዳይ አለ በዋናነት የክርስቲያኖ ሮናልዶ ከብሔራዊ ቡድኑ መልቀቁ ብዙዎች ያነጋገረ ነው እንደዚሁም ደግሞ አሰልጣኝ ጆርጅ ኤክስኪውዝን ሰጣ ወይም ደግሞ ከጨዋታው በኋላ አሴት ሰጣለሁኝ አስተያየቴን ግልጽ አድርጌ ገልጻለሁ ብለዋል። እንግዲህ ከዛሬ ጨዋታ በኋላ የሚጠበቅ ነው የሚሆነው። ዛሬ ግን የፖርቹጋል ብሔራዊ ቡድን ያለ ክርስቲያኖ ሮናልዶ እንግዲህ ያለፉትን ጨዋታዎች ሁለት ጨዋታዎች ማሸነፍ ችሏል። ዛሬስ የሚለው ደግሞ የሚጠበቅ ነው የሚሆነው። እንዲሁም ደግሞ ኤርብሮ ሃላንድ ከመጣ በኋላ እንግዲህ እንደ የነ ሃላንድ ዘመን ማለት ይቻላል ኖርዌይን በእግር ኳስ ብዙ ማናቃትም ከ28 ዓመታት ቆይታ በኋላ በዓለም ዋንጫ እንዲሳተፉ ሆኗል። በዩኤፋ ኔሽንስ ሊግ ምንም እንኳን የዓለም ዋንጫ እንቅስቃሴያቸውን ባያሳዩንም በሁለት ጨዋታዎች ተሸንፈው አንዱን አሸንፈው ነው የመጡት። ዛሬስ ምን ሊያስመለክቱን ይችላል የሚለው ነው። ከዛ በፊት ግን ስለ ዩኤፋ ኔሽንስ ሊግ የተወሰነ ሀሳቦችን መስጠት እንችላለን ማለት ነው። እንግዲህ ዩኤፋ ኔሽንስ ሊግ የዩሮ በየዩሮ እንግዲህ በየአራት ዓመቱ ከሆነ በኋላ ክለቦች ወይም ደግሞ ሀገራት እረፍት እንዳያገኙ ወይም ደግሞ ጨዋታ እንዳይርቁ በማለት የተዘጋጀ ቲም ነው የተዘጋጀ ቶርናመንት ነው። ይህ ቶርናመንት በነገራችን ላይ ትልቅም ዋጋ የተሰጠው ነው። በርካቶችም እንደነ ሮናልዶ የነ ፖርቹጋል ሁለት ጊዜ በማንሳትም የተሻለች ሀገር ነች፣ ቀዳሚም ነች ቶርናመንቱ ከተጀመረ ጀምሮ ማለት ነው። እንግዲህ አሁን ላይ በአራት ፌዝ ነው የተሳተፈ የሚገኘው። 54 ሀገራቶች ናቸው የሚሳተፉበት። እንግዲህ ሊግ ኤ የሚባለው ወይም ደግሞ በመጀመሪያው ሊግ አራት ቡድኖች ነው፣ አራት አራት ምድብ ነው ያለው። በምድብ አንድ አራት ሀገራት፣ በምድብ ኤ ብቻ በኤ ሊግ 16 ሀገራት የሚሳተፉበት ነው። እንደዚሁም ደግሞ በሊግ ቢ 16 ሀገራት፣ በሊግ ሲ ደግሞ 16 ሀገራት፣ በሊግ ዲ ብቻ ነው ሁለት ምድብ ሆኖ 6 ሀገራት የሚሳተፉበት። ይህም ማለት እንግዲህ የአውሮፓ ውስጥ 56 ሀገራት አሉ፣ 54ቱም ቶርናመንት ላይ ናቸው ማለት ነው። ከዚህ በፊት የነበረው ዩሮ ማጣሪያ ጨዋታውን ነበር የሚያገኙት፣ ይህ ግን ቶርናመንት ነው። እጅግ የሚገርም ተወዳጅ ቶርናመንት እየተመለከት ነው የምንገኘው። በእያንዳንዱ እንግዲህ አንደኛና ሁለተኛ የሆኑት ወደ ቀጣይ ዙር ሲያልፉ፣ ቀጣይ ደረጃ ሶስተኛና አራተኛ ያሉት ደግሞ ሶስተኛ ደረጃ ያለው ስቴብል ይሆንና ወደ ቀጣይ ዙር ሳያልፍ ይቀራል። ከሊግ ቢ ወደ ሊግ ኤ የሚያድጉበት፣ ሌሎቹ ደግሞ የወረዱት ደግሞ ወደታች የሚይዙበት ነውና ይሄ በጣም የሚገርም ነው። እስካሁን እንግዲህ 203 ጎሎችን ተመልክተናል፣ እስካሁን በነበረው እንቅስቃሴ ማለት ነው። ይሄ የኔሽንስ ሊግ በተለይ ደግሞ የትናንት ነው እጅግ የሚገርም ነው አይደል? የእንግሊዝ ብሔራዊ ቡድን እንግዲህ ኖርዌይን ክሮሽያን 7-0 ያሸነፈችበት በጣም ትልቁ ነው። ለእንግሊዝ ብሔራዊ ቡድንም በታሪክ በርካታ ጎል ያስቆጠሩበት ጨዋታም ሆኖ ተመዝግቧል ማለት ነው። ትናንትና ደማቅ ነበረ። እንግዲህ ከዩኤፋ ኔሽንስ ሊግ እንዲህ እያለ ዛሬ ላይ እንግዲህ መጥቷል ማለት ነው። ከየምድቡ እየመሩ ያሉ ሀገራቶች አሉ። እንግዲህ የየምድባቸው አሁን ገና አራተኛ ጨዋታ ነው። ይሄ ዛሬ ፖርቹጋል የምታሸንፍ ከሆነ በቀጥታ ወደ ኳርተር ፋይናል ወይም ደግሞ ስምንት ውስጥ የምትገባበት ነው። ከአራት አራት ምድቦች ሁለት ሁለት አይደል በቀጥታ የሚያልፉት። ከየምድቡ እንግዲህ አንደኛና ሁለተኛ ያለፉ እስካሁን የታወቀ ቲም ስለሌለ በቀጥታ ፖርቹጋል ምድቡን መርታ የምትሄድበት ነው። ዛሬ የምናስተላልፍላችሁ ጨዋታ ፖርቹጋል ብሔራዊ ቡድን ኖርዌይ ብቻ አይደለም እንግዲህ አዲስ አብዮት እየፈጠሩ ያሉት ኖርዌዥያኖች ናቸው። በእርግጥ የመጀመሪያውን ጨዋታ አሸንፈዋል 2-1 በሆነ ውጤት። ጨዋታውን በጣም አሪፍ ነበር፣ ታፍ ነበረ። ከዛም ጨዋታ በኋላ እንግዲህ አሁን ትክክለኛ የሪያክሽን ወይም ደግሞ ፊድባክ የማሸነፍ አቅማቸውን የሚያሳዩበት ነው ወይ ተብሎ የሚጠበቅ ነው የሚሆነው። ነገር ግን ቅድም ዜድ ሲናገር እንደነበረው ስታዲዮ ድራግን ሜዳ እጅግ የሚገርም ሜዳ ነው። ኦልሞስት 96% የሚሆኑን የማሸነፍ ሬት ያለው ሜዳ ነው። ሜዳው እዛ ጋር ሲደረግ እንግዲህ በ2008 የዩሮ ማጣሪያ ላይ እንግዲህ እዛ አሸንፈዋል በሜዳቸው ማለት ነው። እንደዚሁም ደግሞ 2024ም የማጣሪያው የመጨረሻውን እንደዚሁ አሸንፈዋል። እዛ ላይ ለዓለም ዋንጫ 2022 የዓለም ዋንጫ እንዲያልፉ እንዲሁም ደግሞ የ2026 ቀጣይ ማጣሪያዎቹን እንዲያልፉ ያደረጋቸው ሜዳ ነው እና በርካታ ጨዋታቸውን እዛ ሜዳ ላይ የማሸነፍ ሬት አላቸው ፖርቹጋልና ከባድ ነው። በባለፈውም እንግዲህ ኦስሎ ላይ በነበራቸው በኖርዌይ ጨዋታ ላይ 2-1 አሸንፈው መምጣታቸው የጨዋታውን ቴምፖ እንግዲህ ቀጥታ ወደ ፖርቹጋል ስታተሱ ይሸጣል ማለት ነው። እሳሁን በነበራቸው ኖርዌይ አንድ ጨዋታ ብቻ ነው ማሸነፍ የቻሉት፣ ሌሎች በሁለቱ ተሸንፈዋል ማለት ነው። ያም እንግዲህ አሁን ላይ ወደ ማሸነፍ ሜንታሊቲ እንዲመጡ ጥሩ ፐርፎርም ይሆናል ያደርጋሉ ተብሎ ይጠበቃል። ነገር ግን በባለፈው ጨዋታ ፖርቹጋሎች አሸንፈው ስለመጡ ፖርቹጋል ደግሞ ከኖርዌይ ጋር ባደረገችው ጨዋታ እንግዲህ 13ኛ ጨዋታቸው ነው ዛሬ የሚያደርጉት። ከዚህ በፊት እንግዲህ 9ኙን ፖርቹጋል አሸንፋለች፣ በሁለቱ አቻ ወጥተው አንዱን ብቻ ነው እንግዲህ ማሸነፍ የቻሉት ኖርዌይ እንግዲህ 16 አመታት አልፎታል ፖርቹጋልን ማሸነፍ ከቻሉ ይሄ ቁጥርም እጅግ ከባድ ነው ያንን ሲቀለብሳሉ የሚለው የሚጠበቅ ነው የሚሆነው እንግዲህ በዛሬ ጨዋታ ላይ እንግዲህ ወደ ዋናው ፖይንት ምን መጣበት አለ ሰሞንኛ የክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን መውጣት ውዝግቡ ውስጥ ያለችው ፖርቹጋል እንግዲህ እንዴት አርጋ ተቋቁማ የራሷን አይደንቲቲ ይዛ ወይም ደግሞ ያለ ሮናልዶ እንዴት ልንመለከታት እንችላለን የሚለው እንመጣለን። እንግዲህ በባለፈው የመክፈቻውን ጨዋታ የዩፋ ኔሽንስ ሊግ ሲጀመር በጠባብ ውጤት ዌልስን 1-0 አሸንፈው ነው የመጡት ወደዚህ ማለት ነው። ያም ለነሱ ጅማሯቸው ጥሩ ነበር። አሰልጣኝ ጆርጅ ሄሱስ ከክርስቲያኖ ሮናልዶ ጋር በደንብ ይተዋወቃሉ። በሳውዲ ፕሮ ሊግም ሻምፒዮን ናቸው። ከሌላ ክለቦች ጋርም ሰርተዋል። ከሮናልዶ ጋር ደግሞ በይበልጥ አምና በአልናስር ቤት በነበራቸው እንቅስቃሴ ጥሩ ፐርፎርም አድርገው አልናስርንም ሮናልዶንም የዋንጫ ባለቤት ያደረጉበትን ተመልክተናል። እንደውም አሁን ላይ ለፖርቹጋል ብሔራዊ ቡድን ተመራጭ እንዲሆኑ ትልቁ ሚና የተጫወተው የሁለቱ የእርስ በርስ ግንኙነት ነው። እና ምን ተፈጥሮ ነው ክርስቲያኖ ሮናልዶ ፖርቹጋልን ብሔራዊ ቡድን መልበሻ ክፍል ለቆ ወጣ የሚለው እንግዲህ ብዙዎችን እያነጋገረ ነው የሚገኘው። ቤቲ በተለይ ደግሞ የጨዋታ ሰዓት አለማግኘቱ እንዲሁም ደግሞ በትሪያል ተደርጊያለሁ ተጠቅቻለሁ አይነት እንቅስቃሴ ነው እና የሚገባውን አይነት ክብር እንዳላገኘ ነው። በእርግጥ ጆርጅ ሄሱስም በአልናስር ቤት በነበራቸው እንቅስቃሴ ላይ በሳምንት 2 ጨዋታ ይጫወታል፣ በሶስት ቀን አንድ ጊዜ ማለት ነው። በሶስት ቀን አንድ ጊዜ በነበራቸው በትሬኒንግ ሂደት ውስጥ አንድ ቀን ጨዋታ ካደረገው በቀጣይ ቀን ትሬኒንግ አይመጣም፣ በሶስተኛው ቀን ነው። ያ ማለት ሁለት ቀን አርፎ ማለት ለትሬኒንግ እንኳን ማለት ነው፣ ለጨዋታ አይደለም። ለትሬኒንግ አንድ ቀን ካደረገ አንድ ቀን አርፎ ነው፣ እንዴት እንደ ማንኛውም ማለት። ምክንያቱም ፊዚካሊ የማይታዘዙ ነገሮች አሉ። ከእድሜም አንጻር 41 ዓመቱ ነው። በዚህ ደረጃ ጥያቄ ምልክት ውስጥ ሊገባ አይችልም። ነገር ግን ክርስቲያኖ ሮናልዶ ማለት ለፖርቹጋል ብሔራዊ ቡድን ምንድን ነው ካልን ምልክት ነው። በእኛ የእግር ኳስ ጀኔሬሽን ክርስቲያኖ ሮናልዶ ለፖርቹጋል ብሔራዊ ቡድን ትልቅ ምልክት ነው ማለት ማጋነን አይደለም። ኖት ኦንሊ ለፖርቹጋል ብሔራዊ ቡድን፣ ለአውሮፓ እግር ኳስ፣ ለዓለም እግር ኳስም ትልቅ ምልክት ነው። ስለዚህ እሱ የዓለም እግር ኳስ ተምሳሌት እንደመሆኑ ማድነቅ ማመስገን እንዲሁም ደግሞ ክለብ ውስጥ መኖሩ ራሱ ዊኒንግ ሜንታሊቲሽን የሚጨምርልሽ ነው። ነገር ግን ያንን ያልተረዱት አሰልጣኙ ምናልባት አሁን ከዛሬ ጨዋታ በኋላ እንግዲህ ነገ በርካታ ሀሳብ አስተያየቶችን ልንመለከት እንችላለን። ሮናልዶ የእግር ኳስ ምልክት ነው። የፖርቹጋል ብሔራዊ ቡድን ለቆ መውጣቱ ብዙዎችን እያነጋገረ ነው የሚገኘው። ሮናልዶ በሌለበት ሁኔታ የፖርቹጋል ብሔራዊ ቡድን ምን ነበር ካልሽኝ፣ ወደኋላ ብመለስ እንግዲህ ሮናልዶ ኦገስት 20/2003 በፈረንጆች አቆጣጠር ማለት ነው የመጀመሪያ ጨዋታውን ማድረግ ችሏል ለፖርቹጋል ብሔራዊ ቡድን። እንግዲህ እስካሁን ድረስ ያ ማለት 23 ዓመታት ማለት ነው። ሮናልዶ ከፖርቹጋል ጋር 23 ዓመታት መጫወት ችሏል። ሮናልዶ በሌለበት ፖርቹጋል 82 ዓመታት ተጫውታለች ማለት ነው ከተመሰረተች ወይም ደግሞ ሀገሩና ከተመሰረተች ማለት ነው። ከዛ በኋላ ያሉትን ስታተስቶች ስንመለከት የዓለም ዋንጫ ኳሊፋይድ የሆኑት 3 ጊዜ ብቻ ነው ከሮናልዶ ውጭ ማለት ነው። በ1966 በ1986 እና በ2002 የዓለም ዋንጫ ላይ ፖርቹጋል ብሔራዊ ቡድን መሳተፍ ችሏል። ከዛ በኋላ ግን በሮናልዶ ግን 6 ጊዜ የዓለም ዋንጫ መሳተፍ ችሏል። እሱም በታሪክ የመጀመሪያውን ተጫዋች ነው ከሌሎች ተጫዋቾች ጋር 6 የዓለም ዋንጫዎችን በመሳተፍ ከእነዚህ መካከል በ2006ቱ፣ በ2010ሩ፣ በ2014፣ በ2018፣ በ2022 እና በ2026ቱ የዓለም ዋንጫ የተሳተፈ ተጫዋችም ሆኗል ማለት ነው። ይህ የሆነው በክርስቲያኖ ሮናልዶ ነው። ሌላው በአውሮፓ ኮምፒቲሽን ወይም ደግሞ በኢሮፒያን ኮምፒቲሽን ሻምፒዮንሺፕ በዩሮ በምንለው ማለት ነው ከዚህ በፊት ፖርቹጋል 3 ጊዜ የነበረ መሳተፍ የቻለችው በ1984፣ በ1996 እና በ2000 እንደ ኢሮፒያን አቆጣጠር ማለት ነው። ሮናልዶ ከመጣ በኋላ ግን 6 ጊዜ ነው መሳተፍ የቻለችው። ያ ማለት በ2004፣ በ2008፣ በ2012፣ በ2016፣ በ2020 እና በ2024 ይሄ በጣም እጅግ የሚገርም ነው። ሮናልዶ በሌለበት የፖርቹጋል ብሔራዊ ቡድን ምንም አይነት የቶርናመንት ዋንጫ አሸንፎ አያውቅም። ክርስቲያኖ ሮናልዶ ወደ ፖርቹጋል ብሔራዊ ቡድን ከተቀላቀለ በኋላ ግን 3 ትልልቅ ዋንጫዎችን ማንሳት ችለዋል። አንደኛው በ2016 ፍራንስን አሸንፈው የአውሮፓ ዋንጫ ያነሱበትን ዩሮ 2024 ያነሱበት አንድ እና ትልቁ ነው። ይሄ ለፖርቹጋል ብሔራዊ ቡድንም ለፖርቹጋል ታዳጊዎችም አዲስ ታሪክ የተጻፈበት ነው። ከዛ በኋላ በ2016 ዩኤፋ ኔሽንስ ሊግ እንደተመሰረተ ከፍ አድርገው ያነሱበት ነው። ትልቅ የሚባል ቶርናመንት ነው። የአውሮፓ ዋንጫን 2016 ከፍ አድርገው ያነሱበትን ተመለከተ። እንደገና ደግሞ 2019 ላይ ዩኤፋ ኔሽንስ ሊግም ያነሱበት ነው። በአጠቃላይ 3 ዋንጫዎችን ማንሳት ችሏል ማለት ነው። ይሄ ሮናልዶ ከመጣ በኋላ ነው። ሮናልዶ ከመጣ በኋላ ፖርቹጋል በየትኛውም ቶርናመንት በዩሮም በዩ በዓለም ዋንጫም በዩ በየትኛውም ቶርናመንት እየተሳተፈች ያለችበት መንገድ አለ እስካሁን ድረስ ማለት ነው። ይሄ ትልቅ ነገር ነው። ሌላው 100% እየተሳተፉ ነው ሬቱን ስንመለከተው። በአንጻሩ ግን ሮናልዶ በሌለበት ፖርቹጋል ብሔራዊ ቡድን 17% ነው። ያም ቅድም እንደገለጽኩላችሁ 3% የሚሆን ነው። ታዲያ የተለያዩ መላምቶች ይመጣሉ። ሮናልዶ ወደ ይሄ የእግር ኳስ ጣሪያው ላይ እየደረሰ ነው፣ የመጨረሻ ዘመኑ እያበቃ ነው እና አንዳንዶቹ በትክክለኛ ቢለቅ የተሻለ ነው ወይንስ ደግሞ እዛው ላይ ቆይቶ ዊኒንግ ሜንታሊቲ እየጨመረ ልምዱን እያካፈለ ለሌሎች የሚያካፍለው ልምድ ለፖርቹጋል ብሔራዊ ቡድን ይጠቅማል እያለ እየተባለ ነው የሚገኘው። እሱን ነገር ሁለት አንግሎችን ይፈጥራል። አንዱ ከክርስቲያኖ ጎን ነው። ክርስቲያኖ በርካታ ነገሮችን ሰርተዋል፣ የሚገባውን ክብር አላገኝም። በፖርቹጋል ብሔራዊ ቡድን ሁሉንም ታሪኮች የያዙ እሱ ነው። በርካታ ጨዋታዎችን በማድረግ በርካታ ጎሎችን በማስቆጠር የምንጊዜውም አሲስት በማድረግ 3 ዋንጫዎችን በማንሳት በርካታ ሀትሪኮችን በማንሳት በርካታ ጎሎችን ደግሞ ለዩሮ በማስቆጠር በርካታ የዓለም ዋንጫ ጎሎችን በማስቆጠር እነዚህን ነገሮች ይዟል። ማንም ተጫዋች ተደምሮ የክርስቲያኖ ሮናልዶን ያክል አልሰራም እና ሮናልዶ እንደሚፈልገው ቢሆን የተሻለ ነው ይላሉ። አንዳንዶች ደግሞ ከሜሲ ጋር ያነጻጽሩታል። ሜሲ በአርጀንቲና ብሔራዊ ቡድን ጋር ያለው ክብር ተጫዋቾቹ እንዴት አድርገው ጋርድ እንደሚሆኑት ሰፖርት እንደሚያደርጉት አሲስት እንደሚያደርጉት እንደሚደግፉት አለ። ነገር ግን በአንጻሩ የፖርቹጋል ብሔራዊ ቡድን ቲምሜቶቹ ራሳቸው አጌንስት እየሆኑበት እንደተመለከትን ያ የሁለት ወገን እይታ የተመለከትንበት አለና ዛሬ ደግሞ አሰልጣኙ ውሳኔያቸውን ከቀለበሱ ምናልባት ተነጋግረው እስካሁን የተረጋገጠ ነገር የለም በሁለቱም በንግግር ቤትሻ ምናልባት ከዛሬ ጨዋታ በኋላ ነገ ጋዜጣዊ መግለጫ ሲሰጡ ጠቅላይ ሚኒስትሩም ሳይቀሩ ናቸው እኮ እንደዚህ በትልቅ ደረጃ ሎጎ የሆነውን ልጃቸውን ለማነጋገር አንደኛ ፖርቹጋልን በእግር ኳስ ስናቃት ቀደምት እነ ፊጎን ልናይ እንችላለን፣ ግን በክርስቲያኖ ሮናልዶ ዘመን አሁን የጠቃቀስኳቸውን በርካታ ነገሮች አንስተዋልና እነዚህን እንመለከታለን ማለት ነው። በአንጻሩ ግን የክርስቲያኖ ሮናልዶ ዛሬ በጨዋታ ላይ አለመኖር የሚያሳድረው ተጽዕኖ ልንመለከተው እንችላለን ማለት ነው። ወደፊት ደግሞ በተለይ ደግሞ ራፋኤል ሊዮ 7 ቁጥር ለብሷል፣ እሱን ደግሞ እንመለከታለን ምን ያክል ይሳካለታል የሚለውን ማለት ነው።
2: ያ እንዳልከው ነው እንግዲህ አብዛኞቹን የእሱን ቁጥራዊ መረጃዎች ጂሚ አንተ ገልጻቸዋል። ሮናልዶ ማለት ለፖርቹጋል እኔ ታሪኳ ነው ብዬ የማስበው በእግር ኳሷ፣ ያለ እሱ ምንም ነገር የሚነሳ ያላት ታሪክ አይመስለኝም። ከዛ በፊት እነ ኢትዮጵያ አሉ እነ ፊጎን ልታነሳ ትችላለህ፣ ግን ከዋንጫ ጋም ከታሪክ ጋም እንዳልከው ያልተሳተፋችባቸው አመታቶች ሁላ ነበሩ። እንዲሁም ደግሞ በእሱ ትከሻ ብለህ ልታነሳቸው የምትችለውን ዓለም ዋንጫ 2014 ከስዊድን ጋር ልናነሳ እንችላለን አይደለ? ያንን ሀትሪክ ሰርቶ ዛላታንን ሁላ አሳፍሮ ከዓለም ዋንጫ ያስቀረበት እና እንዲህ በሱ ትከሻ ያለፉበት ታሪኮቹን ማንሳት ትችላለህ። ደግሞም ሀገሪቷ ፍጻሜ መድረስ አይደለም ዋንጫውንም ጭምር በእጁ ያስቀመጠላት ነው። በእርግጥ የዛ የፍጻሜ ጨዋታ ተጎድቶ ነበር ልትል ትችላለህ። አንድ ቡድን እንደ ቡድን 11 ተጫዋቾች እስካልተሳተፉበት ድረስ ውጤታማ አይሆንም ብለህ የምታነሳቸው ነገሮች ሊኖሩ ይችላሉ። ግን እነዛን የግማሽ ፍጻሜ ፍጻሜ ጨዋታዎች እንዴት አለፈች ብለህ ስታስብ የሮናልዶ እንደዛ ቄንጠኛ ጌሎች ዌልስ ላይ ባይገቡ ኑሮ፣ የቴስታ ኳስ ባይገባ ኑሮ እነዛ ነገሮች ላይከሰቱ ይችላሉ እና 2016ን ላታልፍ ትችላለች ብለህ ታነሳለህ። ኢቨን በዚህ በኔሽንስ ሊግ ስታነሳ የባለፈው ዓመትን ማንሳት ትችላለህ፣ የቅርቡ ትውስታ ማለት ነው። 25 ኔሽንስ ሊግ ስታነሳ ጀርመንስን ላይ አስቆጥሯል ሮናልዶ፣ እንደገና ደግሞ ስፔን ላይ አስቆጥሯል። ስለዚህ ሮናልዶን ከዋንጮቹም ስታነሳ ከሪካርዶቹም ስታነሳ በእያንዳንዱ የፖርቱጋል ጉዞ ውስጥ ታነሳለ። ይህም ነው ያሳየን አይደለ? የጠቅላይ ሚኒስትሩ ጭምር እዚህ ነገር ላይ መግባት ጨክኖ ሊሄድ ሲል ደግሞ እነሱም ኤርፖርት ድረስ ተከትሎ የመለመን ሁኔታዎችን ያስከተለው ከሄሱስም እንዲሁም ደግሞ የፖርቱጋል ፌዴሬሽን ፕሬዚዳንትንም ያስከተለው ነገር ይሄ ያመጣው ነገር ነው። ሮላንዶን ከፖርቱጋል ነጥለ ልታይ አትችልም። አብዛኞቹን የታሪክ ማህደሯ እንዳለው ኢቭን አሁን ኢንስታግራሙ እንዴት አይነት ምንድነው የማሽቆልቆል እንደደግሞ ተጽዕኖ ማለት ነው። ስለዚህ ለሀገሪቷ ዜጋ ብቻ ሳይሆን ከውጭም ላለው ብዙ ጋር ሮላንዶ ማንሳት ይችላል። የቡድን አጋሮቹ እሱ በሚገባው ልቅድም እንዳነሳው ሜሲ ብለን ስናነሳ ሮላንዶ እንግዲህ አንድ ዓለም ላይ በእያንዳንዱ ነገር በተፎካካሪነት ደረጃ የምታነሳቸው ናቸው። ስለዚህ ሜሲ በሚሰጠው መልኩ እየተሰጠው አይደለም። እሱም እንደውም አንድ አሁን የቅርብ ብናነሳ ፊሊፕ ሜሎ ትናንት በትናንት ወዲያ በሰጠው አስተያየት ላይ እሱም ላይክ አድርጓል ተብሎ ዜናው ሲያነሱ ነበር። እና ያንን የምታነሳው ሜሲ ለእያንዳንዱ ለሰጠው ነገር ክብር ይሰጣሉ። በእርግጥ እንደ ይሄ የላቲን አሜሪካ እግር ኳስ ተጫዋቾችን ስታነሳ ሀገር በመውደድ ለሀገር ይሄ ጋርድ በመሆን አታማቸው ማደል ለአንድ ተጫዋች ለቡድን አጋራቸው እስከ መጣላት የትም እስከ መድረስ ድረስ የሚሄዱ ናቸው። እና አውሮፓውያኑ ላይ ወይ ደግሞ እነዚህ ፖርቹጋልን ዓለም ዋንጫው ላይም በጣም ሲነሳ የነበረ አሁንም የቀጠለ ሆነ እንጂ ዓለም ዋንጫው ላይ በብዛት ለእሱ እንደውም አብዛኛው ይሄ ምቀኛ የሚለውን አይነት ቃሉን ላስ ከመጠቀም የደረሰ አይነት ብሩኖን፣ ቪቲኒያን፣ ትንሹ ኔቪስን አብዛኞቹን በማንሳት ነበር። አዎ እነ ካንሴሉ ኢቨን አሁን ላይ ራሱ ታያለ የመሽለታው ጨዋታና የመጀመሪያዎቹ ጨዋታዎች የነበራቸው ልዩነት ስታይ
1: የወልስ የዴንማርክ ጨዋታ
2: በደንብ ልዩነቶቹን ታሳያለና እኔ ሮላንዶ የሌላ ሀገር ዜጋ ቢሆን አንዳንዴ ይመኛል። እውነት ለመናገር ሌሎቹ ለምን አሁን ዓለም ላይ አንደኛ ለእኔ ሜሲ ነው ብትል ሁለተኛ ሮላንዶ ነው፣ ሮላንዶ አንደኛ ነው ብትል ሜሲ ሁለተኛ ነው። ከሁለቱ ውጭ ተቀራራቢ በምንም ልጠራ አችልም አይደለም። በዋንጫ ረገድ መመዘኛው ባላንዶር ከሆነ በባላንዶር ረገድ አንደኛ ሜሲ ሁለተኛ ሮላንዶ ነው የምጠራው። ስለዚህ ያላቸውን ወርቅ ያወቁ አይመስለኝም። 2016ን ሲበሉ ያላቸው ተጫዋቾች ይሄ አቬሬጅ የምትለው ምናልባት እነናኒ ልታነሳ ትችላለ እንጂ በተረፈ የምጠራው አቬሬጅ የሆነ ተጫዋች ነው እንጂ ትልቅ ተጫዋች አሁን ባሉት ደረጃ ብታነሱ አይደለም አይደል። አሁን የፖርቱጋል ቡድን እኮ ወርቃማ የምትለው አይነት ቡድን ነው የነበረው፣ ግን እያንዳንዱ ለአንድ ሌጀንዳቸው መስራት ያልቻሉ እሱ በጉብዝና ወራት የተሸከመውን ብሔራዊ ቡድን ኢቨን ፐርፎርም ባያደረግ ነው የምል እያደረገ ነው። ፐርፎርም ባያደረግ እንኳን ሸፍነህለት ልታልፍ የሚገባውን ተጫዋች አጋልጠህ ለእያንዳንዱ ነገር የምሰጠው በእያንዳንዱ አስተያየታቸው የሆነ ነው። እና ያን አልፎ እንግዲህ ክርስቲያኖ ሮናልዶ ለዚህ ኔሽንስ ሊግ ወይ ደግሞ ለሀገራት ጨዋታ ይመጣል ተብሎ አልተሰበም አይደለ። አሁን የመጣበት ምክንያት ራሳቸው ሄሱስ እንዲሁም ደግሞ ፌዴሬሽኑ ከሚያጣው ገቢ አንጻር እንዲሁም ደግሞ ምናልባት ማስተዋጽኦ ላይ ያደርጋል ከሚለው ሄሱስ ሲመጡ ብዙ ነገር ታስቦ ነበረ። እንዳልከው ለሮላንዶ ምቹ ሆኖ አሰልጣኝ ናቸው። በሳውዲ የመጀመሪያውን ዋንጫ የሰጡት ናቸው። በቅርበት ይተዋወቃሉ። ስለዚህ አሁንም ምቹ የሆነ ነገርን ለእሱ ያመቻቻሉ የሚል አንድ ነገር ነበር። ስለዚህ በእንደዚህ አሁን በፈጠነ ወዲያ እንደዚህ አይነት ነገሮች ይመጣሉ ተብሎ አይታሰብም። በእርግጥ አሰልጣኙን ስናነሳ ከዚህ በፊትም ጸብ የማያጣቸው ውዝግብ የማያጣቸው እንደ ጆዜ አይነት ሰው ናቸው። ውዝግቦችን ይወዳሉ። ከኔማር ጋር ከዚህ በፊት የገቡበት ሰጣ ገባ ነበራቸው። ከነ በርናንዶ ሲልቫ ጋር የገቡበት ሰጣ ገባ ነበራቸው። እንዲሁም ካሰልጠኗቸው ከስፖርቲንግ ከቤኔፊካ አይነት እንትኖች ጋር በአንድ ሀገር ውስጥ ሁለት ደርቢዎችን ያሰለጠኑ አይነት አሰልጣኝ ናቸው እና ብዙ ጊዜ ለእንደዚህ አይነት ንግግሮች ኢቭን ምንድን ነው እነዚህ ሌጀንድ የሆኑ ተጫዋቾችን ወይ ደግሞ እንትኖችን በመናገር አይነት ረገድ የሚታወቁ አይነት አሰልጣኝ ናቸው እና ግን ደግሞ ወደ ሮላንዶ ስትመጣ እንዳልነው ባለፈው ዓመት በደንብ በቅርበት ሲሰሩ የነበረ ጨዋታዎችን ጌም ማኔጅ ሲያደርጉለት የነበረ አሰልጣኝ ናቸው። ቀይረው ሲያስወጡት ምንም አዲስ ነገር ያልሆነ ነበር እና አሁን የዌልሱ ጨዋታ ላይም 70 ደቂቃ ሰጥቶታል። ሲመጣም ስምምነታቸው ሁለቱን ጨዋታዎች ሊጫወት ነው ክርስቲያኖ ሮላንዶ የመጣው የዴንማርክ ኦስሎ ላይ የሚደረገውን ጨዋታና ሁለቱን ጨዋታዎች እንደሚያልፍ እንዲሁም ፖርቱጋል አሁን ሊዝበን ላይ የዛሬውን ጨዋታ እንደሚጫወት ነበር ንግግራቸው። ሆኖም ሀሳብ ቀይረው ነው ባለፈው የራሱ የኖርዌይ ጨዋታ የመጣው። ስለዚህ እንደማይጫወት ነበር የሚያውቀው፣ ግን ደግሞ ትጫወታለህ አሉት የዛ ቀን ጨዋታ። ስለዚህ ተገኘ ሜዳ ላይ። ከዛም ደግሞ እንደማይሰለፍ ቁጭ ብሎ ነበር ኦልሬዲ አሟሙቅ ትገባለህ አሉት። ስለዚህ ከዛ በኋላ ደግሞ ያን ያህል እንግዲህ ክርስቲያኖ ትልቅ ተጫዋች አይደለም፣ በዚህ ደረጃ ትሪትመንት አይገባውም። እንደማይሰለፍም እርግጠኛ ከሆነ ደቂቃ በኋላ በእርግጥ ራሳቸውን ብለውታል። ስለዚህ መንገር ነበረባቸው፣ አልነገሩትም። ኦልሬዲ አለቀ ያ ነገር። ስለዚህ በዛች ተነሳ፣ ቀድሞም ነው የገባውም ወደ መልበሻ ክፍል፣ በዛ ተነሳ ጭቅጭቁ። ስለዚህ ከዛ ተነጋገሩ አይ ቲንክ ይቅርታ ሊሉት አይነት ንግግሮች ነበሯቸው ግን ደሞሳቸው መግለጫው ላይ ምናልባት ከሚዲያ ማኔጅመንትም ጋር ችግር ሊኖር ይችላል አገለልጻቸው ትክክለኛ ያልሆኑ ቃላቶችን እና ለሱ የማይገባ ኦፊሻሊም ለተናገር ተጫዋችንም ትሪትመንት በማድረግ በማይገቡ ቃላቶች እዛ ፕሬስ ኮንፈረንስ ላይ የነበራቸው ንግግሮች ትክክል አልነበረም እና ስለዚህ እነዚህ አይነት ንግግሮች ክርስቲያኖ ሮናልዶን እንዲከፋ የተከድቻሉ አይነት ስሜቶች እንዲሰሙት አደረገው ስለዚህ ኤስሜት እንዴት አይሰማውም ልትላችሁም ይሄ ልጅ ከዚህ በፊትም በማንቸስተር ዩናይትድ ቤት እንደዚህ አይነት ነገሮች ሲገጥሙት ከኤሪክ ቴን ጋር በነበረው ጊዜ እንደዚህ አይነት ነገሮችን ትራይሚር ነገር አለ አዎ ስለዚህ የመሰማት ስሜት አለው አላጨቡትም ካልክ በቃል መጽናን ነበር ቃል ብዙ ጊዜ ክርስቲያኖ ሮናልዶ ጋር ታማኝነት
1: ተከድቻለሁ ያለው
2: ቃል አዎ ተከድቻለሁ ቃልህን ማክበርህን ይፈልጋል ሁሉ ጊዜ ለምሳሌ ክርስቲያኖ ሮናልዶ አሁን ለብዙዎች ጥያቄ ወይ ደግሞ መቀመጥ አለበት መቀመጥን አወድም ለሚሉት ለምሳሌ በአሁን ላይ እንዲሳያረጅ እንኳን በአሁን ዚዙ ዛሬ አዲስ ዜና ነው አይደለ ክርስቲያኑን አመሰግኗል ለሰጠኝ ነገር አብሮ ካገኘዋቸውም ተጫዋቾች ላቅ ያለው ነው ብሎ አመስግኖታልና ትክክለኛ አይነት አገላለጽ ነው ለምን ዚዙ በነበረባቸው በነዛ 3 የሻምፒዮንስ ሊግ ተከታታይ አመታት ባዘጉበት የሊጉን ዋንጫ በወሰዱበት አመት ክርስቲያኖ ሮናልዶ እንዴት ማኔጅ ያደረገው እንደነበር የሚታወቅ ነው አስቀምጦስ ነበር ያንዴ ገና እድሜው 33 32 አካባቢ ነው አይደል የነበር አው ግን በንግግር
1: ከሜዳ ውጪ ያሉ ጨዋታዎችን ያሳርፈዋል ወሳኝ ለሆኑ ጨዋታዎች ግን ያሳልፈዋል
2: አው ምን አይነት የቻምፒየንስ ሊግ አመታት እንዳሳለፈ ደግሞ እናቃለን አይደል
1: ወደ 17 ጎል አስቆጥሯል
2: አው ሪቻርዶን ስካውን እንደያዘው ነውና አትሌቲኮችን ሲሰራ የነበረበት አትሌቲኮ ማድሪድ ውጤቶች ነበሩትና ለእንደዚህ ጨዋታዎች ይፈልጋሉ እንደዚህ ሁሉ ተብለው አውቤ ጨዋታዎችን አይጫወተም ይዞትም አይሄድም ነበር ጭምርና እንደዚህ አይነት ትሪትመንት ነበረው ቃል በተግባቡት መሰረት ያከበሩለት ሂዶ ነበር ስለዚህ ክርስቲያኖ ሮናልዶ ይሄ የማይቀመጥ ተጫዋች ነው በዛ ኢጎ ነው እናም ለሚሉት ሰዎች ይሄ የማያሳምን አይነት ምክንያት መሆኑ ነውና ለክርስቲያኖ ቃል ከገባ ቃል ማክበራል ስለዚህ ቃል አልተከበረም ነው በዛ ምክንያት ተከድቻለሁ ነው ስለዚህ ትሪት ያረጉበት ወይ ንግግራቸው ትክክል አይደለም እስከሄድበት ድረስ እንዶም ዛሬ ወጡት መግለጫዎች አሁን ከጨዋታው በፊት የነበሩት ነገሮች በተሻለ መልኩ ትሪት ያረጉት ይመስላሉ ብሩኖም አይከናችን እሱ ነው አው ባይጫወት እንኳን የሚገባውን ክብር ተሰጥቶት መውጣት አለበት የሚሉት ነገሮች ትክክለኛ አካሄዶች ይመስሉኛል እኔ በዚህ አይሰናበታል የሚል ሐሳብ የለኝም ያው ቀጣይ ሳምንት ሁሉ ነገር የሚወስነው ውሳኔዎች ይወሰናሉ በሳቸውም ከዚህ ጨዋታ በኋላ ብለዋል እሱም ደግሞ እናገራለሁ ብለዋል ስለዚህ በዛ ጊዜ የሚሆኑ ነው የሚሆነው ክርስቲያኖ ማህል ማለም እንግዲህ እናነሳለን ወደ ዛሬው ጨዋታ ግን ስንመጣ እንግዲህ ፖርቱጋል በሄሱስ ስር 4-2-3-1 ፎርሜሽን የሚጠቀም አይነት ቡድን ነው በከሶስት ጨዋታ 3 አሸንፏል ጎሎቹን እያስቆጠረ ወደ 7 ጎል አስቆጥሯል 3 ጎል ደግሞ የገባበት አይነት ቡድን ነው የዚህ ቡድን እንዳየነው ዋንኛ ተጫዋች አሁን ላይ ፍሊክስ ነው የሆነ ያለው
1: አዎ
2: ጎሎቹን ያርጋል በእንቅስቃሴዎችም የተሻለ ያረገነ የሚገኘው እንግዲህ ክርስቲያኖ ሮናልዶን የተካው ራሞስ ደግሞ 2 ጎሎች አሉት ቡርኑ ባጠቃላይ ወደ 1.65 አይነት ኤክስጂ አለው በጨዋታዎች ብሩኖ ፈርናንዴስ 2 አሲስቶች አሉት እንግዲህ 10 ለቁልፍ የሚሆኑ ኳሶችን ማቀበል ችሏል 3 ደግሞ ቢግ ቻንስ የምንላቸውን ክሬት ማድረግ ችሏል በሁለት ጨዋታዎች ብሩኖ ፈርናንዴስ አንዱን ጨዋታ ስላልገባ ምናልባትም ትልቁ አሁን ላይ ከማርቲኒዝ የተሻለ ቡርኑ በተቃራኒ የግብ አቅጣጫ ማለትም በተጋጣሚው አቅጣጫ ከ80 በላይ ኳሶችን የሚቀባበል አይነት ነው በእነዚህ ጨዋታዎች ያየ ነው እና የተሻለ እንቅስቃሴን የሚያደርግ በተለይ ደማርኩ ጨዋታ ደግሞ ልዩ ሆነ አታክ ያለው ቡድን ያየ ነው በኖር ሜዳው ቡድን ደግሞ ስናይ 4-3-3 የሚጠቀም አይነት ቡድን ነው ክሊንሺት ስካውን ማስመዝገብ እየከበዳቸው ያለ አይነት ቡድን ነው 5 ጎል አስቆጥሮ 6 ገብቶባቸዋል ሃላንድ ነው የዚህ ቡድን ዋና ሰው 3 ጎል አግብቷል እንግዲህ ከ15 ሹቶች ነው እንዲሁም ደግሞ 9 ኦን ታርጌት ከሆኑ ሙከራዎች ነው 3 ጎል ማስቆጠር የቻለው ኦዲጋርድ ደግሞ 3 አሲስቶች አሉት 8 ቁልፍ የሆኑ ፓሶችን ማስመዝገብ ችሏል የዚህ ቡድን ትልቁ ነገር ቀይ ካርዶችን 2 ቀይ ካርድ አይቷል በጨዋታ ስለዚህ አሁን ላይ ዛሬ እንግዲህ 2 ቡርኖች የሚያገቡ የሚገባባቸው ቡርኖች ናቸውና እንግዲህ ጨዋታው ሊጀምር ስለሆነ ወደዚህ ድንዲት ሊሎች መጭ
0: አርማጮቻችን ያደመጣችሁ ስላላችሁ ከልብ ነው የምናመሰግነው የክብር አጋሮቻችን ማብራዋችሁ ከፍ ብለው እየዘለቁ ነው የሚገኙ ዘምዘም ባንክ የማይነጥፍ የርገት ምንጭ ባገራችን መጀመሪያው ሙሉ ለሙሉ ኮለር ነጻው ነው ባንክ ዘምዘም ዲጂታል አፕን በመጠቀም ወይንም ኮኮብ 600 መሰላ ላይ ተቀሙ ያላችሁ ይገኛል ለማንኛውም ጥያቄና ሰይት 967 ይደውሉ ዘምዘም ባንክ የማይነጥፍ የርገት ምንጭ በክብር አጋርነት ሳብሮአችሁ ከፈብሎ የዘለቀነው የሚገኘው ለላኛ ክብራ ጋራችን ዘውዴ ስፖርት ተቃምራች ነው። የተለያዩ ጥራት ያላቸው የማሊያ ምርቶች በተለያዩ ዲዛይን በመረጣችሁ ሳይዝ በመትፈልጉት መልኩ የማሊያ ስም ቁጥርና የክለብ አርማ የለመመድ ቢብስ የክለብ ባንዲራ ይሰራሉታል። ባዘዙት መጠንና ቁጥር በጥራትና በፍጥነት እናቀርባለን። አድራሻው ጥራሎች ከመናየን ሳፊት ለፊት ያገኙናል። በ0942858585 በ0972772721 ላይ ይደውሉን እያላችሁ ይገኛሉ። ዘምዘም ባንክ እንደዚሁም ዘውዴ ስፖርት ተቃምራች የክብራ ጋሮቻችንን መልእክት የፋ ሰምቶ ስንመለስ በቀጥታው ለጨዋታው እናመራ ይሆናል።
3: አልፍ መብሩክ የምስራች። ዘምዘም ባንክ ባሉበት ሆነው በቀላሉ የብድር አገልግሎት ማግኘት የምትችሉበትን እድል አመቻቸ። ያለምንም ማስያዣና ወለድ በሙራባሃ ፋይናንሲንግ የብድር አገልግሎት ተጠቃሚ ለመሆን አንሳር ዲጂታል አፕን ይጠቀሙ። በጥቃቅንና አነስተኛ እንዲሁም በመካከለኛ ገቢ ኢንተርፕራይዞች ላይ ለተሰማሩ ባር ነጋዴዎች አሊያም ንግድዎን ለማስፋፋት አንሳር ዲጂታል ፋይናንሲንግ መፍትሄ ይዞ መጥቷል። ምን ይሄ ብቻ? ከቤቱ ሆነው አሊያም ለቢሮ የተለያዩ የቤትና የቢሮ ዕቃዎችን ለመግዛት እጅ ቢያጥሩ በአንሳር ዲጂታል ፋይናንሲንግ መተግበሪያ የፈለጉትን ዕቃ በሙራባ ፋይናንሲንግ መሸመት ይችላሉ። ሌላም የምስራች አለን። በአንሳር የፋይናንስ ማበረታቻዎች የብድር አገልግሎት በማግኘት ተጠቃሚ የሚሆኑት 80% ሴቶች ናቸው። አንሳር ዘምዘም ባንክ ዲጂታል ሙራባ ፋይናንሲንግ ከክፍያ ፋይናንሻል ቴክኖሎጂስ ጋር በመተባበር
4: ሻቱ ቁጥጥ ከደፊ አሶያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።
0: አርማጆቻችን ተመለሰን መተናል በስታዲዮ ዶድራጋው። እንዴት አይነት የሚገርም ድባብ ነው እየተመለከትን የምንገኘው። 50,033 ደጋፊዎችን በሚይዘው የፖርቹጋሉ ክለብ የፖርቶ ዋና ሜዳ ነው ስታዲዮ ዶድራጋው የሚገኙ ደጋፊዎች ድባቡ እጅግ በጣም እየተለየ ድባብን ነው እየተመለከትን የምንገኘው። የቴሌቪዥን ስክሪናችን ሆርጌ ኢየሱስን ነው እያስመለከተን የሚገኘው። የቀድሞ የአልናስር አልናስርን ሻምፒዮን የሳውዲ ፕሮ ሊግን ዋንጫ ሻምፒዮን ማድረግ የቻሉት ሆርጌ ኢየሱስን የቴሌቪዥን ስክሪናችን እያስመለከተን ይገኛል። የፖርቹጋል ብሔራዊ ቡድን ዝማሬንም በአሁኑ ሰዓት እየተዘመረ ነው የሚገኘው። አስቀድሞ የኖርዌይ ብሔራዊ ቡድን ዝማሬ ተዘምሮ ተጠናቆ አሁን የፖርቹጋል ብሔራዊ ቡድን ዝማሬ እየተዘመረ ነው የሚገኘው። የፖርቹጋል ደጋፊዎች ጢም ብለዋል። የስፖርቲንግ ሊዝበን፣ የፖርቶ፣ የቤኒፊካ አጠቃላይ ፖርቹጋላውያን ዛሬ እዚህ ጨዋታ ላይ በዚህ ስታዲየም ላይ እየተመለከትናቸው ነው የምንገኘው። አድማጮቻችን እያደመጣቸው የምትገኙት ከአረንጓዴው ሜዳ እስከ አየር ሞገዱ ያለውን የእግር ኳስ ትኩሳት፣ የጎል እብደት በቃላት ስል እየቀባ ጆሮአችሁ ላይ የሚያስቀምጠው የእግር ኳሱ ታላቁን ማማ ብስራት ኤፍኤም 101.1 ከፍ ብላችሁ እያደመጣችሁ ትገኛላችሁ። በዩቲዩብ በነገራችን ላይ በመላው ዓለም በቀጥታ ስርጭት እየተደመጠ ነው የምንገኘው። በደቡብ አፍሪካ፣ በዱባይ፣ በአሜሪካ፣ በሳውዲ፣ በአውሮፕ፣ በመላው ዓለም እየተደመጠ ነው የምንገኘው። ገባ ገባ እያላችሁ ሀሳብ አስተያየቶቻችሁ እንደተረሱን የአክብሮት ግብዣችን ነው። በሆርጌ ኢየሱስ የሚሰለጥኑት ፖርቹጋላዎች በ4-4-2 አሰላለፍ ዲየጎ ኮስታ ግብ ጠባቂ ነው። ዦዋ ካንሴሎ፣ ሮበን ዲያዝ፣ ሬናቶ ቪየጋ እና ኑኖ ሜንዴስ ተከላካዮች ናቸው። ከነሱ ፊት ዣው ፓሪና ንጹህ የስድስት ቁጥር ሚናነትን የሚመራ ይሆናል። ፍራንሲስኮ ኮንሴሳው፣ ቡርኖ ቦርገስ፣ ሚጉዌል ፈርናንዴዝ እና ቪቲኒያ ማላ የተጣመሩ ሲሆን ጎንካሎ ራሞስ እንደዚሁም ዦዋ ፌሊክስ ደግሞ የፊት መስመሩን በፖርቹጋል በኩል በጣምራ የሚመሩት ይሆናል። በ4-2-3-1 አሰላለፍ መጠቀም የቻሉት ደግሞ ኖርዌያዊ ናሽ ነው። ከቀዝቃዛው ከፖዶ መንደር ኖርዌዎች መምጣት ችለዋል። ታዲያ ዛሬም በ4-2-3-1 አሰላለፍ ኤግል ሴልቪክ የዋትፎርድ የግብ ዘብ የሆነው የግብ ጠባቂነቱን ሚና የሚመራ ይሆናል። ዴቪድ ወልፍ፣ ሊዮ ኦስቴጋርድ፣ ክርስቶፈር አየር እና ፍሬደሪክ አውሩስነስ ተከላካዮች ናቸው። ከነሱ ፊት ፓትሪክ በርግ እና ሳንደር በርግ በደብል ፒቮት ተጣምረዋል። አንቶኒዮ ኑሳ፣ ማርቲን ኦዴጋርድ እና አንድሪያ ሼልድሮፕ ደግሞ ኖርዌጂያን ማጂሽያን ኤርሊንግ ብራውት ሃላንድን እያጀቡ ወደ ሜዳ የሚገቡ ይሆናል። ብሩኖ ፈርናንዴዝ እና ማርቲን ኦዴጋርድን ምስሉ እያስመለከተን ይገኛል። አድማጮቻችን የዚህ ጨዋታ የመሃል አልቢትር የሆኑት የ44 ዓመቱ ጣሊያናዊ ማውሪዚዮ ማሪያኒ ናቸው። መስመር ዳኛዎች ዲ ቤኖኒ እና አልቤርቶ ቴኮኒ ናቸው። ቫር ሉካ ፓይሬቶ ሲሆኑ ፎርስ ኦፊሻል ሉካ ዙፈርሌ የእናንተ ተጣባቂ ሆነ ጨዋታ ወራ እናንተ ወደ አርማጮቻችን የሚያደርሰው ነው። ጨዋታውን ማን ያሸንፋል? ግምቶቻችሁን፣ ሐሳብ አስተያየቶቻችሁን በስራተ ፌ ማርማቶ አንተባንዶ ኦፊሻል የዩቲዩብ ፔጅ ንስር ስፖርት በአማርኛ ብቻ በርጻፈው የፌስቡክ ፔጃችን እየገባችሁ ሐሳብ አስተያየቶቻችሁን ጨዋታ ጥቆሞቻችሁን ያደረሳችሁን አብራችሁን ከሰማይ በታች ከደመና በላይ ከፍ ብላችሁ አብራችሁ እንደዘልቁ ያክብሮት ግብዣችን ነው። የቴሌቪዥን ስክሪናችን የፖርቹጋል ተጫዋቾችን ነው ያስመለክተን የሚገኘው። ክብ ሰርተው እየተመካከሩ ነው የሚገኙት። ሌላኛውንም አንድሪያስ ሼልድሮፕን መስለው ያስመለክተን ይገኛል። የኖርዌይ ብሔራዊ ቡድን የመስመር አጥቂ በዛሬም ጨዋታ የሚጠበቀው ተጫዋች ነው። ጨዋታውን ማን የሚያስጀምረው የምንመለከተው ይሆናል። ማውሪዚዮ ማሪያኒ የ44 ዓመቱን ጣሊያናዊ አልቢትር መስሎ እያስመለክተን ይገኛል። አዎ ፖርቹጋሎች ነው ጨዋታውን የሚጀምሩት። ቀይ ማሊያ፣ ቀይ ቁምጣ፣ ቀይ ገንባሊያን አድርገው ከቀኝ ወደ ግራ የሚያጥቁት ፖርቹጋላዊያን ናቸው። ነጭ ማሊያ፣ ነጭ ቁምጣ፣ ነጭ ገንባሊያ አድርገው ከግራ ወደ ቀኝ እያጠቁ ወደ ሜዳ መግባት የቻሉት ደግሞ ኖርዌያኖች ናቸው። ጨዋታውን ለማስጀመር ጥረት እያደረጉ ነው የሚገኙት። ማውሪዚዮ ማሪያኒ ጨዋታው በይፋ ተጀምሯል። አድማጮቻችን በአውሮፓ ኔሽንስ ሊግ የምድብ አራት አራተኛ ዙር ጨዋታ ስታዲዮ ዶ ድራጋው ላይ ፖርቹጋል ከኖሩ የሚያደርጉት ጨዋታ ጨዋታውን አስጀምረውታል። ወዲያውን ፖርቹጋሎች እግር ስር የምትገኘው ዣኦ ካንሴሎ ወደኋላ መልሰውታል። ለዲያጎ ኮስታ የፖርቶ አካዳሚ ውጤት የፖርቶ ምልክት ነው ይሉታል። እንዲህ የሚያምር ኳስ ነው ለኑኖ ሜንዴዝ፣ ግን አንድሪያስ ሼልድሮፕ አስጣለው። ወደኋላ መለሰ ሼልድሮፕ፣ እንደገና ለፓትሪክ በርጋ፣ በርጋ ለአንድሪያስ ሼልድሮፕ፣ ግን ኑኖ ሜንዴዝ ኳስ ዋነክቷል። በመልስ ምጨዋታው የሚቀጥል ይሆናል። አዎ ሆርጌ ኢየሱስን መስሎ እያስመለክተን ይገኛል። ከክርስቲያኑ ሮናልዶ ጋር የፈጠሩ ውዝግብ እጅግ በጣም ሰሞኑን መነጋገሪያ ሆነዋል። አንድሪያስ ሼልድሮፕ አሁን ቀይ መስመር ላይ በረጅሙ አሻገረ። ፍሬድሪክ አውርስነስ፣ ዣኦ ፌሊክስ ግን ወደኋላ መልሰውታል። ብሩኖ ሚግዌል፣ ቦርገስ ፈርናንዴስ፣ በነገራችን ላይ ጨዋታውን በሎዶ ሜዳ መግባት የቻለው እንደገና መልሰውን ዲየጎ ኮስታ፣ ኮስታ ተረጋግቷል። ለሮበን ዲያዝ፣ ሮበን ጋቶ አልቬስ ዲያዝ የቀድሞ ቤኔፊካ ጨዋች ከ2000 ጀምሮ በማንቸስተር ሲናቋለን በረጅሙ አሻገረ። ምናልባት ፍራንሲስኮ ኮንሴሳውን የፈለገ ኳስ ነበር ግን አመለጣቸው። እንደገና አሁን መልሰውታል። በራሳቸው ግብ ክልል የሚገኙት ፖርቹጋሎች አሁን ፍራንሲስኮ ኮንሴሳው፣ ኮንሴሳው ወደኋላ መለሰው ለዲየጎ ኮስታ። ዲያጎ ኮስታ በርካታ የአውሮፓ ክለቦች ጥያቄዎችን ውድቅ አድርጎ በፖርቶ ቤት መቆየትን መምረጥ የቻለ የፖርቶ ታማኝ ልጅ ነው። አሁን ኑኖ ሜንዴዝ፣ ኑኖ ሜንዴዝ ግራ መስመር ላይ መለሰ ለቪቲኒያ። ምን አይነት ኳስ ነው! እንዴት የሚያምር ኳስ ነው! ወደኋላ መልሰውታል። አሁን ሮበን ዲያዝ፣ ዲያዝ መለሰ። እንዴት የሚያምር ኳስ ነው! አሁን ቀይ መስመር ላይ ፍራንሲስኮ ኮንሴሳው፣ ኮንሴሳው ለመግባት ጥረት እያደረገ ነው የሚገኘው ግን መልሰውታል። እንደገና ለቪቲኒያ፣ ቪቲኒያ ተረጋገለ። ብሩኖ ፈርናንዴዝ፣ ብሩኖ ወደኋላ መልሰውታል። አሁንም ሬናቶ ቪዬጋ ለኑኖ ሜንዴዝ ግራ መስመር ላይ ሜንዴዝ እንደገና መለሰ ለብሩኖ ፈርናንዴዝ። ብሩኖ ቢጎ ግን ብሩኖ አልተግባቦም ለኑኖ ሜንዴዝ ለመስጠት ጥረት አድርገው ነበር ግን ክርስቶፈር ቫዝ ባካየር የንቦቹ የብሬንትፎርድ የመሃል ተከላካይ ኳሷን አውጥቷት በመልስ ምጨዋታው ነው የሚያስቀጥሉት ይሆናል። ሁለተኛው ደቂቃ ደረሰን። ስታዲዮ ዶ ድራጋው ላይ ፖርቹጋል ከኖርዌይ አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኘው። ቪቲኒያ ወደኋላ መለሶት ለሮበን ዲያዝ፣ ዲያዝ እንደገና መልሶታል ለዣኦ ካንሴሎ ቀይ መስመር ላይ፣ ካንሴሎ ለፍራንሲስኮ ኮንሴሳው፣ ኮንሴሳው ተረጋግቶ ወደኋላ መልሶታል ዣኦ ፌሊክስ፣ ዣኦ ፌሊክስ ግን መለሶት አሁንም ለሮበን ዲያዝ፣ ዲያዝ ለፌሊክስ። የቀድሞ ቼልሲ ተጫዋች ፖልቨስን በውሰት እናቀዋለን። እንዴት የሚያምር ኳስ ነው! ጎንካሎ ራሞስ፣ ጎንካሎ ማቲያስ ራሞስ መለሰ ቀይ መስመር ላይ ሆኖ በረጋሜ ፍራንሲስኮ ኮንሴሳው ተረጋጋ፣ ተረጋጋ መልሰውታል። ሙሉ ለሙሉ የኖሩ የግብ ክልል ላይ ነው የደረሱት ቀይ መስመር ላይ ሆኖ። አሁንም እንደገና መለሰውት፣ አሁንም ዣኦ ካንሴሎ፣ ካንሴሎ ለዣኦ ፌሊክስ፣ ፌሊክስ ለፍራንሲስኮ ኮንሴሳው ቀይ መስመር ላይ ኮንሴሳው፣ ኮንሴሳው፣ ኮንሴሳው ተራመሳቸው ግን አመለጠው። እንደገና ዣኦ ፌሊክስ ከፍ አድርጎ ነሳ። ምናባት ጎንካሎ ራሞስ ግን ወጣባቸው፣ አወጡት። እንዴት የሚያምር ኳስ ነበረ! እንደገና ኑኖ ሜንዴዝ፣ አንድሪያስ ሼልድሮፕ አስጣለው ግራ መስመር ላይ። ሼልድሮፕ መለሰ፣ እንደሚያምር ስራ ነው። ማርቲን ኦዴጋርድ፣ ኦዴጋርድ፣ ኦዴጋርድ ግን ወደኋላ መለሰው። ፓትሪክ በርግ፣ አንድሪያስ ሼልድሮፕ ቀይ መስመር ላይ ግን ሬናቶ ቬጋ፣ ቬጋ ታደጋቸው። አሁን እንደገና መልሰውታል፣ ግን ምድር የተፈጠረው ጨዋታውን አስቁመውታል። ማውሪዚዮ ማሪያኒ የ44 ዓመቱ ጥፋት አለ፣
1: ተጫዋች አለ።
0: አሁን ኑኖ ሜንዴዝ የጭንቅላ ጉዳት አጋጥሞት ወድቋል። ምንድን ነው የተፈጠረው? ምን መለከተ ይሆናል? አዎ ከአንድሪያስ ሼልድሮፕ ጋር ነው ጭንቅላቱ ሳይሆን እግሩ ጋር ነው። ተመልከታው፣ ጎን ዋላ መጥቷል፣
1: በእጁ ነው የመታው። ከዛም በኋላ ነው ፋውል ተሰርቶበት የወደቀውና ዳኛውም ዘው ነው። ዳኛውም እኮ ፋውል ተሰርቶባቸዋል።
0: አዎ ጨዋታውን አስቆመውታል። ማውሪዚዮ ማሪያኒ ግን እዚህ ጋር ተመልከት፣ ፍራንሲስኮ ኮንሴሳው የገባበት መንገድ እጅግ በጣም ድንቅ ነው። ቀይ መስመር ላይ አንቶኒዮ ኒውሳን እንደዚሁም ደግሞ ሊዮ ሆስቴ ጋርዲና ተራምሷቸው አልፎ ሴንተር ማድረግ ችለው ነበር፣ ግን አውጥተው በቻል ፍራንሲስኮ ኮንሴሳው የሰርጂ ኮንሴሳው ልጅ ነው። በነገራችን ላይ ባሊታን አባቱ እናውቃቸዋለን። ሰርጂ ኮንሴሳውን እጅግ በጣም ድንቅ የሆነ ጨዋታን ነው እየተመለከት ነው የምንገኘው። አድማጮቻችን እያደመጣችሁን ስላላችሁ ከልብ ከልብ ነው የምናመሰግነው። አራተኛው ደቂቃ ደርሰናል። ፖርቹጋል ከኖርዌይ በስታዲዮ ዶ ድራጋው ስታዲየም አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኘው። ንስር ስፖርትን በተወዳጁ ጣቢያችን በስራት ኤፍ ኤም 101.1 እያደመጣችሁ ነው የምትገኘውት። በስራት ኤፍ ኤም 101.1 ኦፊሻል የዩቲዩብ ፔጅ ይህ ጨዋታ በመላው ዓለም ወደ እናንተ እየደረሰላችሁ ነው የሚገኘው። በሳውዝ አፍሪካ፣ በዱባይ፣ በአሜሪካ፣ በሳውዲ፣ በኢሮፕ፣ በመላው ዓለም በስራት ኤፍ ኤም 101.1 ማዳመጥ መከታተል ትችላላችሁ። በዩቲዩብም ባለፈ በዌብሳይታችንም በስራት ኤፍ ኤም 101.1 ብላችሁ እየገባችሁ እኛንም መከታተል የብስራት ኤፍ ኤም እንዳለ ጠቅላላ ፕሮግራሞችን ማዳመጥና መከታተል ትችላላችሁ። አሁን ጨዋታውን አስቆመውታል። ማውሪዚዮ ማሪያኒ በጨዋታውን በቅጣት ምት የሚያስቀጥሩት ይሆናል። ሮበን ጊያቶ አልቬዝ ዲያዝ ነው መስሎ እያስመለክተ ነው የሚገኘው። አንድሪያ ሸልሮፕ ወዲያው ለኑሪ ኳሱን ሰጥተውታል። አንድሪያ ሸልሮፕ ወደኋላ መልሰውታል። እሱ የመለሰው ኳስ ለክርስቶፈር አየር፣ ክርስቶፈር ቫዝባ ከየር ማልሜዲያ ላይ ለሳንደር በርገ የፉሏሚ ማል ተከላካይ የማልሜዲያ ተጫዋች ሳንደር በርገ መለሰ። ለሊዮ ኦስቴጋርድ ጋርድ ለፓትሪክ በርገ ማልሜዲያ ላይ ወደኋላ መልሰውታል። ማርቲን ኦዴጋርድ ኦዴጋርድ ተረጋግተዋል። ሊዮ ኦስቴጋርድ ኦስቴጋርድ እግር ስር ነው የምትገኘው። ቶርቢዮን ላይሳከር ሄግም ይህ ቦሎኛ ተጫዋች በነገራችን ላይ አስቀድሞ በተከናወነ ጨዋታ ከዚህ በፊት በነበረ የምድብ ጨዋታ ላይ በዌልስ 3-1 ሲሸነፉ ቀይ ካርድ ማየቱን ተከትሎ ነው በዛሬው ጨዋታ ሊዮ ኦስቴጋርድን ለመጠቀም የተገደዱት። አሁን በረጅሙ ተሻገረ። እንዴት የሚያምር ኳስ ነው! ቀይ መስመር ላይ ፍሬደሪክ ኦርስነስ ኦርስነስ ለመግባት ጥረት አድርጎ ነበር፣ ግን ዣ ፌሊክስ እንደገና መለሰ። አንድሪያ ሸልድሮፕ ሸልድሮፕ ተረጋጋ፣ ወደኋላ መልሰውታል። መለሰ ማርቲን ኦዴጋርድ ለፍሬደሪክ ኦርስነስ ወደኋላ መለሱት። አሁንም ፓትሪክ በርግ ለሳንደር በርጋ በርገ መሃል ሜዳ ላይ በሙሉ ለሙሉ የፖርቹጋል ግብ ክልል ላይ ነው የሚገኘው። ማርቲን ኦዴጋርድ ኦዴጋርድ እየገባ ነው የሚገኘው። ተረጋግተዋል። ማርቲን ኦዴጋርድ የሚሰጠው ሰው እየፈለገ ይገኛል። እስካን እያደረገ ነው የሚገኘው። ኦዴጋርድ ገባ። አንድሪያ ሸልድሮፕ ሸልድሮፕ መለሰ። ፍሬደሪክ ኦርስነስ ኦርስነስ ገና አሻግሮ ነበር። ብሩኖ ሚጉዌል ቦርገስ ፈርናንዴዝ ኳሷን አወጣት፣ የማዘመት አግኝተዋል። እንዴት የሚያምር ኳስ ነበር! ፍሬደሪክ ኦርስነስ ማሻገር የቻለው ግን ብሩኖ ፈርናንዴዝ በአስገራሚ ሁኔታ ነው መከላከል የቻለው። አሁን መስሎም እያስመለክተ ነው የሚገኘው። ፍሬደሪክ ኦርስነስ ነው። እጅግ በጣም አስገራሚ የሚባል ተጫዋች ነው። በነገራችን ላይ ይህ ተጫዋች የቀድሞ የሞልደ ፌኖርድ ከ2022 ጀምሮ በቤኒፊካ እናውቀዋለን። ፍሬደሪክ ኦርስነስ አሁን የማዘመቱን ማርቲን ኦዴጋርድ ሊያሻግረው ነው። ኖርዌጂያን ማጂሻ ሌላኛው ማጂኩ ኦዴጋርድ ወዲሁ አስጀመረው። አንድሪያ ሸልድሮፕ ፍሬደሪክ ኦርስነስ ሃላንድን የፈለገ ኳስ ምናልባት አመለጣቸው። እንደገና ግን አሁንም ታደጓቸው። ግርግር አለ። ኳስ ወጥቷል። እንደገና መልሰውቷል። በካውንትር አታክ ዦ ፌሊክስ ፌሊክስ አቆራርጦ እያለፈ ነው የሚገኘው። ዦ ፌሊክስ 4-3 ናቸው። 4 እኩል ሆኑ። አሁን 5-4 ሆነዋል። መለሰ ምናልባት ኑኖ ሜንዴዝ፣ ጎንካሎ ራሞስ፣ ፍራንሲስኮ ትሪንካው ምናልባት አመለጣቸው። አመለጣቸው በካውንትር አታክ መጡ። ማርቲን ኦዴጋርድ አንድሪያ ሸልድሮፕ ተረጋጋ። ሸልድሮፕ ግን አስጣሏቸው። አሁንም መለሰው ቪቲኒያ። ቪቲኒያ ተረጋጋ። መለሱት ግን ወደኋላ። አሁንም ተረጋጉ። ብሩኖ ፈርናንዴዝ ለሾው ካንሴሎ ካንሴሎ ካንሴሎ ቀይ መስመር ላይ ካንሴሎ ካንሴሎ ካንሴሎ ካንሴሎ ካንሴሎ ግን አሻገረው። ለማን ነው ለማን ነው? ሾው ካንሴሎ በቀላሉ በቀላሉ የኖርዌይ ብሔራዊ ቡድን ግብ ጠባቂ ሆኖ ነው ኳሱን በቀላሉ መቆጣጠር የቻለው። ኤግል ሴልቪክ የ29 ዓመቱ 1 ሜትር ከ87 ሴንቲሜትር የሚረዝመው ግብ ጠባቂ አሁን ምናልባት ግን አመለጣቸው። እጅግ ድንቅ ኳስ ነበረ። ሬናቶ ቬጋ አስጣላቸው። እንደገና አሁን መለሱት። ኑኖ ሜንዴዝ ሜንዴዝ ተረጋጋ። ብሩኖ ግን በሚያምር ሊንክ አፕ ለመግባት ጥረት አድርገው ነበር። ፍሬደሪክ ኦርስነስ አልፈቀደለትም። አሁንም መለሰውታል። ዣው ፓሊኒያ ፓሊኒያ መለሰ። ፖርቹጋሎች ለመግባት ጥረት እያደረጉ ነው የሚገኙት። አሁንም እንደገና ፍራንሲስኮ ኮንሴሳው ቀይ መስመር ላይ ኮንሴሳው ተረጋጋ። አሁንም በድጋሚ ግን ተረጋግቷል። ቪቲኒያ ቪቲኒያ ወደኋላ መልሰውተዋል። ለሮበን ዲያዝ ሮበን ጋቶ አልቬዝ ዲያዝ። አድማጮቻችን እያዳመጣችሁ ስላላችሁ ከልብ ከልብ እናመሰግናለን። ስምንተኛው ደቂቃ ደርሰናል። ስታዲዮ ዶ ድራጋው ላይ ፖርቹጋል ከኖርዌይ አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኘው። እያዳመጣችሁ የምትገኙት ከአረንጓዴው ሜዳ እስከ አየር ሞገዱ ያለውን የእግር ኳስ ትኩሳትና የጎል እብደት በቃላት ስር እየቀባ ጆሯችሁ ላይ የሚያስቀምጠው የእግር ኳሱን ታላቁን ማማ የሆነውን ብስራት ኤፍኤም 101.1 እያዳመጣችሁ እየተከታተላችሁ ትገኛላችሁ። ንስር ስፖርቶች ነን ይህን ጨዋታ ወደ እናንተ እያደረስን የምንገኘው። ጀማል ሰይድ እንደዚሁም በቸረም ሉለቀልበትን ተናው የነን ጨዋታ በኮመንተሪው ዘነበብሽት ወራናንተ ያደረስኩላችሁ ገኛለሁ ምናልባት ጅክ በጣም አስገራሚ ነው ኳስ ለመግባት ጥረት አድርጎ ነበር ሻው ፍሌክስ አመለጣቸው እንደገና አሁንም ግን አራቁት የግብራ ጋሮቻችን ዘውሬ ስፖርት ተቃምራችና ዘምዘም ፓንክ የማይነጥፍ የርገት ምንጭ አብራጁ ከፍ ብሎ እየዘለቁ ነው የሚገኙት በአገራችን መጀመሪያ ሙሉ ለሙሉ ኮለረጨው ነው ፓንክ ዘምዘም ዲሰራፕን በመጠቀም ወይንም ኮኮብ 600 መስላ ላይ ተጠቀሙ ይላቸዋል ለማንኛውም ጥያቄና 9670 ይደውሉ ዘምዘም ፓንክ የማይነጥፍ የርገት ምንጭ በክብራ ጋርነት አብራጁ ከፍ ብሎ እየዘለቀ ነው የሚገኘው ጆን ገና በቀላሉ ቪቲኒያ ከቦክስ ውጪ መሬት በመሬት ሞክሯት ነበር ኤገር ሴልቪክ የ9 አመቱ የዋትፎርድ የገብዘብ ግን ኳሷን በቀላሉ ነው መቆጣጠር ይቻለው አው ጆአ ፊሊክስ ነው መሞከር ይቻለው ቪቲኒያ ሳይሆን ጆአ ፊሊክስ ነው እጅግ በጣም አስገራሚ ነው ኳስ ነበር አምፓራጅሙ ምናልባት የሪንግ አላንድ የፈለገ ኳስ ግን አንድሪያ ሼልዶብ ተረጋጋ ፍሬደሪክ አውርስነስ ኳሷን ወድዋላ መልሶታል ሌላኛው የክብራ ጋራችን ዘውሬ ስፖርት ተቃምራች ነው የተለያየ ጥራት ያላቸው የማሊያ ምርቶች በተለያየ ዲዛይን በመረጣችሁ ሳይዝ በመትፈልጉት መልኩ የማሊያ ሰም ቁጥርና የክለብ አርማ የለመመር ቢብስ የክለብ ባንዲራ የሚሰራለው ታለ ባዙት መጠንና ቁጥር በጥራትና በፍጥነት እናደርሳለን ይሎታል አድራሻ ጦር አይሎች ከመና የህንጻ ፊት ለፊት ያገኙናል በ0942858585 በ0972772721 ላይ ሃሎ ቢሉን ሊያገኙን ይችላሉ እያላችሁ ነው የሚገኘው ከልብ እናመሰግናለን ዘውዴ ስፖርት በዌብሳይት ገብታችሁ ማዘዝም ትችላላችሁ www.zawdesport.com ብላችሁ እየገባችሁ ማዘዝ ትችላላችሁ በ0942858585 መደወልም ትችላላችሁ 10ኛው ደቂቃ ደረሰን አሁን ፖርቹጋል ከኖርዌይ በስታዲዮ ዶ ድራጋው ስታዲየም አሁንም ጨዋታው 0-0 ሆኖ ጥይት ነው እየቀጠለ የሚገኘው ሬናቶ ቪየጋ መለሰለ ሮበን ዲያዝ ሮበን ጋቶ አልቬስ ዲያዝ መለሰለ ጆአ ካንሴሎ ከመስመር ላይ ማልሜ ዳለ ወርጋ መለ ጆአ ፌሊክስ እንደገና አሁንም ለጆአ ካንሴሎ ተረጋግቷል የቀድሞ ያል ይላል በማንቸስተር ሲቲ ቤት እና ቋለኒን ተጫዋች ሬናቶ ቪየጋ ቼልሲ በጅቁ የሚቆጭበት ተጫዋች ነው ማለት ይችላል ሬናቶ ቪየጋ በአሁን ሰዓት በቪያሪያል ነው የሚገኘው አሁን ማልሜ ዳለ ቪቲኒያ ተረጋጋ ቪቲኒያ ስካን ያረጋ ይገኛል የሚሰጠው ሰው እየፈለገ ነው የሚገኘው ለብሩኖ ፈርናንዴስ ግራ መስመር ላይ ወጥቷል እንደገና አሁን መለሰ እሱ የመለሰው ኳስ ተረጋግቷል አሁን በሙሉ ለሙሉ በኖሬ ግብ ክልል ነው የሚገኘው ጆአ ፌሊክስ ተረጋጋ ፌሊክስ መለሰ እሱ የመለሰው ኳስ አሁን በርጋሚ ባንዱ ለቀበባል ለመግባት ጥረት አድርገው ነበር ግን አስተውሏቸው አሁን በርጋሚ ክርስቶፈር አየር በረጅሙ ኤርሊንግ ብራውታላንድ ላንድሪያ ሼልድሮብ ተረጋጋ ወድዋላ አስመለሰዋቸው ፍሬደሪክ አውርስነስ ቀይ መስመር ላይ ለማርቲን ኦዴጋርድ ኦዴጋርድ ለሼልድሮፕ ለኦዴጋርድ ኦዴጋርድ ወድዋላ መለሰው ለፍሬደሪክ አውርስነስ ግን ወድዋላ እንዴት የሚያምር መረጋጋት ነው በራሳቸው ግብ ክልል እያስመለክቱ ነው የሚገኙት አሁን በረጅሙ ተሻገረ ግን ረዘመበት እንዴት የሚያምር ኳስ ነው እንደገና ባለው ቀበባል ዴቪድ ወልፍ ጥፋት ምናልባት ዴቪድ ሙለር ወልፍ ላይ ጥፋት ተሰርቷል አዎ ፍራንሲስኮ ኮንሴሳው ነው ጥፋት መስራት የቻለው አዎ ጅክ በጣም አስገራሚ ነው ኳስ ነበር ግን ኤግል ሴልቪክ ተመልከት ባስገራሚ ሁኔታ ነበር ወደ ግራ መስመር አኩል ማሻገር የቻለው አዎ ጆአ ካንሴሎ ነው ቢጫ ካርድ ተመልክቶ ጆአ ካንሴሎ ጅክ በጣም ድንቅ ኳስ ነበር ግን ጥፋት ነው ምንም ጥያቄ የለውም ጥፋት የሚያሰጥ ኳስ ነበር ጆአ ካንሴሎ መስራት የቻለው አዎ የ32 አመቱ የቀድሞው ማንቸስተር ሲቲ ባል ሂላልና ቋለል በባርሳ በውሰት ነበር አሁን የውሰቱን ቋሚ አድርገው በባርሳ በቋሚነት ነው እየተመለከተን የምንገኘው አሁን ተረጋግተዋል ዴቪድ ሞለር ወልፍ ማልመጃ ለማርቲን ኦዴጋርድ 12ኛው ደቂቃ ደረሰን አሁንም ጨዋታው በስታዲዮ ዶ ድራጋው ስታዲየም 0-0 በሆነ ውጤት ነው እየቀጠለ የሚገኘው ይህ ታሪካዊ ስታዲየም አስቀድመንም ስናነሳላችሁ ነበረ አሁን በረጋሚ ኤርሊንግ ሃላንድ ግን ምናልባት ጥፋት ነው ሮበን ዲያዝ የራሱ ክለብ አጋሩ ለኤርሊንግ ብራውተን ላይ ጥፋት ሰርቷል ኤርሊንግ ሃላንድም እየተነጫነጨ ነው የሚገኘው ጥፋት ኮት ሰጥቶለታል አዎ ሮበን ዲያዝ ነው ጥፋት መስራት የቻለው በማንቸስተር ሲቲ ተዋወቃሉ የዚህ ጨዋታ የማል አልቢትርም ጨዋታውን በቅጣት ምት የሚያስቀጥሉት ይሆናል ኤርሊንግ ሃላንድ ግን ተበሳጭቷል ምንድነው የተበሳጨበት ምክንያት ጥፋት ኮት ሰጥቶለታል ቢጫ ካርድ ካልሰጠው ነው ያለ የሚገኘው ኤርሊንግ ብራውተን ለማንኛውም ጨዋታው በቅጣት ምት የሚቀጥል ይሆናል አርማጮቻችን ጆአ ካንሴሎ መስሎ ያስመለክተን ነው የሚገኘው ሳሪዮ ዶ ድራጋው ይሳሪም 2005 ላይ ጆዜ ሞሪኒዮ ፖርቶን ይዘው ሮፓ ሻምፒዮንስ ሊግ ዋንጫን ሲያነሳ በዚህ ሳሪም የተለየ ድባብና ሪካርድን የሚያስችለዋል ይሳሪም 2019 የመጀመሪያውን ዩሮ ሲከናወን ፖርቹጋል ዋንጫውን ማሳካት የቻለችው እዚሁ ሳሪም ላይ ኔዘርላንድ

0: እንደው ከሃዲቆሽ በኋላ በተለይ በጣም ድንቅ የሆነ ጨዋታ ነው የተመለከተው ምንገኘው
1: አዎ ጨዋታውን ከመግለጻችን በፊት እኩል ሰዓት ያሉ ጨዋታዎች ስላሉ ሱን ተቀስ አድርጎ ለማለፍ ያህል ኔዘርላንድ ከሰርቢያ አንዳቻ ሆነዋል እንዲሁም ደግሞ ጀርመን ባልፈው በግሪክ ተሸንፋ ነበር አሁን ቀድማ 1-0 እየመራች ነው የዚህ ምድብ ጨዋታ የሆነው ዌልስ ከዴንማርክ 0-0 በሆነ ውጤት እየሄደ ነው አፕዴት ለማድረግ ነው አድማጮቻችንን ይህ ጨዋታ እንዳልከው ፖርቱጋሎች ቀስ ይያሉ ወደ እየመጡ ነው የሚመስለው ግን እኛው ላይ የግል ጥቅማቸው ዛሬም እየታየ ይመስላል አይደል ሁሉም ለማግባት የመንገብገብ ነገር አለ አጥቂ ያለው ቲሙ ላይ ግን ደግሞ ለአጥቂው የሚሆን ኳሶችን ያቀርባው አይደለም ያሁን የ ቆይ ከዚህ እንትን
0: በኋላ አሙላልባት መንደ ወጣባቸው ወጣባቸው ኑኖ መንዴዝ ነበር የሞከረው ግን ኳሷን ሳይፈልጋት ጎንካሎ ራሞስ ነበር የነካት ግን ኳሷው ታላይ ተመልከት እንዴት የሚያምር ሊንክ አፕ ነው እንዴት የሚያምር ሊንክ አፕ ነው አልደረሰባትም አልደረሰባትም ጎንካሎ ራሞስ
2: አገርም ይሄ ብላይንድ ሴቭ እንደሚባለው ተከላካዩ ባለበት ቆሞ ነው ሁለቱም እግሩን ሎጭ እንደገባ ከደነው ከዛ በኋላ መውጣት ይቻለው አርማስ መልካቾችን ዘዲው አቆረጥኩ ሰበር ዜና አለን ምናልባት ይሄ የማዘን መከተ መለሰ በኋላ
0: ምናልባት የማዘማት ምናልባት ብሩኖ ሚጉኤል ቦርጋስ ፈርናንዴስ ሰቀለው ወጣባቸው ጂሚ
2: አው ሰበር መረጃው ምንድነው እንግዲህ የክብር አጋራችን ዘውድ የስፖርትና ተጥቃምራች በእኛ በንስር ስፖርት የፌስቡክ ገጻችን ላይ አርማች ተመልካቾች ተገቡና የዛሬውን ጨዋታ ፖርቹጋል ከኖርዌይ የሚያደርጉትን ጨዋታ በትክክል ለገመቱ 3 አርማች ተመልካቾቻችን በራሳቸው ምርጫ ማሊያ የሚሸልም ይሆናል ማለት ነው ስለዚህ በየትኛው ማለም የምትከታተሉን በተለይም ደግሞ በብስራት ኤፍኤም በዩቲዩብ በብስራት ኤፍኤም 101.1 በሬዲዮ የምትከታተሉን አርማች ተመልካቾቻችን አሁን በቀጥታ ትሄዱና በንስር ስፖርት እና መዝናኛ በሚለው የፌስቡክ ገጻችን ላይ ተገቡና ዛሬ ልጥፍ ላይ ፖርቹጋል ከኖርዌይ የሚለው ላይ ይሄዳሉ ትክክለኛ ግምታቸውን ማስቀመጥ ነው ከዚህ በፊትም የገመቱ አሉ ስለዚህ 3 አርማች ተመልካቾቻችን ቀድሞ ለመለሱ የማሊያ ሽልማቶችን ያደርጋል ማለት ነው እንግዲህ እንደምታውቀው ዘውድ የስፖርትና ተጥቃምራች በኦንላይን ኦርደር ለማድረግ ይችላሉ ማለት ነው የዘውድ የስፖርት ተጥቅ ዌብሳይት ገብታችሁ ማዘዝም ይችላሉ በተለይ ደግሞ ለግሩፕ ለሚያዙ ደንበኞቻችን የተሻለ አገልግሎት እንሰጣለን ይላሉ ማለት ነው ዌብሳይቱን ለማስተዋወስ ያክል www.zewdsportswear.com ያ ማለት world wide zewdsportswear.com ላይ ሲገቡ በቀጥታ ኦርደር ማድረግ ይችላሉ ማለት ነው መልካም እድል ለማለት ያክል
0: አርማጮቻችን አሁን በነጋሚ ምናልባት ማርቲን ኦዴጋርድ ግን ምናልባት እንደገና ይፈጠራል ባላው ንዝራት የሆነ ጎል ንዝራት የሆነ ጎል ማንንም ነው ማመን ያቃተው ሁሉም ደርቆ ነው ቆመው ምን አይነት ማግነጢሳዊ እንዴት አይነት ግሩም የሚለው ቃል ራሱ አይገልጾም ምንም አይነት ቃል የሚገልጾው ጎል አይደለም ክርስቶፈር ቫዝ ባካየር ከቦክስ ውጪ በቮሌ በትሩቬላ ነው ቮሌ አይደለም በትሩቬላ ሲባል ሪካርዶ ኳሬዝማን ታቁታላችሁ ራሱ ሪካርዶ ኳሬዝማ ነው ዛሬ የኖርዌይን ማሊያ ለብሶ የመጣው ክርስቶፈር ቫዝ ባካየር የንቦቹ የብሬንትፎርድ የማል ተከላካይ ክርስቶፈር ቫዝ ባካየር የመጀመሪያውን ጎል ማስቆጠር ቻለ አርማጮች አትጠራጠሩ የዩኤፋ ኔሽንስ ሊግ እንደው ከዚህ በኋላ ተአምር ያልሆነ ጎል ካልመጣ የውድድሩ እጅግ በጣም ድንቁ ማራኪው ውቡ ጎል ነው ማርቲን ኦዴጋርድ የማዘመቱን አሻገረ እሱ ያሻገረው ኳስ ራሱ ክርስቶፈር አርነካ ተመለሰ በቮሊ መታት አስቆጠራት እንዴት ግሩም እጅግ በጣም ድንቅ የሆነሽ ጎለሽ ቤቲ ምንድነው ምንስ ነው
1: ምናልባት ጥያቄዎች አሏ ጎሏ የጸደቀች አይመስልም ግን የሚገርም ነው ዳኛው ጥፋት ሊነፉ ነበር። ኦኬ ጻርቋል ጎሎ ከምንም የተገኘሽ ጎል ናት ያቺ ጥፋቷ። የዚህ ምናልባትም ለውጡ ካንሴሎ አይ ቲንክ ቢጫም አልፈውታል ቢጫ አለበት ቢጫ ታልፏል። ኑሳ ትንሽ መንቀሳቀስ የሚችል ከሆነ ለሀገሩ ከፍተኛ ነገር ነው መስራት የሚችለው ካንሴሎን በማስወጣት ደረጃና አሁንም የጥፋቷ መነሻ እሷ ነበረች። ግን ከምንም ያገኙት ነው እነሱ አሁን ትኩረታቸው የነበረው ተደራጅተው መዋቅራቸውን በማስተካከል መከላከሉ ላይ ነበር ትኩረት ያደረጉ የነበረው ጎሎቹ እንዳይቆጠሩባቸው። ካየ በተቃራኒው

0: ጓልቤራይ ቡድን ደግሞ በጣም ጉጉ ሆኗል ጎል ለማስቆጠር ካለውና ሁሉም ከሚመጣውም ከማይመጣውም ርቀት ነው የሞከሩ ያሉት። ቅድም ጀምሬል እንደነበረው አጥቂ ያላቸው ግን አጥቂ ታርጌት ያደረጉ ኳሶች ቻንሶች ክሬት ያደረጉለት አይደለምና ራሙስም ቅድም እየተናደደ አስተያየት እየሰጣቸው ነበር እዚሁ ጨዋታ ላይና ለ ኖርዌይ ቆንጆ የሚባለው ግን ኖርዌይ የሚያሳዝነው አግብተውም የመሸነፍ ነገር አላቸውና ራሳቸው
1: አሙናፖ ዛሬ ከውብ ጎል ውጪ በሳሪዮ ዶድራጋው አትመለከቱም የተባለን ነው የሚመስለው። ጆአው ካንሴሎ አስደገፈው። ምን አይነት ጎል ነው? ቀደም ስለነበረ ክርስቶፈር ቫዝባካይ ያስቆጠራት ጎል ተለያየ ስለነበረ ሌላ የሚለይ ጎል ጆአው ካንሴሎ ከቦክስ ውጪ የላካት ኳስዋን አመረቧን ደባለቃቸው አመሳሰላቸው። ጆአው ካንሴሎ በፈጣሪ ምን አይነት ጽብ ድንቅ ከኳሊቲም ከጥራትም በላይ ጎል ነው ጆአው ካንሴሎ ማስቆጠር የቻለው። ከጎሉ በኋላም ጭንቅላቱን አይምሮውን ነው ነካነካ ያደረገው። ጭንቅላቴን ተጠቅሜ ያስቆጠርኳት ጎል ለቻለ ጆአው ካንሴሎ እንደው ለአመሉ አንድ ለአንድ እንበለው እንጂ የጎል ኳሊቲ በጎል ብዛት የሚለይ ቢሆን ኑሮ ሁለቱም ጎሎች ሶስት ጎሎች እንደው ሶስት እኩል ምንላቸው አይነት አስገራሚ ጎሎች ነው የተመለከትነው። ለማንኛውም ጆአው ካንሴሎ ፖርቱጋልን ወደ ጨዋታው መለሰ። ኖርዌይ አንድ ፖርቱጋል አንድ።
2: እጅግ በጣም ድንቅ ጎል ተመለከትን። የአጀርን ጎል አድንቀን ሳንጨርስ ሌላ ደግሞ በቀጥታ በሁለት ንክኪ ጎል መቆጠሩ እጅግ የሚገርም ነው። ኑኖ ሜንዴዝ በእጁ የወረወረለትን ኳስ ነው በቀጥታ ጆአው ካንሴሎ ጎል ማስቆጠር የቻሉ። ቮሊ ነው ጥብስ ያረጋትና ያኛው ትሪ ቮሊ ነበር፣ ያኛው ደግሞ ቮሊ ነው። ጎሎቹ በጣም ድንቅ ናቸው። ቅድሙ በሶስት ንክኪ ነበር ኦዲጋርድ ያሻማለትን ኳስ፣ ከዛም በኋላ ነበር ጎሎች መቆጠር ይቻል በሁለት ንክኪ። ይሄኛው ግን ኑኖ ሜንዴዝ ያሻገርለትን ኳስ በቀጥታ ሳጥን ውስጥ ጫፏ ላይ ነው። ኦልሞስት 18 ክልል ውስጥ ወደ 18.5 ሜትር አካባቢ ላይ ነው። ጎሉ በጣም ነው የሚያምረው እና የሁለቱም ተመጣጣኝ እንቅስቃሴ ነበር ስንመለከት የነበረው በማጥቃትም በመከላከልም። ጆአው ካንሴሎ እንግዲህ አሁን በዚህ በዩኤፋ ኔሽንስ ሊግ እንግዲህ በአራት ጨዋታ ሁለት ጎሎች ማስቆጠር ችለዋል። አሲስትም እያደረገ ነው የሚገኘው። ሌላ የአጥቂ ስፍራ አስፈሪ ነው። በኮንሲሳው ቦታ ብታረገው እጅግ አስፈሪ የአጥቂ ስፍራ ተጫዋች መሆን የሚችል ነው። ከዚህ በፊት እናውቀዋለን። በሲቲ ቤት ፕሪሚየር ሊግ ላይ አሪፍ አሪፍ ጎሎችን ሲያስቆጥር አይተነዋል። ጁቬንቱስ በሌሎች ሊጎች ላይ እንዲሁም ደግሞ ሳውዲ ፕሮ ሊግም ሂዶ አልሂላልም ሂዶ ጥሩ አይቷል። ባርሴሎና እሱም አለ። ባርሴሎና ላይም ተቀራራቢ ነው። ይሄ የትክክለኛ የዊንግ ባክ ተጫዋች አይነት እንቅስቃሴ ነው። ምናልባት በዚሁ የመጀመሪያው አጋማሽ ከሄደ
1: አሁን መለሳለን። ጄሚ አንድሪያስ ሼድሮፕ ቀይ መስመር ላይ ከኑኖ ሜንዴዝ ጋር ተያይዘዋል። ሼድሮፕ መለሰ ለማርቲን ኦዴጋርድ። አሁንም ቀይ መስመር ላይ ፍሬደሪክ አውሩስነስ ወደኋላ መልሰውታል። ክርስቶፈር ቫዝባካየር የብሬንትፎርድ የመሃል ተከላካይ ወደኋላ መልሰውታል። ፍሬደሪክ አውሩስነስ መሃል ሜዳ ላይ አሁን ሙሉ ለሙሉ የፖርቹጋል ግብ ክልል ላይ የደረሱት ወደኋላ መለሰው ማርቲን ኦዴጋርድ ግን ወደኋላ መለሱት። 41ኛው ደቂቃ ደርሰናል። ፖርቹጋል ከኖርዌይ በሳዲዮ ዶድራጋው ስታዲየም ላይ አሁንም ጨዋታው አንድ ለአንድ በሆነ ውጤት ነው እየቀጠለ የሚገኘው። ክርስቶፈር ቫዝባካየር ቆሞ የሚያስጨበጭብ ጎል አስቆጠረ። ወዲያው ሌላ አስገራሚ ኳስ ጆአው ካንሴሎ ከቦክስ ውጭ አክሮ የመታትን ኳስ አስቆጥሮ ጨዋታው አንድ ለአንድ በሆነ ውጤት ነው እየቀጠለ የሚገኘው። እያዳመጣችሁ እየተከታተላችሁ የምትገኙት በተወዳጁ ጣቢያችን ብስራት ኤፍኤም 101.1ን ከፍ ብላችሁ እያዳመጣችሁ ነው የምትገኙት። ከአረንጓዴ ሜዳ እስከ አየር ሞገዱ ያለውን የእግር ኳስ ትኩሳትና የጎል እብደት በቃላት ስል እየቀባ ጆሮአችሁ ላይ የሚያስቀምጠውን የእግር ኳስ ራሱን ታላቁ ማማ ብስራት ኤፍኤም 101.1ን ከፍ ብላችሁ እያዳመጣችሁ ነው የምትገኙት። ንስር ስፖርት ከሰማይ በታች ከደመና በላይ ከፍ ብለን ይህንን ጨዋታ ወደ እናንተ እያደረስ እንገኛለን። በተለይም ሉለቅ ያል እንደዚሁም ጀማል ሰይር በትንተናው ይህንን ጨዋታ በኮመንተሪው ዘነበ ውብሸት፣ በቴክኒክ ቁጥጥሩ የፍሬም ተክሎ ኤፋ ከፍ ብሎ አብሮን እየዘለቀ ነው የሚገኘው። የክብር አጋሮቻችን ዘምዘም ባንክ የማይነጥፍ የእድገት ምንጭ፣ እንደዚሁም ዘወደ ስፖርት ትጥቅ አምራች አብሯችሁ እየዘለቀ ነው የሚገኘው። በሀገራችን መጀመሪያ ሙሉ ለሙሉ ከወለድ ነጻ የሆነ ባንክ ዘምዘም ዲጂታል አፕን በመጠቀም ወይንም ኮከብ 600 መስላ ስልጠና ላይ ተቀመው ያላችሁ ይገኛል። ለማንኛውም ጥያቄና ስልጠና ሰደሰባ ይደውሉ። ዘምዘም ፓንክ የማይነጥፍ የእርገት ምንጭ በክብራ ጋርነት አብሯችሁ ከፍ ብለው እየዘለቀ ነው የሚገኘው። ሌላኛው የክብራ ጋራችን ዘውድ የስፖርት ተቃምራች ነው። የተለያዩ ጥራት ያላችሁ የማሊያ ምርቶች በተለያዩ ዲዛይን በመረጣችሁ ሳይዝ በመትፈልጉት መልኩ የማሊያ ስም ቁጥርና የክለብ አርማ የልምምር ቢብስ የክለብ ባንዲራም ይሰራሉታል። ባዘዙት መጠንና ቁጥር በጥራትና በፍጥነት እናቀርባለን። አድራሻ ጦር ኃይሎች ከምናየ ህንጻ ፊት ለፊት መግዛትን ማዘም ይችላልላችሁ። በ0942858585 እንደዚሁም በ0927272721 ላይ ካሎ ይበሉን እያላችሁ ነው የሚገኘው። እንደዚሁም ዘውድ የስፖርት ትጥቅ በኦንላይን ኦርደር ማድረግ ከፈለጋችሁ ደግሞ በዘውድ የስፖርት ትጥቅ ዌብሳይት ገብታችሁ ማዘዝ ትችላላችሁ። በእንግሊዘኛ www.zawdsportwear.com ብላችሁ በመግባት ማዘዝ ትችላላችሁ። በ0942858585 ደግሞ ሃሎ ማለት ትችላላችሁ። እንደዚሁም ነሰር ስፖርት በአማርኛ ብቻ በተጻፈው የፌስቡክ ፔጃችን ገባ ትላላችሁ። በአማርኛ ብቻ ነው የተጻፈው። ታዲያ የገባችሁ የዚህን ጨዋታ ግምት በቀጥታ በትክክል ለሚገምቱ 3 አድማጮች በፈለጉት ሳይዝ የዘውድ የስፖርት ትጥቅ ማሊያን በነጻ ይምንሸልማቸውናል። የገባችሁን ሰር ስፖርትና መዝናኛ የገባችሁን ይህንን ጨዋታ እየገመታችሁ ተሸላሚ እንድትሆኑ ስንል ባክሮት እንጋብዛለን። እንዴት የሚያምር ኳስ ነው! ዣው ካንሴሎ ግን አመለጠው። አሁን ብሩኖ ፈርናንዴዝ ምናልባት ጥፋት ይሰራበት ይመስላል፣ ግን መልሰው ታላውንም ዣው ፓሊኒያ ለቪቲኒያ። እንዴት ነው የሚያምረው! እንዴት የሚያምር ኳስ ነው! ፍራንሲስኮ ኮንሴሳው ቀይ መስመር ላይ፣ የጁቬንቱስ የመስመር አጥቂ የሰርጂ ኮንሴሳው ልጅ ኮንሴሳው ምናልባት ግን መለሱት ወደኋላ መልሰውታል። በስራተ ፌማን መስዋ ነጥብ አንድ ኦፊሻል የዩቱብ ፔጅ ጨዋታን በመላው ዓለም ወረና እየተደመጠ ነው የሚገኘው። ቤት አካባቢ ከሆናችሁ ነው እያደመጣችሁን የምትገኙት። በደቡብ አፍሪካ፣ በዱባይ፣ በአሜሪካ፣ በሳውዲ አረቢያ፣ በኢሮፕ ወይንስ በመላው ዓለም ቤት አካባቢ እያዳመጣችሁ ትገኛላችሁ? ብስራት ኤፍኤም 101.1 ኦፊሻል የዩቱብ ፔጅ ሀሳብ አስተያየቶቻችሁን ከየት አካባቢ ነው እያዳመጣችሁን የምትገኙት? ያንንም ሀሳባችሁን እያደረሳችሁን መልሰን እኛም ወደ እናንተ የምናደርሳችሁ ይሆናል። 44ኛው ደቂቃ ከ10 ሰከንድ ደረስን። አሁንም ጨዋታው 1-1 በሆነ ውጤት ነው እየቀጠለ የሚገኘው። ኑኖ ሜንዴዝ መለሰ ለቪቲኒያ። ቪቲኒያ ፓፓ እንዴት ነው የሚያምረው! ምናልባት ፍሬደሪክ ኦሮስነስ ኳሶን አራቃት። እንደገና መለሰ አንድሪያ ሸልሮፕ መሀል ሜዳ ላይ ፓትሪክ ባርጋ መለሰ ለዴቪድ ሞለር ወልፍ። ግራ መስመር ላይ አንቶኒዮ ኑሳ እየገሰገሰ ነው። አንቶኒዮ ግራ መስመር ላይ ከሮበን ዲያዝ ጋር ተያይዘዋል። አንቶኒዮ ኑሳ ኦዴጋርድ አልመታውም። አረጋጋው አንቶኒዮ ኑሳ። በፈጣሪ ስም አወጡበት። እንደገና መለሱት። አሁንም ፓትሪክ በርግ ጥፋት። ምናልባት ፓትሪክ በርግና ዣው ካንሴሎ ታግለው ነበር፣ ግን አዎ እጅግ በጣም አስገራሚ ነው ኳስ ነበር። ግን ተመልከት አንቶኒዮ ኑሳ፣ ይህ የአርቢ ላይፕዚግ ተጫዋች። አዎ ግን የቴሌቪዥን ስክሪናችን አሁንም እያስመለክተን የሚገኘው የክርስቶፈር አይረን ጎል ነው። እኛም እነሱም አላመኑም የጎል ሆኑበት። ወዲያው ጃው ካንሴሎንም ጎል። እንዴት ነው የሚያምረው! እንዴት የሚያምር የሆነ ጎል! ሁለቱም ጎሎች
2: በጣም ድንቅ ናቸው። አጓጊ ማለት ይሄ። አንዳንድ ጊዜ ያገኘህን እድል ስትጠቀም በጣም አሪፍ ነው። ይህ ልጅ የተከላካይ ስፍራ ተጫዋቾች ናቸው። በነገራችን ላይ ሁለቱንም ጎሎቹን ያስቆጠሩት ሁለቱም ተከላካይ ናቸው። ኤክስትራ ማይል ማለት ነው ይሉት። ጎል መከላከል የመጀመሪያ ስራች ነው። አሲስት ማድረግ ሁለተኛ ሊሆን ይችላል። ጎል ማስቆጠር ደግሞ በጣም አዲሽናሊ ነው እና ምናልባት ይሄ
0: በተለይ ለጭንቅላት ነው የምንጠብቀው። ብዙ ጊዜ እንደዚህ አይነት እንትኖችን ሲሞክር አታየውም እና ሰከንድ ቦል ከሱ ይመጣል ተብሎ ነበር የታሰበው ግን እሱ የሚያምር ኳስ ዳኛው ኦልሬዲ ሊነፉ ነበር ጥፋት ብሩኖ በሰራው ሊሉ ነበር ግን ሳይሉ ነው የቀማቸው እና ግን ኖርዌይ ያን ነገሯን ማስጠበቅ አልቻለችም እና ለደቂቃዎችም በዛች በተዘናጉበት ሙመንት ነው ያቺ ጎል ደግሞ የገባው።
1: አድማጮች ያችን መጀመሪያ አጋማሽ ተጠናቋል። 2 ደቂቃ ተጨምረዋል። ከሁለቱም ደቂቃ አንዱ ደቂቃ ሊጠናቀቅ 5 ሰከንድ ብቻ ነው የሚቀረው። 55ኛው ሰከንድ ተሻግረናል። ፍራንሲስኮ ኮንሴሳው ቀይ መስመር ላይ ኮንሴሳው አተራመሳቸው። ኮንሴሳው ግን ብሎክ ያደረጉበት የማዘመት ምናልባት ግን አዎ ተነክቷል። የማዘመት ማግኘት ችለዋል። ፍራንሲስኮ ኮንሴሳው የሰርጂ ኮንሴሳው ልጅ አዎ ፍራንሲ ኮንሴሳውን የማዘመቱ ሊያሻግረው ነው። ተረጋግቶ ቆሟል ፍራንሲስኮ ኮንሴሳው። አዎ ፔድሮ ሎምፓኔቶ በነገራችን ላይ በዛሬው ጨዋታ ይሰለፋል ተብሎ ሲጠበቅ ነበር ግን አልተሰለፈም። ይህን ተጫዋች ነው ምርጫቸው ማድረግ የቻሉት። በመጀመሪያዎች ተከታታይ ምድብ ጨዋታዎች ግን ፔድሮ ኔቶ ነበር ሲጠቀም የነበሩት ሆርጌ ሱስ። ዛሬ ፍራንሲስኮ ኮንሴሳውን ነው ለመጠቀም ጥረት እያደረጉ የሚገኙት። አዎ ኮርነርንም ተባለ የማዘመት ብለው ነበር ግን ተመልሷል። የማዘመት አይደለም አሁን ጨዋታውን የሚያስቀጥሉት ይሆናል። የኖርዌይ ብሔራዊ ቡድን ግብ ጠባቂ ኤገል ሴልቪክ የ9 ዓመቱ የዋትፎርድ ግብ ጠባቂ ነው። በነገራችን ላይ ኦሪያን ኒላንደስ አላቸው። ይህ ግብ ጠባቂ ምንም አልተጎዳም ግን ስህተቶችን ማብዛቱን ተከትሎ ነው በዛሬው ጨዋታ ይህንን ግብ ጠባቂ ልንመለከተው ይቻላል። በመድብ ጨዋታዎችም የመጀመሪያውን ጨዋታው ነው ያከናወነ የሚገኘው። አሁን ጆዋው ካንሴሎ ተረጋግቷል። ጆዋው ካንሴሎ መለሰ ለዲየጎ ኮስታ የፖርቶ ምልክት። አዎ የመጀመሪያው አጋማሽ ማውሪዚዮ ማሪያኒ የ44 ዓመቱ ጣሊያናዊ አልቤተር በፊሽካቸው አበሰሩ። በስታዲዮ ዶ ድራጋዎ ስታዲየም በአውሮፓ ኔሽንስ ሊግ የምድብ አራት አራተኛ ዙር ጨዋታ ፖርቹጋል ከኖርዌይ ጨዋታው 1-1 በሆነ ውጤት ተጠናቆ ወደ መልበሻ ክፍል ያመሩ ይገኛሉ። የብሬንትፎርድ የማል ተከላካዩ ነው ክርስቶፈር ቫዝባክ ሀይረ መጀመሪያን ጎል አስቆጠረ። ታዲያ ወዲያው ማለት ይቻላል ጆዋው ካንሴሎ የቀድሞ ማንቸስተር ሲቲ ባልኪላል መናቀው ያውን የባርሴሎና ተጫዋች ወደ ጨዋታው መልሷቸው ጨዋታው 1-1 የመጀመሪያ አጋማሽ ተጠናቋል። የክብር አጋሮቻችን እንደዚሁም ዘምዘም ባንክ የማይነጠፍ የእድገት ምንጭና ዘውድ የስፖርት ጥቃምራች አብሯችሁ እየዘለቁ ነው የሚገኘው። ሀገራችን የመጀመሪያው ሙሉ ለሙሉ ኮለር ነጻ የሆነ ባንክ ዘምዘም ዲጂታል አፕን በመጠቀም ወይንም ኮከብ 600 መሰላ ላይ ተጠቀሙ እያላችሁ ይገኛል። ለማንኛውም ጥያቄና ሰይጣና 67 ይደውሉ። ዘምዘም ባንክ የማይነጠፍ የእድገት ምንጭ በክብራ ጋርነት አብሯችሁ እየዘለቀ ነው የሚገኘው። ሌላኛው ዞር የስፖርት ጥቃምራች ነው። የተለያዩ ጥራት ያላቸው የማሊያ ምርቶች በተለያዩ ዲዛይን በመረጣችሁ ሳይዝ በምትፈልጉ መልኩ የማሊያ ስም ቁጥርና የክለብ አርማ የልምምር ቢብስ የክለብ ባንዲራም ይሰራሉታል። ባዘዙት መጠንና ቁጥር በጥራትና በፍጥነት እናቀርባለን። አድራሻ ጦር ኃይሎች ከመላ የህንጻ ፊት ለፊት መግዛት ማዘም ትችላላችሁ። በ0942858585 እንደዚሁም በ0927272721 ላይ ደውሉ እያላችሁ ነው የሚገኘው። እንደዚሁም ዘውድ የስፖርት ትጥቅ በኦንላይን ኦርደር ለማድረግ ከፈለጋችሁ በዘውድ የስፖርት ትጥቅ ዌብሳይት ገብታችሁ ማዘዝ ትችላላችሁ። www.zawdesport.com እያላችሁ እየገባችሁ ማዘዝ ትችላላችሁ። በ0942858585 ደግሞ ደውሉልን እያላችሁ ነው የሚገኘው። ቴክኒሽያናችን ኤፋ የክብር አጋሮቻችን መልእክት አሰምቶን ስንመለስ በዩቲዩብ በፌስቡክ እናንተ አድማጮች ምን አላችሁ የሚለውን ከመጀመሪያው አጋማሽ ጋር አንድ ላይ ይዘንላችሁ ምንመጣ ይሆናል። ኤፋ
3: መብሩክ የምስራች ዘምዘም ባንክ ባሉበት ሆነው በቀላሉ የብድር አገልግሎት ማግኘት የምትችሉበትን እድል አመቻቸ። ያለምንም ማስያዣና ወለድ በሙራባሃ ፋይናንሲንግ የብድር አገልግሎት ተጠቃሚ ለመሆን አንሳር ዲጂታል አፕን ይጠቀሙ። በጥቃቅንና አነስተኛ እንዲሁም በመካከለኛ ገቢ ኢንተርፕራይዞች ላይ ለተሰማሩ ባር ነጋዴዎች አሊያም ንግድዎን ለማስፋፋት አንሳር ዲጂታል ፋይናንሲንግ መፍትሄ ይዞ መጥቷል። ምን ይሄ ብቻ? ከቤትዎ ሆነው አሊያም ለቢሮ የተለያዩ የቤትና የቢሮ ዕቃዎችን ለመግዛት እጅ ቢያጥሩ በአንሳር ዲጂታል ፋይናንሲንግ መተግበሪያ የፈለጉትን ዕቃ በሙራባ ፋይናንሲንግ መሸመት ይችላሉ። ሌላም የምስራች አለን። በአንሳር የፋይናንስ ማበረታቻዎች የብድር አገልግሎት በማግኘት ተጠቃሚ የሚሆኑት 80% ሴቶች ናቸው። አንሳር ዘምዘም ባንክ ዲጂታል ሙራባሃ ፋይናንሲንግ ከክፍያ ፋይናንሻል ቴክኖሎጂስ ጋር በመተባበር
4: ሻቱ ቁጥጥ ተደፊ አሶያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

0: ተመለሰን መጥተናል አድማጮቻችን እያዳመጣችሁ ስላላችሁ ከልብ ከልብ እናመሰግናለን። በአውሮፓ ኔሽንስ ሊግ የግሩፕ አራት የመጨረሻው ግሩፕ የአራተኛ ዙር ጨዋታ ፖርቹጋል ከኖርዌይ በሳዲዮ ዶድራጊያው ስታዲየም የመጀመሪያው ጊያማሽ አንድ ለአንድ በሆነ ውጤት ተጠናቀዋል። በንስር ስፖርት የፌስቡክ ፔጅ በርከትከት ያለው ሀሳብ አስተያየቶቻችን እየመጡ ነው የሚገኙት። እነዛን ሀሳቦች ባጭሩ ወደ እናንተ እናደርሳለን። አምዶ አባስ ከሎሚ ሜዲያ እንደተለመደው አብረናችሁ ነን ብሎናል። ሰላም ሰላም፣ ውድ ንስሮች ሰላም ለእናንተ ይሁን። በዕለተ እሁድ እነሆ በጸደይ ጨዋታ ኖርዌይ ከፖርቹጋል በሚያደርጉት ጨዋታ እነሆ ተገናኘን። አሁን በውዝግብ የታጀበ የሮላንዶ የመደምደሚያ ውድ ንስሮች፣ እነዚህ እዚህ ጋር ሲያር ሰቨን ለውሳኔ ዘግይተዋል። የዓለም ዋንጫ እንደተጠናቀቀ ራሱን ማግለል ነበረበት ባይነኝ። ከሮላንዶ በፊት እቺ ሀገር ማንም አያውቋትም የሚል እምነት የለኝም። ሆኖም አንድ ደረጃ ከፍ ያደረጋት እርሱ መሆን የማይካድ እውነት ነው። በእርግጥ የራሱ ግትርነት ጨምሮበት ቢሆንም ለሀገሩ ካበረከተው ነገር አንጻር በመጨረሻው እንደዚህ በመሆኑ በፍጹም ተገቢ ነው ብዬ አላምንም። በእግሩ ስር በምትወድቀው ኳስ በሰራው ተአምር ብዙዎች የእግር ኳስ አፍቃሪን አድርገዋል። የሆነው ሆኖ አንድ የማንክደው ሀቅ ቢኖር ፖርቹጋል ከእርሱ ጋር ዓለም ላይ ዝናን አትርፋለች። ከአሁን በኋላ ግን ባላት የተሟላ ስብስብና ተሰጥኦዎች ታግዛ በቡድን ስሜት የማይደፈረውን ትደፍራለች የሚል በጣም ሰፋ ያለ ሀሳብ ነው። ካለን ጊዜ አንጻር ከልብ ከልብ ነው የምናመሰግነው አምዶ አባስ ከሎሚ ሜዲያ። ሌላኛው ጫላ ኢብራሂምም እንደዚሁም ሀሳቡን አድርሰውናል። አህመድ መድፈኛው ነኝ ከፉጂ ባጃጅ ሰራ። ሰላም ሰላም፣ ቡድን ስሮች እንኳን ደህና መጣችሁ። ሰላማችሁ ልክ እንደ ከፍ ይበልልኝ ብሎናል። ከልብ ከልብ ነው የምናመሰግነው። ስንታየው ግርማ እንደዚሁም ሙሐመድ ከጉንችሬ፣ ዚዳን ዘይድ የሚል የፌስቡክ ስም፣ ተስፉ አሰገድ ከአርቦዬ፣ በቀለ የሚል ስሎይማን ሙሳ፣ ነባ ቤስት፣ ሞገስ ካሳ፣ ናታን ናታኑ፣ ዳዊት ጂአር፣ ሙሉቀን መንግስቱ፣ እንደዚሁም ፋሲል በሽር የሚል አገኘው አለሙ የሚል የፌስቡክ ስም፣ ሃይማኖት ታደሰ፣ ሲቲ አብድራማን የዘውትር አድማጫችን ከአዳማ፣ ይመኝ ይም የሚል የፌስቡክ ስም፣ እንደዚሁም በቃሉ ሶዶ የሚል ሌላኛ የፌስቡክ ስም፣ የሱፍ አለልኝ፣ ጌች ዲሰሪ ከቀያፈር፣ ረመዳን ሃጂ፣ እንደዚሁም ተሚኪ የሚል የፌስቡክ ስም፣ ኢቦ ጂቲ የሚል እንደዚሁም ሌላኛው ዘውትር አድማጫችን ዘሪውን ካሳ፣ ሁሴን ጀማል አባት አባት የሚል ሌላ የፌስቡክ ስም፣ በየነ ተሰማ፣ ማሜ አንፊልድ የሊቪያው ከፒያሳ፣ ሌላኛው ሙሀብ የሚል የፌስቡክ ስም፣ ነስሬ ያሲኒ ማንቼ ነስሬ፣ ሌላኛውም ነስሬ፣ ውበቱ ዋለ፣ ፍራኦል አብዲሳ የሚል የፌስቡክ ስም፣ ዝላሉ ዝላታን ከጉንችሬ፣ ኦዚል ኦዚል፣ ሙላለም አዳነ፣ መታገስ ዋጋለው የሚል ሌላ የፌስቡክ ስም፣ ዳግም ተሾመ፣ እድሉ እዮብ፣ በርከት ያሉ አድማጮቻችን ሀሳብ አስተያየቶቻቸውን ሰጥተውናል። ከልብ ከልብ ነው አድማጮቻችን ሀሳብ አስተያየቶቻችሁን እየሰጣችሁን አብራችሁን እየዘለቃችሁን ስላላችሁ ከልብ ከልብ እናመሰግናል። እንደዚሁም ብስራት ኤፍኤም 101.1 ኦፊሽያል የዩቲዩብ ፔጅም በርካታ የሚባሉ አድማጮች ሀሳብ አስተያየቶቻችሁ እያደረሱ ነው የሚገኙት። ጄሚ እሱን ሀሳብ እናንሳ።
1: በርካታ ሀሳብ አስተያየቶች እንዲሁም ደግሞ በርካታ አድማጮች እየተካተሉ ነው የሚገኙት በሬዲዮም በዩቲዩብ ቻናላችንም ማለት ነው። በርካታ ሀሳቦች አሉ። ከእነዚህ ሀሳቦች መካከል እንግዲህ አይኔ ውስጥ የገቡትን አነብላችኋለሁ ማለት ነው። ብርሃኑ ደምሴ እንኳን ደህና መጣችሁ ብሉናል፣ እኛም እናመሰግናለን። ሌላው አሸናፊ ገብሩ ነው። ምርጡ የእግር ኳስ ንጉስ ሮናልዶ ከፖርቹጋል ቡድን ቢለያይም አሁን ላይ ያሉት ተጫዋቾች አሪፍ ናቸው ቢባል አይከፋም፣ ግን እግር ኳስ ውለታ ቢስ ነች ሲልም ተናግሯል። ቅድም ከክርስቲያኖ ሮናልዶ ጋር በተያያዘ ያነሳውን ሀሳብ ነው። ሌላው ልጅ አባስ እንግዲህ ድል ለፖርቹጋል፣ ፖርቹጋል 3-2 ኖርዌይን ታሸንፋለችም ብሏል። ጀሱስ ማሪቲንግ ማር ኤቭሪቲንግ የሚለው መልካም እድል ለፖርቹጋል፣ የፈረንሳይ ደጋፊ ነኝ። ጀሪ ገነርስ የሚል ስም አለ። መሐመድ ሁሴን መቼም ፖርቹጋል ዋንጫ እንዴት ብሎ አልፈልግም ብለዋል። ምክንያቱም ሲገልጽ ማለት ነው ሲአር ሰቨን ሳይመጣ ማንም አይመለከታቸውም፣ ነገር ግን እግር ኳስ ውለታ ቢስ ስለሆነች አርጀንቲና ለሜሲ ምን እንደምታዘጋጅ እያየን ነው። ለሱም የሚገባውን ክብር መስጠት አለባቸው ይላል። እናመሰግናለን። አስቻለው ፖርቹጋል ለሲአር ሰቨን ባደረገችው ንቀት ተናድጃለሁ፣ ግን ፖርቹጋል 2-1 ኖርዌይን ታሸንፋለች፣ ራሞስ ጎል ያስቆጥራል ብሏል። ናሆም ነኝ ከአየር ጤና አመሰግናለሁ ብሏል። እኛም እናመሰግናለን። ሌላ አድማጮቻችን ሰላም ፖርቹጋል የሚባል ሀገር ማየትም መስማትም አልፈልግም። ምክንያቱም ክርስቲያኖ ሮናልዶ የለም ነው። ጨምራ ደግሞ ብሩኖ ፈርናንዴዝ ለራሱ ሲያርሰበን ካላከበረ የሚገባውን ክብር ካልሰጠ እንደማልወደው አይነት ነው። ቃላቱን መጠቀም ስላልፈለግኩ ነው። ሌላው ልጅ አባስ በድጋሚ ስለ ሲያርሰበን ብዙ ነገር ሀሳብ አለኝ ብሏል። እንግዲህ ሌላ ጊዜ በሰፊው መግለጽ ይቻላል። ሌላው አስቻለው አሁንም ብዙ ሀሳቦችን ነው የሰጠን። ሲያርሰበን ችላ ብላችሁ እንደ ተራ ተጫዋች አትቁጠሩት። ሜዳ ላይ ግን ስሙን ለመርሳት የሞከራችሁ እናንተ እንጂ ኳሱ አይረሳውም ብሏል። ሲያርሰበን ምን ያደርጋል ብላችሁ ስትስቁ፣ እሱ ግን ውጤቱን ሲቀይር እናንተ የምትፈልጉት ሰበብ ብቻ ይቀራል። ችላ በሉት፣ አትፍሩ። ግን ጨዋታው ሲያልቅ እኛ እኮ አልነበርንም ብላችሁ አታውሩ ይላል። ሌላው እንግዲህ አስቻለው አሁንም በድጋሚ ነው ሲያርሰበንን መንቀስ ቀላል ነው ወይም ደግሞ መናገር ማለት ነው፣ ግን ከእሱ ጋር የተጻፈውን ታሪክ ማጥፋት የማይቻል ነገር ነው። ሄድ ኦንሊ ጋውስ ኢን ዘ ወርልድ ብለዋል። በጣም እናመሰግናለን። በርካቶች ናቸው አቡአሪን ከሳውዲ ለሮናልዶ ያልሆነ አሰልጣኝ ሽንፈቱ እንግዲህ አይገባውም የሚል ነው። በርካቶች ናቸው ሀሳብ የሰጡት። እንግዲህ የመጀመሪያው አጋማሽ ቤተሻይ ምን ይመስላሉ የሚለውን እንመልከትና ወደ ሁለተኛው አጋማሽ ከመሄዳችን በፊት የመጀመሪያው 45 ምን ይመስላል እሱን ተመልሰን እንምጣ። አድማጮቻችን ግን በዩቲዩብ የምትከታተሉን በሬዲዮ የምትከታተሉን ዘውድ ስፖርትዌር ዶት ኮም ላይ ኦርደር ማድረግ ትችላላችሁ። እንደዚሁም ደግሞ በቀጥታ በፌስቡክ ቻናላችን ላይ ንስር ስፖርት በአማርኛ እና መዝናኛ በሚለው ላይ ግምቶቹን ለገመቱ ሶስት አድማጭ ተመልካቾቻችን ሽልማት የምንሰጥ መሆኑን ከወዲሁ ልናሳውቃችሁ እንወዳለን።
2: ያ በዛው ስንገባ የፖርቱጋል ኖርዌይ ጨዋታ አንድ ለአንድ ነው። ሌሎችም ጨዋታዎች አሉ ቅድም እየጠቀስን ስለነበረ፣ ኔዘርላንድ ከሰርቢያ በዛው አንድ ለአንድ በሆነ ውጤት ነው ያለቀው። እንዲሁም የዚህ ምድብ ጨዋታ ዌልስ ከዴንማርክ 0-0 ነው የሆነው። ግሪክ ከጀርመን፣ ጀርመን አግብታለች ብለን ነበር፣ ሆኖም ግን ኳሱ ተሽሯል። ስለዚህ ጀርመን አሁንም ግሪክ ላይ ማስቆጠር አልቻለችም። ግሪክ እንግዲህ የዚህ ኔሽንስ ሊግ አስገራሚዋ ቲም ሆና እያየናት የምትገኘው ምድቡንም እየመራች ነው የምትገኘው ና እችን ለመግለጽ ነው ውጤቶችን በዛው ለማሳወቅ ነው ለአድማጮቻችን። እንዲሁም አየርላንድ እስራኤልን 1-0 እየመራች ነው የምትገኘው። የኛውም ብዙ ውዝግብ ያስነሳ ጨዋታ ነበረ። እንግዲህ በዚህ በፖርቱጋል እና በኖርዌይ ጨዋታ ስናይ ምናልባት ሁለት አስገራሚ ግቦች ካልተጠበቁ ቦታዎች ፖርቱጋልን እንኳን አልተጠበቁም ልንል አንችልም። ቅድምም እያነሳን እንደነበረው ብዙ አላስፈላጊ ከቦክስ ውጭ የሆኑ ሹቶች አሉ እያልን ነበር። ስለዚህ ከዛ ውስጥ አንዱ ነው። ግን ደግሞ ኖርዌዎች ለማስቀጠል የፈለጉት መደራጀታቸውን ነበር። የተከላካይ መዋቅራቸው እንዳይበታተን ነበር። ምናልባትም ይሄ ቲም ብዙ ጎሎች እየተቆጠሩበት ካስቆጠረው እኩል 5 ጎሎች አስቆጥሯል፣ 6 ደግሞ ገብቶበታል እና ይሄ ቲም ጎሎች ይቆጠሩበት ስለነበረ የመከላከል ቅርጻቸውን 4-4-2 እየሆነ ነው። በጨዋታው ሲጀመር 4-4-3 ይሁን እንጂ 4-4-2 እየሆነ የመከላከል መዋቅሩን በሁለት ደጀኖች እያሳደገ የነበረ ቲም ነው እና ከጁር ወራ አንደኛው አግብተው ገና ሳይደራጁ ነው ያገኟቸው ፖርቱጋሎች እና ፖርቱጋል ከብዙ ሙከራዎች በኋላ ነው በደ ኳስ ቁጥጥራቸውን ስናይ ያው እንደሚጠበቀው ፖርቱጋል 60% ያህል ኳስ ቁጥጥር ነበራቸው። በኖርዌይ በኩል 40% ነው። እንዲሁም ደግሞ ኮርናዎች የተሻለ ኮርና በማግኘትም ፖርቱጋል የተሻለ ኮርና 3 አግኝታለች፣ 2 ነው ኖርዌዎች ማግኘት የቻሉት። አታኪንጉ ላይ ስናይ ግን የተሻሻለ አታክ ያለው ወደ ፖርቱጋል መሆኑን እናያለን። 11 ቶታል ሹት አላቸው በጨዋታው ላይ፣ ኖርዌዎች 5 ነው ማድረግ የቻሉት። እንዲሁም ደግሞ ኦፍ ታርጌታቸው 3 ሲሆን በኖርዌይ በኩል 1 ነው መሆን የቻለው። ስለዚህ ፖርቱጋሎች የተሻለ ኦን ታርጌትን መሞከር ችለዋል። 5 ኦን ታርጌት ሙከራዎች አላቸው በተለያዩ ተጫዋቾች። ስለዚህ የኖርዌይ ቲም ደግሞ ፓስ አኩሬሲን በምናይበት ጊዜ 250 ፓሶችን አድርጓል ፖርቱጋል። ኖርዌዎች ደግሞ 167 ነው ማድረግ የቻሉት። ስለዚህ የተሳካ እንትናቸውን በምናይበት ጊዜ 225 የተሳካ ነበራቸው ፖርቱጋሎች፣ የተሳካ ቅብብል ነበረው። እንዲሁም በኖርዌይ በኩል 132 ነው ማድረግ የቻሉት። ስለዚህ ይህንን የምናየው የተሻለ የመሀል ሜዳም ቁጥጥር ያለው በፖርቱጋል በኩል ነው። ኖርዌዎች ሁኔታዎችንና ምቹ ነገሮችን እየጠበቁ ያሉበትን ሁኔታ ነው የምናየው። ምናልባት አንድና አንድ አላማቸው ረዥም አጭር ኳሶችንም ለሃላንድ የማድረስ ነው። ዛሬ ለሃላንድ በሚፈለገው መልኩ ቻንሶች ክሬት እየተደረጉለት አይደለም። ኑሳ ባለፈው ጨዋታ ስናይ የነ ካንሴሎን መስመር በጣም ሲረብሽ ነበረ። ዛሬ ግን
3: ብዙም አላየነው ማለት የዛች ጎል መነሻ ነው በርግጥ ግን ብዙ ድሪብሎችን ያረጋ አይደለም አንድ ላንድ ያንን ዊድዝ ያሳፋ ኳሶችን ለሃላንድ የሚያደርስበት በኩል ያደረሰ አይደለም እና ሃላንድ ዛሬ የኳሶች እጥረት ቦክስ ውስጥ እየገጠሙት ነው ባለፈው ሰዓታቸው ትልቅ የሚባሉ እድሎች ነበሩት ከፖርቱጋል ጋር አሱ ቡርኖ ባደረገበት ጨዋታ ዛሬ ግን እነዛን እድሎች እየተጠበቀ ነው ግን ማግኘት ያልቻለበት ሁኔታዎች አሉት ምናልባት ካንሴሎ አርሊ ነበር ቢጫ ያገኘው እሱንም አጋጣሚዎች መጠቀም አልቻሉም ይሄ ቡድን ከኦዲጋርድ ነው ብዙ እድሎችን የሚጠብቀው ኦዲጋርድ ደግሞ ዛሬ ስፔሶች ብዙ ወደፊት እየተከፈቱለት አይደለም ስለዚህ ስፔስ ባላገኘ ቁጥር ለተጫዋቾች አንድ ሃላንድን ስለሚይዙ ለሱም እድሎችን መፍጠር ያስቸግረዋልና ስለዚህ ከፍ ያለ በደንብ ክሬቲቪቲው የላቀ ተጫዋች እነ ሳንደርበርግ ሊያግዙት ይገባል ኦዲጋርድ ነው ማለት ሁለቱም በርጎች መሃል ላይ ያሉት ማገዝ አለባቸው ኦዲጋርድ ነው ኦዲጋርድ ወደፊት ሞር የተሻለ ጠጋቢ የተሻለ እድል መፍጠር አለበት ምናልባትም ይሄ ጨዋታ ለኖርዌይ ከማስፈለጉ አንጻር ፖርቱጋል እንዳለው በጣም ተቀያሪ ላይም ራሱን ሰፋ ማድረግ የሚችል አቅም አለው ግን ደግሞ በባለፈውም ጨዋታ ሰከንዳፍ አቻ ወጣው ነው ሰከንዳፉ ላይ መለወጥ የቻሉ ስለዚህ የተሻለ ማድረግ የሚችሉ እዛው ሜዳ ላይ ያሉ ተጫዋቾች አላቸው ምናልባትም እነ ብሩኖ ፈርናንዴስ ለቦክስ ውስጥ ለራሙስ የሚፈጥሩለት እድሎች ካሉ ቀልጣፋም ነው ፈጣንም ነው ከሮናልዶ ቢሻላል ተብሎ አሁን ላይ ተመረጠው ተጫዋች ነው ደግሞ ጎሎችን ማግኘት ይችላል በርግጥ የባለፈው ጨዋታ ላይ ፖርቱጋልን አይተን ከሆነ ድሎችን ለመፍጠር በጣም ተቸግራ ነበር እድሜ ለበረኛቸው ሆነና ካንድ ሙለኩ አሰጡት አንዱ ኳስ ተሽሮ ነው አንዱን ራሙስ ማስቆጠር የቻለውና ባለፈውም እንደ የመቸገር ነበረባቸው እንዳለው ቅድም ይሄ ቡድን በራሱ ሮናልዶም ይያለ ሳይኖርም ግለኝነት እንደሚያጠቀው ደግሞ በጣም ይያያንበት ነውና ቦክስ ውስጥ ኦፖዚት የተቃራኒ ቡድን ቦክስ ውስጥ በሚደርሱበት ጊዜ የማይመታውንም የሚመታውንም እየሞከሩና እነዚህ አይነት ነገሮችን መቀነስ ያለበት ቡድን የተሻለ አማራጭ ያለው ማንጋ ነው እንደ ቡድን የምንጫወተው ስካነረስ የተሻለ አማራጭ ማንጋ ነው የሚለው ማየት አለበት የተሻለ ኦቨርላፕ ከዱኒዮ ሜንዴዝ ይጠበቃል ከተከላካዩ እንደ ካንሴሎ ሁሉ የተሻለ ነገር መስጠት አለበት ግን አሁንም እነ ራፋኤል ሊዮን የመሰሉ ተቀያሪ ሊመጡ የሚችሉአሉ በኖርዌይ በኩልም እነ ኦስካር ቦብን የባለፈው የዊልሱ ጨዋታ ላይ
4: ጎሎች አስቆጥረዋል
3: ከዛሬው ከሹርለ እንቅስቃሴ የተሻለ ቦብ አንደኛ አጫራረስ ላይ ጎበዝ ነው አንድ ለአንድም በጣም የተሻለ እንቅስቃሴ ማድረግ ይችላል ኦስካር ቦብን በኖርዌይ በኩል አማራጭ ሆኖ ሊገባ ይችላል ስለዚህ አሁንም ግን እድሉ ያለው ወደ ፖርቱጋል ነው በፈለገችው መንገድ ጨዋታውን የመጨረስ እድል አላት
4: አዎ በጣም አሪፍ እንቅስቃሴ ያስመልክቶ ነው የመጀመሪያው ጨዋታ የመጀመሪያው 45 ደቂቃ እንግዲህ በድንቅ ሁለት ጎሎች ተመለከተን ሁለቱም በሄራይ ቡድኖች ለማሸነፍ ነው የገቡት አዎ ለማሸነፍ ነው በተለይም ደግሞ ባለሜዳዎቹ የኳስ ቁጥጥር የበላይ ቦክስ ውስጥም እንግዲህ 6 የሚሆኑ ቦክስ ውስጥ ኳሶችን መሞከር ችለዋል በአንጻሩ ደግሞ ኖርዌዎች 3 የሚሆኑ ኳሶችን ቦክስ ውስጥ ሙከራ አድርገዋል ይሄ የሚያሳየው ምንድነው በርግጥ ቀደም ቻንስ ክሬት የሚያረጉት የሚልፊልድ ተጫዋቾች ካፒቴኖቹ ናቸው ብሩኖ ፈርናንዴዝ እና ኦዲጋርድ ናቸው በሁለቱም በሄራይ ቡድን የነሱ አገልግሎት እጅግ በጣም ላቅ ያለ ነው ግን የፖርቹጋል በሄራይ ቡድን እንደዛ ካየን እነ ቪቲኒያን ማድረግ ይችላሉ እነ ካንሴሎ ማድረግ ይችላሉ በኖሮ በሄራይ ቡድን ግን سنመለከት the only thing ቻንስ ክሬት ማድረግ የሚችለው የጎል ድሎች መፍጠር የሚችለው ኦዲጋርድ ብቻ መሆኑ ምናልባት የሃላንድም የኦዲጋርድን አገልግሎት አለማግኘቱ ዛሬ እንግዲህ ምናልባት ሁለተኛው አጋማሽ ላይ ጠንካራ ቲሞችን ልንመለከት እንችላለን ምናልባት ሳይሆን በርግጠኝነት ደግሞ ሌላ የፈጠራ ያለ ይያልክ እንግዲህ ታስጨፍረን ይሆናል ዘይዶ
0: ሁለተኛው አጋማሽ አርማጮቻችን በይፋል ጀምር ነው ኖርዌዮች ናቸው ሁለተኛው አጋማሽ የሚያስጀምሩ ተጆ ፌሊክስና ፓትሪክ በርገን የቴሌቪዥን ስክሪናችን ያስመለክተን ይገኛል ሁለተኛው ጌማስ ጀመር ደግሞ ከቀኘው ወደ ግራ ያጠቁ ነጭ ማለ ነጭ ቆምጣ ነጭ ጋምባ ላይ ነረገው ወደ ሜዲያ መግባት የቻሉት ኖርዌያናቸው ፖርቹጋሎች እንደተለመደው ቀይ ማለ ቀይ ቆምጣ ቀይ ጋምባ ላይ ነረገው ከግራ ወደ ቀኝ ያጠቁ ወደ ሜዲያ ገብቷል ምን ይፈጠራል ሁለተኛው ጌማሽ ስምንት አመርና ያለን ሚላውን የምንመለከት ይሆናል ሁለተኛው ጌማሽ አርማጮቻችን በይፋ ማርቲኖ ዴጋርድ አስጀምረውታል በራሳቸው ግብ ክልል ነው የሚገኙት ያዳመጣችሁን ስላላችሁ ከልብ ነው የምናመሰግነው ከረንጓዴ ሜዳ እስከ አየር ሞገዱ ያለውን የእግር ኳስ ትኩሳትና የጎል ብደት በቃላት ስለ እየቀባ ጆሮአችሁ ላይ የሚያስቀምጠውን የእግር ኳሱን ታላቁን ማማ ብስራት ፌማን መቷነ ተባንደን ከፍ ብላችሁ ያዳመጣችሁ ነው የምትገኙት በአውሮፓ ኔሽንስ ሊግ የግሩፕ 4 አራተኛው ጨዋታ ሳሪዮ ዶድራጋው ላይ ፖርቱጋል ከኖርዌይ አሁንም ጨዋታው አንድ ለአንድ በሆነ ውጤት ነው እየቀጠለ የሚገኘው ሁለተኛው ጌማሽ ምን የተለየ ነገር ምን አዳዲስ ነገሮች ሲፈጠራሉ የሚለውን የምንመለከት ይሆናል የክብራ ጋሮቻችን ዘውዴ ስፖርት ተቃምራችንና ዘምዘም ባንክ የማይነጥፍ የእርገት ምንጭ በክብራ ጋርናት ከናንተ ውዳርማቶቻችን ጋር ከፈ ብሎ አብሯችሁ እየዘለቁ ነው የሚገኙት። አሁን የመልሱሮራ አግኝተዋል። ኖርዌያኖች የመልሱሮራ ለማሻገር ጥረት እያደረጉ ነው የሚገኙት። በረጅሙት ሻገረ ሪንግ ብራው ሰላንደ በግንባር ገጨ። እሱ የገጨው ኳስ እንደገና መለሰው ተላውንም ክርስቶፈር ፋዝባካየር ግን አወጡባቸው። ሮበን ዲያዝ እንደገና መለሱት። አሁኑም በአንዱ ለቅበብል ምናልባት ግን ወጣባቸው መልስ መጫወት የሚቀጥል ይሆናል። ፍራንሲስኮ ኮንሴሳው ነው ምስሉ እያስመለክተን የሚገኘው። የሰርጂ ኮንሴሳው ልጅ የቀድሞ የአሊቲያር አሰልጣኝ ነው በነገራችን ላይ አባቱ። አሁን መለሰውታል። ክርስቶፈር ቫዝባካየር፣ ኤርሊንግ ሃላንድ፣ አንድሪያስ ሸልድሮፕ ግን በአስገራሚ ሁኔታ ኑኖ ሜንዴዝ ደርሶ ኳሷን ማራክ ቻለ። አሁን መለሰውታል። ፍሬደሪክ አውርስነስ የቀድሞ የሞልደ ከሎት ሲያሎ ጀምሮ በቤኒፊካ የምናውቀው ተጫዋች ተረጋግተዋል። ፍሬደሪክ አውርስነስ የሚሰጠው ሰው እየፈለገ ነው የሚገኘው። ድኋላ መለሰውታል። እሱ የመለሰው ኳስ በራሳቸው ግብ ክልል ላይ የኖርዌይ ግብ ጠባቂው አልቤርቶ ተርጎ ኳሷን በረጅሙ አሻገረ። እሱ ያሻገረው ተረጋግተውታል። አሁንም ክርስቶፈር ቫዝባካየር ለፍሬደሪክ አውርስነስ። አውርስነስ ቀይ መስመር ላይ ተረጋጋ። አውርስነስ ማርቲን ኦዴጋርድ ተረጋግተዋል። ማርቲን ኦዴጋርድ ወደ ኋላ መለሱት። 47ኛው ደቂቃ ደረሰን። አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኙ አድማጮቻችን። በደቡብ አፍሪካ፣ በዱባይ፣ በአሜሪካ፣ በሳውዲ አረቢያ፣ በኤሮፕ፣ በመላው ዓለም እየተደመጠ ነው የምንገኘው። ቤት አካባቢ ሆናችሁ እያደመጣችሁን ትገኛላችሁ። በሀገራችን ክፍሎችስ ቤት አካባቢ ነው ያላችሁት? ቤትስ አላችሁ? ያላችሁበትን አካባቢ እየጻፋችሁልን አብራችሁን ከፍ ብላችሁ እንድትዘልቁ የአክብሮት ግብዣችን ነው። በዲላ ወይንስ በባህር ዳር ወይንስ በሌሎች የኢትዮጵያ ክልል ከተሞች ቤት አካባቢ እያዳመጣችሁ ነው? ሀሳብ አስተያየቶቻችሁን አድርሶልን ሬናቶ ቬጋ ማልሜዳላ ለሾፓሊኒያ የቀድሞ የፉላም በባየር ሙኒክ እናቋለን ወደ ቶተናም ሆትስፐርስ መጥቶ ቶተናምን ካለመውረድ የታደገው አዳኛቸው ነው ማለት ይቻላል። ቪቲኒያ መለሰ። እሱ የመለሰ ኳስ አሁን ኑኖ ሜንዴዝ በአንዱ ለቅበበል ግን ተረጋግተዋል። ኑኖ ሜንዴዝ ወደኋላ መለሱት ለቪቲኒያ። ቪቲኒያ ተረጋጋ። ቪቲኒያ መልሰውታል። እንደገና አሁን በአንዱ ለቅበበር ፍራንሲስኮ ኮንሴሳው ግን ኳሷ በቀላሉ ነው መውጣት የቻለችው። ፍራንሲስኮ ኮንሴሳው ሳይደርስበት ኳሷ ወጥታው መልስ መጫወቱም ይቀጥል ይሆናል። ሆሾ ፓሊኒያ ነው ምስሉ እያስመለክተ ነው የሚገኘው። በተለይ ሮቤርቶ ዲዘርቢን ቶተናም ሆትስፐርስን ዘንድሮ ታድጓል ማለት ይቻላል። በሁለት እጆቹ እኮ ነው መታደግ የቻለው። ግን ቶተናም ሆትስፐርስ ያንን የመሰለ ውለታ ውሎለት እሱን ተጫዋች ማቆየት ሳይፈልጉ እንግዲህ ለቀውት ባየር ሙኒኮች ለበኒፊካ መሽጣቸው ይታወሳል። አንቶኒዮ ኑሳ የአሪቢ ላይብሱ የመስመር አጥቂ ግን ወደኋላ መለሰውታል። ፍሬደሪክ አውርስነስ ተረጋግተዋል። የቀድሞ የሞልደ ተጫዋች እንደገና ለዴቪድ ሞረል ወርፍ ግራ መስመር ላይ በአንዱ ለቅበባል። እንደገና አሁን ለአንድሪያ ሸልድሮፕ ተረጋጋ መለሰው። እሱ የመለሰው ኳስ አሁንም ግን በረጋሚ ለሊዮ ኦስቴርጋርድ ነበረ። ሊዮኒ ኦስቴርጋርድ በረጅሙ ያሻገረው ኳስ በቀላሉ ዲየጎ ኮስታ እግር ስር ነው መድረስ የቻለችው። አሁን ሊዮኒ ኦስቴርጋርድ ነው ምስሉ እያስመለክተ ነው የሚገኘው። 49ኛው ደቂቃ ደርሰናል። አሁንም መለሰውታል ፖርቹጋሎች። ሮበን ዲያዝ ለጆ ካንሴሎ መለሰ። ሮበን ጋቶ አልቬስ ዲያዝ የቀድሞ የቤኒፊካ ከ2000 ጀምሮ በማንቸስተር ሲማሊያ እናቀዋለን። ሬናቶ ቬጋ መለሰ ለኑኖ ሜንዴዝ ግራ መስመር ላይ ብሩኖ አጠገቡ ጋር ይገኛል። ኑኖ ሜንዴዝ ተረጋግተዋል። ኑኖ በአንዱ ለቅበብን ለመግባት ጥረት አድርገው ነበር፣ ግን ብቻውን ነው ምርጫውን ያደረገው። ኳስ ወጣ። ብሩኖን ተቆጣው። ለምን ለን ያስጠኝ ብሰጠኝስ እያሉ ነው የሚገኘው። ብሩኖ ሚጉዌል ቦርገስ ፈርናንዴዝ የማንቸስተር ዩናይትድ የጀርባ አጥንት የቴሌቪዥን ስክሪናችን እያስመለክተ ነው የሚገኘው። የኖርዌይ ብሔራዊ ቡድን ደጋፊዎችን ነው። ፖርቹጋል በነገራችን ላይ በፀሐይዋ በሙቀቷ የምትታወቅ ሀገር ነች። አሁን እንደገና መለሰውታል። አሁን ፍራንሲስኮ ኮንሴሳው ምናልባት ግን ኳሷ ወጥታለች። የማዘመት ማግኘት ችለዋል። እጅግ በጣም አስገራሚ ኳስ ነበር። ፍራንሲስኮ ኮንሴሳው ለማሻገር ጥረት አድርጎ የነበረው ፖርቹጋል አየሯ ፀሐያማ ነው። ኖርዌኖች ደግሞ ከቀዝቃዛ በረዶ ከሚሰራው ከኖርዌይ ብሔራዊ ቡድን ነው ከኖርዌይ ነው መምጣት የቻሉት። የአየሩም ይከብዳቸዋል። አሁን ብሩኖ ፈርናንዴዝ የማዘመቱ ሊያሻግረው ነው። ብሩኖ ፈርናንዴዝ ተረጋግተዋል። የስፖርቲንግ ሊዝበን ይህም ተጫዋች ከ2000 ጀምሮ በማንቸስተር ዩናይትድ ማሊያ ነው የምናውቀው። ብሩኖ ሚጉዌል ቦርገስ ፈርናንዴዝ ብሩኖ ምናልባት ብሩኖ ሪናቶ ቬጋ ግን ኳሷ ወጥታለች። በመልስ ምጫወተው ግን አሁን አልወጣችም። ኳሷ እየታገሉ ነው የሚገኘት። እንደገና መለሰውት። ምናልባት ግን እየታገሉ ነው የሚገኘው። ጥፋት አለ። አድማጮቻችን፣ የክብር አጋሮቻችን አብረዋችሁ ከፍ ብለው እየዘለቁ ነው የሚገኘት። ዘምዘም ባንክ የማይነጥፍ የእርገት ምንጭ በሀገራችን መጀመሪያው ሙሉ ለሙሉ ኮለር ነጻ የሆነ ባንክ ዘምዘም ዲጂታል አፕን በመጠቀም ወይንም ኮከብ 600 መሰላል ላይ ተጠቀሙ ይላችኋል። ለማንኛውም ጥያቄና ሰ 97 ይደውሉ። ዘምዘም ባንክ የማይነጥፍ የእርገት ምንጭ በክብር አጋርነት አብሯችሁ እየዘለቀ ነው የሚገኘው። ሌላኛው ክብር አጋራችን ደግሞ ዘውድ የስፖርት ትጥቅ አምራች ነው። የተለያዩ ጥራት ያላቸው የማሊያ ምርቶች በተለያዩ ዲዛይን በመረጣችሁት ሳይዝ በምትፈልጉት መልኩ የማሊያ ስም ቁጥርና የክለብ አርማ የልምምድ ቢብስ የክለብ ባንዲራም ይሰራሉታል ይሉታል። ባዘዙት መጠንና ቁጥር በጥራትና በፍጥነት እናቀርባለን። አድራሻ ጦር ኃይሎች ከምናየ ህንጻ ፊት ለፊት መግዛትም ማዘዝም ትችላላችሁ። በ0942858585 ወይንም በ0927272721 ላይ ሃሎ ቢሉን ሊያገኙን ይችላሉ እያላችሁ ነው የሚገኘው። ዘውድ የስፖርት ትጥቅ አምራች። በኦንላይን ኦርደር ለማድረግ ከፈለጋችሁ ደግሞ በዘውድ የስፖርት ትጥቅ ዌብሳይት ገብታችሁ ማዘዝ ትችላላችሁ። www.zawdesportswear.com ብላችሁ በመግባት ማዘዝ ትችላላችሁ ይለውታል። በ0942858585 ቢደውሉላቸው ሊያገኟችሁ ይችላሉ፣ ልታገኟቸው ትችላላችሁ። እንደዚሁም ለሶስት አድማጮቻችን ንስር ስፖርት በአማርኛ ብቻ በተጻፈው በፌስቡክ ፔጃችን ገብታችሁ የዛሬውን ጨዋታ በትክክል ለሚገምቱ ሶስት አድማጮች ዘውድ የስፖርት ትጥቅ አምራች በፈለጋችሁት ዲዛይን ለውድ አድማጮቻችን ተሸላሚ ለሆኑ ሶስት አድማጮች የማሊያ እንሰራሎታለን እያላችሁ ነው የሚገኘው። የገባችሁ በፌስቡክ ይህንን ገምቱ፣ ዘውድ የስፖርት ትጥቅ አምራችንም ተሸላሚ ሁኑ እያላችሁ ይገኛሉ። ዘውድ የስፖርት ትጥቅ አምራች አድማጮቻችን እየሸለማችሁልን ስላላችሁ ከልብ ከልብ ነው የምናመሰግነው። ምናልባት ወይኔ ያመለጠው ምን አይነት ኳስ ነው? ምን አይነት ኳስ ነው? ቡሩኖ ሚጉዌል ቦርገስ ፈርናንዴዝ ከቦክስ ውጭ ነበር እኮ መሞከር የቻለው። ተመልከት። አመለጠው። እጅግ በጣም ድንቅ ኳስ ነበረ።
1: ያሻማ የተሻለ ነበር ያለበት ሁኔታ ለአሲስት በጣም ጥሩ ነው። ከዚህ ቦታ ላይ ወደ ሰማይ ከመልቀቅ ይልቅ የተሻለ ተጫዋቾች ቦክስ ውስጥ አሉለት፣ እሱ ማድረግ ይችላል። የፖርቹጋል ብሔራዊ ቡድን አሁን በተለይ በዚህ ጀኔሬሽን በጣም ምርጥ የሚባለው የአማካይ ስፍራ ያላቸው ተጫዋቾች ናቸው። የኑኖ ኔቬዝ እና እንዲሁም ደግሞ የብሩኖ ፈርናንዴዝ የቪቲኒያ ጥምረት እጅግ የሚገርም ነው። ዛሬ የለም እንጂ በፓሪስ ሰን ዠርመን ቤት ሁለቱ የአማካይ ስፍራ ተጫዋቾች ለፓሪስ ሰን ዠርመን የሻምፒዮንስ ሊግ ድል ለሁለት ጊዜ ተካታይ ለመብላት የሁለቱ የኔቬዝ እና የቪቲኒያ ስራ እጅግ የሚገርም ነው። ብሩኖ ፈርናንዴዝ ደግሞ በማንቸስተር ዩናይትድ በፕሪሚየር ሊጉም በጣም ምርጥ ነው። እነዚህን የያዘ ተጫዋች
0: አሁን መለሳለ። ምናልባት ግን አመለጣቸው። እጅግ በጣም ድንቅ ኳስ ነበረ። እንዴት የሚያምር ኳስ ነበረ! ፍራንሲስኮ ኮንሴሶ ከጎንካሎ ማቲያስ ራሞስ ጋር። አዎ ጆ ፌሊክስ ነው። ተመልከት፣ ጆ ፌሊክስ ጎንካሎ ፌሊክስ ጆ ፌሊክስ ሳይደርስባት የዛሬዋን እጅግ አስገራሚ ጎል ያስቆጠረው ክሪስቶፈር አየር ኳሷን ማውጣት ቻለ። እንደገና አሁን መልሰውታል። ፖርቹጋሎች በራሳቸው ግብ ክልል ላይ ነው የሚገኙት። ቀይ ማሊያ፣ ቀይ ቁምጣ፣ ቀይ ገንባላይን አድርገዋል። ጆ ካንሴሎ እግር ስር የምትገኘው ስታዲዮ ዶ ድራጋው 2008 ላይ ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ማሊያ ከ40 ሜትር ርቀት በዚህ ስታዲየም ላይ ነበር ጎል አስቆጥሮ ፑሽካሽን ማሸነፍ የቻለው። ሊዮኔል አንድሬስ ሜሲ የመጀመሪያውን ጨዋታ በባርሳ ማሊያ በዚህ ሜዳ ነው ማከናወን የቻለው። ምናልባት ካንሴሎ ደግሞት ነበር። ጆ ካንሴሎ ኦፍሳይድ ነው ግን ኦፍሳይድ እሱ ግን ኦፍሳይድ አልነበረም። ጆ ካንሴሎ አንድ ያጥ ያላል። በአንድ ብቻ ማለፋታችሁ ያለ ነው ይመስለው። በአንድ ብቻ ማንፋታም ዛሬ ያለ ነው ይመስለው። ተመልከት ፍራንስ